ንሓና ፃፀም ስሓርማ እዚ ኖ ፃፀም ስሓርማ ስለ ዝኾነስ ጓንፈካ ግን መሬት እያ ተዓገስ ብስታሕቲ ደረጃ ታእሽ ክትገብረላ ትዋጋእ ኣላ ወይ ስዋኣላ ትኽእል እዚኣ ግን ኣላ ተወጊእኩ ሓደ ተሰዊኢኳስ ኣብታ ፋይበር ኢካ ሒዝካያ ክትከይድ ዕልሜ መሬት ግን ኩዕት ኩዕት ኣቢልካ ክትቀብሮ ትኽእል ኣብኣ ሒዝካያ ትከይድ ስኢልካ ክድርብ ትኽእል ምክንያቱ ድርብ ድሕር ኮንካ

0: ክድርዮ ኣለካ ክጠልኖ ዘይኮይ ኣብ ድሕሪ ትርዩ ኸ ፀበለል ክብል ፀበለል ክብል ሓደ ብፃእካ ኣይትቅበሎን መብዛሕቶም እዚ ኣብዚ ንፅና ኢና ቀቢርና ባሕሪ ትሰቡ ጃልባ ትሰቡ ንፅና ኢና ሕጂ እዚ እምበር ባሕሪ ኩናት ኩናት እዩ ኣብ መሬት ኮይኑ ኩናት እዩ ኣብ ባሕሪ ኮይኑ ኩናት እዩ ብፍላይ ተመዛዛን ምዕባለ እንተልዩ ኳ በቲ ዝነበርና ከምዚ ዝብለካ እዩ መሬት ትመርዓ ከም መሪጫ ናተይ መሬት ክመርፅ ትኽእል ነቲ ከምቲ ዝበልኩካ ኢኖ እቲ ፀገማ ሲ ኣብ መሬት ከተዋሕዶ ትኽእል ኢኻ ምናልባት ብኣጋጣሚ ንሕና ዘጓነፈና ፀገማት የለን ኣብ ባሕሪ ግን እቲ ዘማዲ ኣብ መሬት ንድሕሪ ኮይኑ ሓንቲ ሙሽተ ሰብ ገለ ድሪ ኮይኑ ሓምሻይ ክትልእኮ ትኽእል ኢኻ ናብ ገል ኣብግን ሓሙሽተካ ንድሕሪ ገለ ኮንካ ክትልእካ ይትኽእል ኢኻ ኮይኑ ተሪፉ ሪርክ ከም ገለ ኮይና ከዓ ሓንጎልካ ዝኣዘዘካ ስራሕ ወይ ሓንጎልካ ዝመርሓካ ካ ክትገብር ትኽእል
1: እዚ ኣብቲ ወተሃደራዊ መዳይ ካብቲ ኣዝዩ ብዙሕ ከም ኣብነት ጥራይ ነቕርቦ ዘለና እዩ ኣብ ቁጠባዊ መዳይ እውን ሓይሊ ባሕሪ ነቲ ኣብ ቀጻሊ ኩናት መጓእቲ ዘጋጥሞ ተጋዳላይ ወላ ካብ ውስን ዓቐን ይኹን እምበር ኣብ ሕክምና ብፅንሐሉ እዋን ቅያር መግቢ ንኽረክብ ዓሳንቂፆም ንወጋኣትን ቤት ትምህርቲ ሰውራን ኣብ ምቕራብ ብዙሕ ፃዕርታት ኣካይዶም እዮም ሓይሊ ባሕሪ ንዋናዊ ሽግራት ኣብ ምፍታሕ ከይተሓፅረ ንነዊሕ ዝጠመተን ንመጻኢ ኣብ ቁጠባ መሰረት ክኸውን ዝኽእልን በቲ ናይ ሽዑ ዓቕሙ ብምዕቡል ኣገባብ ሕርሻ ዓሳ ከተኣታቱ ጀሚሩ እቲ ፈተነ ኣብ ዓወት ኣብ ዝበጽሓሉ እዋን ግን ናጽነት ስለ ዝመጸ እቲ ኣብ በሪጠ ዝተጀመረ ምፍሪ ዓሳ ቀጻልነቱ ይተረኣየን
2: ኣነ እዚ ብዛዕባ እዚ ሽሪምፕስ ሕጂ ዝዛረቡን ዘለዎ ኣሜሪካዊ መፅኡ ኣብ መንሽ ምግር ዝበሃል ኣብ ኣጊ ከሎ ተፈቲን እዩ ሓደ ሚስተር ሳቶ ዝበሃል ፕሮፌሰር ሳቶ ዝበሃል መፅኡ ንብሓቂ እቲ ባሕርያ ጎዱስ ስለ ዝነበረ ነቲ ሰብኣይ ፅቡቅ ሒዝና እቲ ቴክኖሎጂ ንምትእታ ብዙሕ ኢና ፅዒርና ካብ ኣጊግ እውን ኣብ በሪጠ ዝበሃል ፈተነ ተፈቲኑ እውን ተዓዊት እዩ
1: ሓይሊ ባሕሪ ህዝባዊ ግንባር ኣብ ውሽጢ 21 ዓመታት ዕድሚኡ ማለት ካብ 1970 ክሳብ 1991 ዝሓለፈ ተመክሮ ኣዝዩ ፅንኩር ሕለኽለኽ ዝመልኦን ፈታንን ጉዕዞ እዩ ነይሩ ነፍሲ ወከፍ ኣባል ንናቱ ዝሓለፈ ሽግርን ፀበባን ኣለዎ እዞም ሕጂ ብሕፅር ዝበለ ታሪክ ዘዕልሉና ዘለውን ሎምስ ኣይንወፅን ኣይንሓልፋን ኢና ዝብልሉ ብዙሕ ኣጋጣሚታት ዘጊሮም እዮም ነዚ ኸዘንቱ በቂዖም ዘለዉ
3: ዝኾነ ሰብ ኮ ነቲ መስዋእቲ ይቕበሎ እዩ ምእንቲ ህዝብኻ ምእንቲ ሃገርካ መስዋእ ዝብል ቅቡል ነገር እዩ ስለዚ ቐዲምካ እውን ኣብ ባሕሪ ክትጓዓዝ ከለኻ ባዕሉት ባሕሪ ኣሎ ከም ፀላኢ ካልኣይ ቀዳማይ ፀላኢና ኢትዮጵያ ኣሎ ዋላ ኣብ ገለእዋን ናይ ጀብሃ ተሕሪር ኩነታት ኣሎ እዚ ኩሉ እንዳፈለጥካካ ትኸይድ መከላኸሊካ ሒዝካካ እውን ትኸይድ ኩናት ከጓንፈካ ከምዝኽእል መስዋእቲ ከጓንፈካ ከምዝኽእል እዚ ትርድኦ ከዓ ግን እቲ ሓሳባትካ ልክዕ ኣብቲ እዋን ኣብቲ ክሪቲካል እቲ ዝኸፍአ ሰዓት ገለ ሮማይ ሕጂ ካብዚኣ ምውፃእ የላን ኢልካ ታሽሙ ትኾና ግን ትርዕደሉ ወይ ንበይንኻ ታሽሙ ትኾነሉ ስታይካ የለን ካብ ሰብካ እንዳሊ ናብ ውሽጢኻ ውሽጢኻ ትገብሮ ግን ባዕልኻ ውን ስጋት ንከለካ ከማን ድሓን እጅኹም ከምዚ እዩ ዘሎ ከምዚ ትብል እዚ እቲ መንፈስ ምክንያቱ ስኒ ኣነ ሕጂ ሓባ ኣይኮንኩን ትቐብፀሉ ግዜ ኣሎ ግን ዋላ ንስኻ ከምኡ ከለካ ድሓን ኩነታት ክመፅእ ምኑ ክንሓልፎ ምኳን ና ኢልካ ታሽሙ ትገብር ስለዚ ብድሕሪኡ ከምታይ እንተወይ ትገልፅ ክልካ መስእተኻ ስኒ ኣብ ባሕሪ ከም ፀናሕካ ከማን ኣውቶማቲክ ድሕሪ ቆልፍ ደቃይቅ ትርስዕ ድሪ ቆል
4: ፍ ኣብ ባሕሪ እንታይ ሕማቕ በቲ ሽግር ደጋሪፈካ እንታይ ትብል ኣነ ሎሚ ከምመለስ የለይኮን ድሕሪ ሕጂ ባሕሪ ክሰርሐ ኣላ ኮሎ ኮሎ ይሰርሐን ትብል መኣዝ እግረይ ኣብ መሬት ገብረ ድሕሪ ሰለስተ መዓልቲ ንምንታይ ንገዓዝ ንምንታይ ይኸይኑ ትብል ትርስዑ ካልትፍካ ትርስዑ እዚ እቲ ስራሕ ናይ ባሕሪ እቲ ነገራት ናይ ባሕሪ ዝረክመካ ባ ኣይትበል
5: ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ

0: ሓርን ዝተፈጸመ ኩሉ ቕያን ጅግንነትን ተባልሓትነትን ከምኡውን ንሞያን ኣበርክቶን ናይ ኩሎም ኣብቲ ኣሃሉቲ ዝነበሩ ውልቀ ሰባት ብፍጹምነት ኣቕሪቡ ዝብል እምነት የብልናን። ነቲ ታሪኽ በዕሎም እቶም ፈጸምቱን ጸሓፍቲ ታሪኽን ክጽሕፍሉ በዚ ኣጋጣሚ እዚ እናዘኻኽርና ኣብ መደምደምታ ብቓላት ናይቲ ካም ነዊሕ ዓመታት ንሓይሊ ባሕሪ ከም ኣቦ ኾይኑ ዝኣለየን ዝመርሐን ሜጀር ጀነራል ሕመድ መሓመድ ካሪካሬ ክንዓጹ
1: ላ እቲ ናይ ወተሃደራዊ ከብትቀውም ድሕሪ 77 ባፂዕ ምምላስ ድሕሪ 10 ዓመት ስለ ዝነበረ ዘይነበረ ሓይሊ ባሕሪ እንፈታናት ፈጢርና ክንብል ንኽእልና ኣብ ሓይሊ ባሕሪ ከም መጓዓዝያን ከም ተለብ ናይ ህዝቢ ይኹን ናይ ውሽጢ ኣህዱነ ናይ ሚድያ ይኹን ንሕና ካብ ቦርሱዳን ይኹን ካብ ጅዳ ካብ ጂዛን ካብ በዓል የመን ክመፅእ ዘኽእል ሶማል ዝመፅእ ዘኽእል ነገራት ለይቲ ምስ መዓልቲ እዳ ተንቀሳቀሱ ዓብ ተረ ነይሩና ክንብል ንኽእልና ምስቲ ዝነበሮ ዓበይቲ ተወፋይነት ናይቲ ዝነበረ ሰብ ካሊእ ኣብቲ ናይ ወተሃደራዊ ሜዳ እቲ ናይ ወተሃደራዊ ጉዳይ ሓይሊ ባሕሪ እዚ ሓረ ምውፃእ ባፅዕን ብድሕሮ ሓረ ምውፃእ ናይ ዓሰብ ኣብ እምባር ኣብቲ ናይ ቅድሚሑ ዝነበረት ባፅዕ ክልተ ግዜ ፈተነ ትገይራ ነራ ከነ ሃጅመን ይኽእል ድና ይነ ይኽእል ኣብ ውሽጢ ውሽጢ ባፅዕ ብፈታን ጀላቡ ትገብረ ስራሕ ነይሩ ዓሰብ ሓንቲ ፈተነ ገይርና ነርና ምስቲ ፈተነና መዋዳ ተመስለ ነርና እታ ዓቕሚና ሲ ብሉፅ ዓቕሚ ኢልና ክመርፅ ነርና እዚ ኩሉ መራክብ ናይ ኢትዮጵያ ከሎም ቶም ፈተናት ከማ ከሎም ፈንጥሶም ይኹ ዝነሩ ለይኑ ከምዚ ዓይነት ሓሪ መርከብ ስለ ዘየለ ብዙሕ ጥቅም ኣይነበረ ሓረ መውፃእ ባፅዕን ዓሰብን ሓይሊ ባሕሪ ናቶ ተራ ነይሩ
2: መርከብና መርከብና ዓይ

ሰላም ሰላም ኣብ ውሽጢ ሃገርን ወፃእን ብምዃን ኣብ ምክትታል ትሕዝቶና እትርከቡ ክቡራትን ክቡራንን ተኸታተልትና ሰለስተና ኣዳለውቲ መደብ ሙዚቃ ክትርእዩ ከለኹም መቸም ኩሉ ግዜ መልሲ ኣለዎ ፍሉይ መደብ ሙዚቃ ከም ዘሎ ርድእ እዩ። ንሎሚ ፍሉይ መደብ ሙዚቃ ኣዳሊናዮ ዘለና ከምዚ እንሻባሸበሉ ዘለና ዕለት ንክብሪ በዓል ናፅነት ሃገርና ንምኽባር ኢና። ሎሚ ዓመት ድማ ኩሉና ፈሊጥናዮ ከም ዘለና ንመበል 35 ዓመት በዓል ናፅነት ሃገርና ፅንዓትና ዋሕስና ብዝብል ቴማ ኢና ኣብ ምኽባር ዘለና። ስለዚ መዓልታዊ ኣብ ትሕዝቶና ኣብ መደባት ኤሪቲቪ ማለት እዩ ቁሩብ ንድሕሪት ምልስ ኢልና ሃገራውያን ደርፍታትና ክንፍትሽ ክንፍትን ኢና። ምክንያቱ ሃገራውያን ደርፍታትና እንተ ደኣ ኣብ ምምፃእ ናፅነትና ርኢናዮም ዓብሪ ተራ ዘለዎም ኣገደስቲ ዝኾኑ መልእኽቲ ዘመሓላልፉ ዝነበሩ ኣብ ከተማ ዝነበረ ከምኡውን ኣብ በረኻ ዝነበረ ንሓድሕዱ ክረዳድእሉ ዘኽእሎ ዝነበረ ሓደ ካብ ነጥብታት ስነ ጥበብ ስለ ዝኾነ ክቡራት ተኸታተልትና ቁሩብ ንድሕሪት ክንምለስ ኢና። ንመላ ህዝቢ ኤርትራ ድማ እንቋዕ ናብ

0: እቲ ብስነ ጥበባዊ ሰለሞን ድራር እውን ኣብ 96 ነዘቕያዚ ኣብ መፅሓፍ ተሓቲማስ ናብ ህዝቢ ተዘርጊሓ ያ ኤርትራውያን ኮማንዶ ትብል ቂ 18 ደቂቕ ኩልና ኣንቢብና ኢና። ኩሉ ኤርትራዊ ኣብ ዝተፈላለየ ቦታ ዘሎ ስነዛ መፅሓፍ ዘየንበባስ የለን፣ ምክንያቱ ታሪክ ሓዘል ስለ ዝኾነ ብደርፊ እንተዳርእናዮ እውን ናይዞም ክልተ ደርፍታት ነዚ ተጣምረልናዮ እሞ ፅቡቅ ደርፊ ኢለ ይሓስብ ሞ ናብ ኣክንሰግር ኢና ቅርብ እውን ንድሕሪት ስለ ዝመልሰካ ነቲ ቅያን ደርፍታትን ትሕዝትኡን ክንሰምዖ
1: ፅቡቅ ማኮ ከምዚ ዝብለ ፅናሕክት ትብዓት ናይ ተጋዳላቲ ንባዕሉ እቲ ስርሒት እቲ ምድላዎ ዝተገብረ ማለት እዩ። ምክንያቱ ውሽጢ ፀላኢ ኣቲኻ እሞ ከ ምዕርፎ ነፈርቲ ኣቲኻ ስማዕረ ክንዲዚ ብዝሒ ዘለዎን ነፈርቲ ደምሲስካ ብዘይ ሓደ ክሳራ ክትወፅእ እቲ ስራሕ ቀሊል ኣይነበረን ዕበ ፍፃሜ እሞ ከምቲ ዝበልክዮ ፅቡቅ ክዘለኹም ኣተቕብላትና ለክእል ሓልየት እንተርእና ግን ናቕብልቱ ድማ ንግልኩሉ ሸዓብና ኣሰናይ ዲበ ዒድ ሕርየት 35 ሰነት ኣብፅሐና ዲብ እምበል ለክእል ሕላየት እንተታብዕና ድማ ግን ናቕብልቱ
2: ሓንዲ ቀኒኻ እኽሊ ቀሽምር ገሽካ ቀኒኻ ብዛዕባ ኣስመራ ወረደ ኣለካ
3: እዋኑ ኸውታ ኣየ ጸልማት ሓዲማ ንጎልጎል ሰንበት
2: ኣራ
3: ድርሓን ሓዘካ
2: ኣየ
3: ነዛን ተረርቲ ዘይሸብር ድምፂ
2: ኣራ
3: ሰብኣይ ሰበይታ መስኮት ፈንቂቓ
2: ኣራ
3: ደስታ ሰኒቓ
2: እወ
3: ኣነ ስጋ ሳይራ ሚለ ሓወይ ገረሱ ሳብታ ኣርያ በርቶ ኣበል ወንድምስስ

0: ቀዲማ ንጎልጎልሰን በተራ ድርሃን ሓዘካ
1: ኣየ
0: ነዛን ተረርቲ ዘይሸብር ድምፂ ሰብኣይ ሰበይታ መስኮት ፈንቂቓ
1: ራ
0: ደስታ ሰኒቓ
1: ወ
0: ኣነ ስጋ ሳይላ ሚለ ሓወይ ገረሱ ሳብ ተኣርያ በርቶ

እነ ኣብ ክንደይ ሓይሉ ንዋጋ ኢሉ መሬተውያ ብደም ጨቅያ ድንቂ ቆሚ ድሓወይ ኣኽሊለይ ሽልማተይ ጠባና ዝተኻኒ ረኸ

ربي يا الكسار حي ننجزتو الحسابات ربي يا الكسار.

ተኸታተልቲ ደጊምና ተመሊስናኩም ኣለና። ትሕዝቶታትና ከመይ ትከታተልዎ ኣለኹም? ንመላእ ህዝቢ ኤርትራ ውሽጢ ሃገርን ወፃእን ዝርከብ ምስ ክቡር ሓይልታት ምክልኻል እንኳዕ ናብዚ በዓል እዚ ብሰላም ኣብፅሓና ንብል ሰናይ ቅንያት ናፅነት ክኾነልና ድማ ንምነ ኣብ ትሕዝቶና

መጀመርታ ንዝገበርኩም ለይ ዕድመ የመስግን። ብምቕፃል እዛ ደርፊ ብ1987 እያ ንስራሕ ተዳልያ ኣብ መጀመርታ ዓመት ማለት እዩ። ዳሓር ኣብ ቤት ምቲ ሰውራ 87 ማለት እዩ ፌስቲቫል ነይሩ። ንመጀመርታ ግዜ ኣብቲ ፌስቲቫል ናይ ቤት ምቲ ሰውራ ኣብ ዓራርብ ማለት እዩ ዝነበረ ተደሪፋ ዘይተፀበዮ ኣነ ተፀቢኮንኩም ዓይነት ተቐባልነት ብጣዕሚ ዓበ ተቐባልነት ነይርዋ። ከም ደርፊ ተሐጉሰካ፣ ተፅናዓካ፣ ተብክየካ ኩሉ ባህር ኣለዋ። ስለዚ ኣብዚ እዋን ዝቀሪባ ማለት ተቐባልነታ ካ ላዕሊ ነይሩ። ብጣዕሚ ፅቡቕ መዓልቲ ነይሩ ሽዑማለ እወ ማለት እታ ደርፊ ኣብዚ ሕጂ ኮይነ ክሪኣ ከለኹ ሓያልን ኣጠቓሊላ ነቲ መስርሕ ናይ ገድሊ ትገልፅን ኢለ የ ዝሓስባ። ብፍላይ ኣብ ግዜ ህዝባዊ ሓይልታት ማለት እዩ 73 74 ዝነበረ ግዜ ህዝባዊ ሓይልታት ካብ ተጋድሎ ሓርነት ምስተፈልየ ሰለስተ ክፋላት ቀዳማይ ካልኣይ ዕበል ሳልሳይ ዝነበሩሉ ግዜ ማለት እዩ። ኣብዚ ሕጂ ብናይ ስርዓት ደርጊ ስርዓት ሃይለ ስላሴ ይህደን፣ ብጀብሃ ተጋድሎ ሓርነት ይህደን፣ ቆም ቦታ ይነበሩ። ስለዚ ንዑያ ትገልፅ

0: ይረኣየካ ከዓ ትምረት ማለት እዩ። ምስ ምግቢ ዘይብሉ ብብራሾማይ ብሓንቲ ሩዝ ተማቂሎም እንዳኸዱ ምስ ናይ ጥሜቱ ፍሉይ ቦታ ዘይነበሮ ብኩሉ መኣዝን ዝህደን ኣሃድዩ ሓይ ዘዋሒልታት ነይሩ ማለት እዩ። ስለዚ ነዚ ምረት ክዝክሮ ከለኩ ሕጂ ኣዝዩ ሓያል እዩ ነይሩ። ምክንያቱ መዕለቢ ዘይብልካ መፀግዕ ዘይብልካ ሓንሳ ሓንሳብ ሲ ቆልዑት ኮይንና ዝከረኒ ኣነ ኣብዚ በዓል ፍሸይ ምራራ ይመፁ ሞ እንጌራ እዝዙ ቅጫ እዝዙካ ማለት እዩ። ሽዑ ክትህቦም ከለካ እቶም ተፃእቶም ናይ ተጋሉ ሓርነት ይንቀሳቀሱ ሞ ቀሪብናዮም እንዳበልካ ሸተት ኢሎም እዮም ጠፍኦ ከምዚ ናይ ምሻለኪ ክሳብ ክንደይ ነይሩ እንታ ዝቀረብካሎም ከማንስ ክበልዑ ኣይክእሉን እዮም ነይሮም። መሪር ግዜ እዩ ነይሩ ማለት እዩ። እዛ ደርፊ እዚኣ ከዓ ሓያል ናቱ ገላፂ ትብላ ኣበደ እንድሕር መፅያ ከዓ ኣዴታት ኤርትራ ኣብዚ ሕጂ ኮይነ ብፍላይ ክሪኦም ከለኹ ክሳብ ክንደይ ሓያላትን ተባዓትን ምዃንን ክገልፅ ደሊ ማለት እዩ። ምክንያቱ ንውሉዳ ኣውፍያ ንጅግንነት ናይ ወዳ ፈሪዓ ብደቃ ተሓቢና ንደቃ ንገድሊ ክትሰድድ ተሰዊኡ ክትሰምዕ ከላ እልል ትብል ኣድያ ዘላትና። ስለዚ ኣብዚ ሕጂ ኮይነ ክሪኦ ከለኹ ሞ ከዓ ምስ ወለድኩ ክብደቱ ሕጂ ይረአያነ ዝያዳ ማለት እዩ። ከም ታሪክ ዳ ያ ቀደም ዝስሕበኒ ነራ እምበር ከም ታሪክ ናይ ኣደ ኣብ ኣደነት ምስ በፃሕኩ ዘለዎ ሓይሊ ዝያዳ እዩ ዝስምዓኒ። ምክንያቱ ደቅና ሓንሳብ ወፂኦም ክንፅበ ንምሲ ድሓንዶ ኮይኑ ኣበይ ከይዱ ገለ ንብል ኣደግን ንሓውን ነበልባልን ሰዲዳትካ ሓበን ኩርዓት ዝስምዓ እዩ። ስለዚ በደ ክሓስብ ከለኹ ናይ ኣደነት ኤርትራስ መዳር ክት የብሉን ክትገልፀው ይነሓፅረካ እዩ ሓቂ
1: ወሰን ሓዲሩ ገና ከሎ ዕሸል ጥዑም ኣይረአየን ንጥዑም ክቐልቅል ብዘይካ ብዘይካ ጥምዋ በረኻ ህደት ገደል ብዘይካ
0: ኣብ ዓላ ተራእዩ ምስ በሉኒ ነዛ ዓይነ እዩ ንክሪኦ ሎም ፅባሕ ይበልኩ ዓላ ኣትየ እንተጣየቅኩን ብቀሊል ትረኽቦኦም ይኹን እንተዘይደኸምክን ሕሸክን በሉ በኩሪ ውላደይ ስለ ዝነበረ ግን ዝርንዛሕ ነቢዐ ንዓዲ ንሱ ተበጅዮ ክብርሞት መይቲ ክተሰውኡ ኣነ ግን ከም ወላዲት ሓዚነ ከም ሓርበኛ ምጨክ እወ ንምጭካን ኣይግዛእን እየ ንምባል ዝወለደት ማህፀን ትገብ ጨኪነ
2: ንምጭካን ኣይግዛእን እየ ንምባል ዝወለደት ማህፀን ትገድድ ጨኪነ።
0: መቸም ሰውራ ኤርትራስ ንውሉድ ወለዶ ፅንዓት ዝህብ ታሪክ እዩ ዘለዎ። ስለዚ ነዚ ሕሉፍ እዚ እንዳረኣዩ ደቅና ታሪክና እንዳሰምዑ ታሪክና ደግሞ ከም ዘለዉ ተኣማመን እንዴ ታሪክ ህዝቢ ኤርትራ ነባሪ እዩ። ፅንዓት ናይ ኣዴታትና ከዓ ነባሪ እዩ። ነዚ ከዓ ኩሉ ግዜ ንሃገር ከተውሕሰሉ ታሪክካ እንዳደገምካ ፅንዓት ክትገብር የተባብዓካ እቲ ታሪክ ሲ ንክትፀንዕ የተባብዓካ ኩሉ ግዜ በዓል ኣብ ዝጋጣሚ ንበዓልና ፅነት መበል 35 ዝቐርብ ዘሎ ብምዕዳምኩም እንዳተሓጎስኩ እንዳኽበርኩ ማለት እዩ ፅንዓትና መብፃዕና ንሕድሰሉ ንስዕስዕ ክንፃወት ንኽእል ኢና። እዚ ግን ንዘለኣለም ፅንዓትና ወይ መብፃዕና እንሕድሰሉ ብምዃኑ ንህዝቢ ኤርትራ ለበዋ ዘድልየኳ ኣይኮነን ግን ኩሉ ግዜ ኣብ ፅንዓት ክንነብር ታሪክና ክንስንድን ከነፅንዕን ይላቦ ማለት እዩ። ንኩሉ ህዝቢ ኤርትራ ርሑስ በዓልና ፅነት ብፍላይ ንሓይልታት ምክልኻል ርሑስ በዓልና ፅነት እናበልኩ ከዓ ሳብ ኣፅ ይኸኒለ
1: ዲብያና ውንጎቦ ምስ ሰገራ ንሳሓል ነቂለን ኣለና ንክብላ ገተብ ምሰጥለለ ኮነ ዝላ ስሙር ቅልፅም ፀባ ተደሪራ ኩናት ክልተቕ

ሰውራ ብምህናፅ ናይ ሓደ ድልዱልን ሰፊሕን ምዕርጉን ህዝባዊ ኣዳራሽ ክምሰል ዝኽእል ምዕናውን ምህናፅን ዘጠቓልል መስርሕ እዩ። ልክዕ ከምቲ ከምዚ ዝበለ ኣዳራሽ ክትሃንፅ ገፈል መፈል ኣሊኻ ቆጥቋጥ ሚሲኻ ኣእማን ፈናቒልካ ሓመድ ክዒትካ ጥጡሕ ባይታ ክትፀርግ ዘድልየካ ሰላምን ፍትሕን ዝዓሰሎ ኩሉ ህይወ ዝነብረሉ ሕብረተሰብ ንምህናፅ ከዓ ናይቲ ኣረጊት ስርዓት ትካላት ምምሕዳር ሰራዊት ውድባት ወዘተ ምሕምሻሽ ኣድላይ ይኸውን። ኣብ 1977 ድሕርቲ ታሪካዊ ቀዳማይ ውድባዊ ጉባኤ ህዝባዊ ግንባር ሓርነት ኤርትራ ጅግና ህዝባዊ ሰራዊት ነቲ ሰብን መሬትን በብደረጅኡ ሓራ ምውፃእ ዝብል ጭራሖ ኣብ ግብሪ ብምውዓል ንኣውራጃታት ሳሕልን ሰንቲትን ብዘይካ ከተማ ዓቢ ቀይሕ ድማ ንኣከለ ጉዛይ ሓራ ድሕሪ ምውፃእ ንምብራቕ ብምጥማጥ ንፅርግያ ኣስመራ ባጢዕ ዓጊቱ ነቲ ገዚፍ መግዛእታዊ ሰራዊት ንክድርዕምን ማዓስከራቱ ሓመዱ ንላዕሊ ንክገብርን ተበገፈ። ውግእ ጋሕቴላይ ሕዳር 1977

ንዑስ ተጋዳላይ ህዝባዊ ግንባር በቲ ደርግ ናይ ፖለቲካ ምንዝርና ተጠቂሙ ብዝኣከቦ ኣፅዋር ንስትራቴጂያዊ ፅርግያ ኣስመራ ባጢዕ ንምኽፋት ዝገብሮ ዝነበረ ተደጋጋሚ ፈተነታት ከይተሓለለን በቲ ሓዲሽ ዘመናዊ መሳርያ ቢኤም21 ማለት ፋሉል ዝተባህለ ከይተሸበረን ዝና ብዘትረፈ ትብዓትን ቆራፅነትን መሲቱ ብምግጣም ነቲ ፅይቕ ውጥን ኣፍሸሎ

ኣብዚ ውግእ እዚ ሓንቲ ኤፍኤች6 ነፋሪት ናብ ኩምራ ሓጺን ተለዊጣ ብዙሕ ከቢድን ፈኩስን ብረትን ሓሙሽተ ታንክታትን ንብረት ሰውራና ኮና እቶም ዝተፈላለየ ኣስማት ዝለበሱ ሰራዊት ደርግ ሬሳ ኣብ ልዕሊ ሬሳ ኮኑ ብዙሓት ድማ ተማረኹ።

0: ናይ ጸላኢ ዕንወት ካብቲ ካብ ትሽቲ ጸላኢ ዝተለዓቐ ቦታታት ንዳግመ ህንፃ ምቹእ ኩነታት ይፈጥር። ኣብቲ ሓራ መሬትና እቲ ቀንዲ መሳርሒና ነዊት ሞደሻ መፅሓፍ እዮም። ነዚ መሳርሒታት እዚ ዝዓትሮን ህያው ዝገብሮን እቲ ርሂ ፀበላዕ ህዝብና ብምዃኑ ከዓ ንሓፋሽ ምብርባር፣ ምንቃሕ፣ ምውዳብ፣ ምዕጣቅ፣ ስልጣን ምጭባጥ ወሳኒ ግደ ይህልዎ። ኣብ 1977 ኣብ ኩሉ ሓራ ከተማታትናን ገጠራትናን ምስፍሕፋሕን ምዕጣቕን ናይቲ ህዝባዊ ግንባር ካብ መፈለምቲ ኣትሒዛ ክትሓንፀ ዝተቓለሰት ማሕበራት ናይ ሰራሕተኛታት፣ ሓረስቶት፣ ደቂ ኣንስትዮ፣ መንእሰያት፣ ሞያውያን ተራእየ። ማሕበር ቀያሕቲ ዕምባባ ድማ ተወልደ።
1: ከመይ እየ ንርሒብ ገቢለ ልትበህሎ መንቶም ለቕዋት ብዕዳ ትበህላ እሎም ለገቢለ ልትበህሎ ኦክየ ንሸዓብ ለልትበህሎ ለዝሉማም ወለ ጭቁጣም ማን ሸቃላ ወሓረስቶት ወለ ብዕዳት ቕዋት ለመተቐድማት እሎም ለቕዋት ብዕዳት መተቐድማት ለንብሎም ንህለና ከም ምደርሲ መስል ትጃር መስል እሎም ኩሎም ይብሓታ ኸ ንዳእከብካ ቕዋት መተቐድማት ትብሎ
2: ዝዕጅ እንታይ ከመይ ገለ ትኾነ ኣብ ሓፈራ

ምስዋዕት ማለት ምዝካር ምስዋዕት ማለት እዩ። ንነፍስዋዕት ነቶም ምእንቲ ምሕነት ሓፋሽ ምእንቲ ነፃነትን ምእንቲ ሓርነትን ሓፋሽን ኣፈቅዶትን ጭሮን ደመም ዘፍሰሱ ዕፅምቶም ዝኸስከሱ ጀጋኒ ውፀትና ንዓቶም ንምዝካር ማለት እዩ። ንሳቶም ደቦም ከፊሎም ኣብ ዝረጅ ንዓቶም ብናይ ሕልና መንፈስ ንዝክሮም ማለት እዩ።

0: ሰላም
1: ሰውራዊ ክልተ ሓሳብ ኣብ ሓፋሽ ምዝሰርጽ ብርግጽ ናብ ነገራዊ ሓይሊ ይቕየር። ዝነቕሐ ሓፋሽ ነቲ ዝኣስሮ ዝነበረ መስፍናዊ ቀይድታት ተራቢዑ ንውልቃውነት ወጊዱ ጉልበቱ ክእለቱ ንብረቱ ኣተሓባቢሩ ንባህሪ ብምምላኽን ኣብ ረብሕኡ ብምውዓልን መነባብርኡ የመሓይ ብዝጠበላቕ ህዝብና በቲ ኣብ ውሽጡ ብህዝባዊ ግንባር ሓርነት ኤርትራ ዝተኻየደ ጽዑቕ ናይ ምንቕቓሕ ስራሕ ነዚ ሓቂ ዝተገንዚቡ ኣብቲ ሰውራና ንቕድሚት ዝውንጨፈሉ ዝነበረ ዓመት 1977 በብደርቡን ማሕበራዊ ጉጅልኡን ተጠርኒፉ ኣብ ወፈራዊ ዕዮ ብንጥፈት ክሳተፍ ተራእየ። ነቲ ብመሪር ቃልስን ክቡር መስዋዕትን ዝተረኽበ መኽሰባት ንምዕቃብን ንምድልዳልን እቲ በቲ ሓደ ኢዱ ናውቲ ዕዮ ዝጨበጠ ዝነቕሐን ዝተወደበን ርሂፀበላዕ ህዝብና ብብዝሒ በቲ ኻልኣይ ኢዱ ጠበንጃ ክዓትር ጀመረ። ሎሚ ብረት ኣብ ኢድ ምዝሙዛት ሰራሕተኛታት፣ ጭኩናት ሓረስቶት፣ ጥቑጣት ደቂ ኣንስትዮ፣ ሰውራውያን መንእሰያት ይርከብ። ናይቲ ዝዓጠቐ ህዝብና ማለት ህዝባዊ ሚሊሽያ ህዝባዊ ግንባር ሓርነት ኤርትራ ንጸላእን ሓይልታት ውሽጣዊ ምድሕር ሓርን ብምብዳሕ ኣብ መሳፍንትን ካልኦት ከዳዓትን ራዕዲ ብምእታው ንርሂፀ በላዕ ህዝብና ናይ ተወፋይነትን ትብዓትን ንቕሓትን ኣብነት ብምዃን ዕዙዝ ተራ ይጻወቱ ኣለዉ።
2: ምስቲ ነዚ ፍትሓዊ ቃልሲ እዚ ደጊፉ ክቃለስ ዝኽእል

0: After the meeting, this peaceful revolutionary demonstration went on.
1: መሬትና ዝተካየደ ናይ ዳግመ ህንፃ ስራሓት ብፍላይ ድማ እቲ ኣብ ህዝቢ ዝተካየደ ፅዑቅ ናይ ምንቕቃሕን ምውዳብን ምዕጣቕን ቃልሲ ንሰውራና ሰፊሕ ማሕበራዊ ሰረቲቡ ንውድብና ኣዝዩ ኣሐየሎ ክንዲ ዝኾነ ድማ ጅግና ሰራዊትና ዕድታት ጋሕቴላይን ደጎልን ኣፍሪሱ ንምፅዋዕ ኣብ ዝተወርወረሉ እዋን ምልእቲ ሃገር ቆላሕታኣ ኣብታ ኣብ ቀይሕ ባሕሪ እትርከብ እስትራቴጂያዊት ወደብና ገበረ ንሰራዊትና ኣድላይ ሓገዝ ንክገብሩ እውን ካብ ዝተፈላለየ ኩርናዓት ኤርትራ መንእሰያት ደቂ ተባዕትዮ ደቂ ኣንስትዮ ናብ ተምሃር ወሓዙ ብሓልዮት ህዝቢ ብናይ ኣዴታት ፍቕርን ጥንቃቐን ዝተዳለወ ምግቢ ኣብ ምብፅፃሕን ዝተሰልበ ንብረት ኣብ ምእካብን ውጉኣት ፍፆት ኣብ ምእላይን ድማ ዓብዪ ተራ ተፃወቱ እዚ ንጥፈታት እዚ ንኣዳራሽና ወርወራት ኣንፂፉ መትከላዊ ምትእስሳር ናይቶም የዕኑድ ሰውራና ዝኾኑ ሓፋሽ ውድባትና ከም ዓረ ኣትረሮ
2: Good. I'm not going to be better.

ግርን ግርን

아까 어떻게 하고 있는지

0: يلا
1: ተጋዳላይ ህዝባዊ ግንባር በቲ ሓፋሽ ናብኡ ዘርኣዮ ፅኑዕ እምነት ፍናኑ ክብሉ ኣብ ኣፍ ደገ ምፅዋዕ ካብ ጉርጉስን ክሳብ ሕርጊጎ መዛግብ ዝሓዘ ፀላኢ ብናይ ወፃኢ ሓይልታት ተደጊፉ ነዚ መዛግብ እዚ ንምጥሓስ ለይትን መዓልትን ከየቋረፀ ብምትኳስን ነፈርቲ ካብ ወጋሕታ ክሳብ ዝመፅእ ብምምልላስን ብኣጋርን ብታንክታትን ተደጋጋሚ ሽጁማት ኣካይዱ ዝገብሮ ክሳብ ዝስእን ፈቲኑ ጨሪሱ ተሓለለ። ብኣንጻሩ እቲ ጅግና ህዝባዊ ሰራዊትና ካብ መዛግቡ ነቕ ከይበለ ነቲ ተሃንዲዱ ዝመፀ ዕሱብ ሰራዊት ከም ቆፅሊ ኣርገፎን ማራኾን ምስቲ ኩሉ ድኻሙን ፅምኡን ዕርድታቱ ሓልዩ ብ18 ታሕሳስ 1977 ንኣጋንእ ነዳዲ ኣጅብ ባዕባዕ ኣቢሉ ንማዕርፎ ነፈርቲ ብምድብዳብ ከዓ ስርሑ ከም ዘቋርፅ ገበሮ።

0: ዕስራ ተሓሳስ ሰሉስ መዓልቲ ሓይልታትና ነቲ ወገን ኣጅፍ ዝርከብ ኮረቢት ደብዲበን ሃንደበታዊ መጥቃዕቲ ብምኽፋት ነቲ ቦጅባሽ ሰራዊት ንውሽጢ ከተማ ቀፍቀፈኦ። ጸላኢ ብወገኑ በብግዜኡ ሓይልታቱ እንደገና ወዲቡ ክከላኸል እኳ እንተፈተነ ንፅባሒቱ ረቡዕ መዓልቲ ሰዓት ክልተን ፈረቓን ድሕሪ ቀትሪ በርቃዊ መጥቃዕቲ ጀሚረን ገጽገጹ ብምጽፋዕ ልክዕ ሰዓት ሽዱሽተ ድሕሪ ቀትሪ ዝዓበየ ክፋል ከተማ ምጽዋዕ ኣብ ትሕቲ ቁፅፅረን ኣተወ። ክቱር ሓጎስ ነቲ ናይ ስጋኣት ስምዒቱ ስለ ዝዓብለሎ ሓቦኛ ሕዚ ምጽዋዕ እቲ ተኽሲ ገና እናቐጸለን ከሎ ማይን መግብን ሒዙ ካብ ኣባይቱ ብምውፃእ ንሰራዊትና ብዕልልታን ጣብዒትን ተቐበሎ።
1: ዘይብሉ ማዕለያ ዘይብሉ ተናዱ ቁጣ ትድር

እቲ ውግእ ገና እናተኻየደን ከሎ ሓካይን ህዝባዊ ግንባር ንውግኣት ተጋደልቲ ኣድላይ ረድኤትን ክንክንን ይገብሩ ነይሮም። እዚ ኣብ ጥንኩር ኩነታት ኣብ ትሕቲ ዝናብ ቦምባታት ፀላኢ ዝግበር ህፁፅ ናይ ሕክምና ረድኤት ናይ ብዙሓት ተጋደልቲ ህይወት ንምድሓንን ቃንዝኦምን ሳዕብን መውጋእቶም ንምንካይን ዓብዪ ግደ ኣበርክቱ እዩ።

ናይ ምፅዋዕ ውግእ ማዕለያ ዘይብሉ ንብረትን ምሩኻትን ኣትሪፉ ንሰውራና ዓብዪ ፖለቲካውን ወተሃደራውን መኽሰባት ኣምፃኣሉ ህዝባዊ ሰራዊትና በዚ ከይተወሰነ ነቲ ኣብ ምፅዋዕ ተሪፉ ዝነበረ ሓይሊ ጸላኢ ቀሲዱ ንምዕራብ ገጹ ብምጥማት ካብ ደንጎሎ ክሳብ ሰይድሺ ንዝነበረ ማዓስከራት ጸላኢ ኣብ ውሽጢ 4ዕተ መዓልቲ ጸራሪቡ ንሰምሃር ነፃ ብምውፃእ ነቲ ኣብ ሰሜናውን ደቡባውን ዞባ ዝነበረ ሓራ መሬት ኣተሓቋቆፎ ህዝባዊ ኣዳራሽ ድማ ጥላላታ እትህበሉ ናሕቲ ኣብ ምስራሕ በፅሐት

ና ህዝባዊ ሰራዊት ሓርነት ኤርትራ ነቲ ናይ ሓድሽ ሕብረተሰብ ምህናፅ ቃልስና እንደገና ሰፊሕ ባይታ ፈጠረሉ። እዚ ከተማታት ደንጎሎ፣ ዝንዳዕ፣ እምባስካላ፣ ነፋሲት፣ ማይ ሓባር ናይ ምንቃሕ ዕድል ብምርካብ ሓፋሽ ውድባት ክምስረት ጀመረ። ኣብተን ኣቐዲመን ሓራ ወፂአን ዝነበራት ገጠራትናን ከተማታትናን ናይ ሓፋሽ ምውዳብ ጉዕዝኡ ብምቕፃል ኩለን ማሕበራት ብዓዲ፣ ብወረዳ፣ ብሃገር ደረጃ እናተጠርነፋ ክጓዓዛ ጀመራ። ኣብ መጋቢት 1978 ከዓ እታ ቀዳመይቲ ብሃገር ደረጃ ዝተጠርነፈት ማሕበር ሓረስቶስ ኤርትራ ኮነት። ኣብ ነፍሲ ወከፍ ዓዲ ናይ ምትሕግጋዝ ማሕበራት፣ ተራድኦታት፣ ህዝባዊ ድኳናት ከምኡውን ህዝባዊ ባይሶታት ብምቓም ፖለቲካዊ ስልጣነን ከደልድላን ቁጠባዊ ሽግራተን ክፈትሓን ነቲ ጉዕዞ ሰውራ ቀጻሊ ነዳዲ ክህባን ፃዕርታተን ብዝበለፀ ኣማዕበላ። ናይ ተራድኣዊ ሕርሻታት ምህርቲ ኣብ ከተማታት ከም ናይ በዓል ከረን ዕዳጋ ብምርካቡ ቁጠባዊ ምትእስሳር ሓራ ገጠራትናን ከተማታትናን ተረረ።

ፋሽስታ ወደርግ ነቶም ሓፋሽ ኤርትራ ብምሪ ቃልሲ ዝሓፈሶም ዓወታት ንምብራትን ነቲ ኣብሓራ ቦታታትና ተተኺሉ ዘሎ ሓድሽ ዴሞክራስያዊ ህይወት ንምዕናውን ኣብ ብብሲ ህዝብና ዝነብረለን ከተማታትን ዓድታትን ተደጋጋሚ ናይ ነፈርቲ ደብዳብ የካይድ ናይ ውድብናን ህዝብናን ዳግመ ህንፃው ቃልሲ ኣብ ትሕቲ ናይ ሰላም ኩነታት ዘይኮነ ኣብ ናይ ኩናት እዋንን ኣብ ትሕቲ ፅዑቅ ደብዳባትን እዩ ዝካየድ። እቲ ወትሩ ተነፀልቲ ህዝቢ ዝግልገለሎም ትካላት ኣዕንዮም እናበለ ፋሽስታዊ ደርግ ዝኸሰና እሱ ዘይኮነን ውድብና ንምድኻምን ናይ ህዝብና ናይ ቃልሲ መንፈስ ንምስባርን ኣብ ኩሉ ሓራ መሬትና ንቁጠባዊ ትካላት ኣብያተ ሕክምና፣ ኣብያተ ትምህርቲ፣ ኣብያተ ክርስቲያን፣ መሳጊድ ወዘተ ምዕናው መዓልታዊ ስርሑ ዝኾነ ኣብ ልዕሊ ህዝብናን ንብረቱን ጉድኣት እኳ እንተስዓበ

0: ንናይ ህዝብና ፈናንሲ ክትንክፎ ኣይከኣለን። እቲ መቐረት ናይ ናፅነትን ዴሞክራሲን ዝጠዓመ ርሂፀ በላዕ ህዝብና ኣብ ልዕሊ መግዛእቲ ዘለዎ ክቱር ፅልእን ኣብ ህዝባዊ ግንባር ዘለዎ ፅኑዕ እምነትን ክሳብ መወዳእ ሰዓወት ክቃለስ ዘለዎ ቁርብነትን ብድሙቕ ሰላማዊ ሰልፊ ኣረጋጊፂ
1: Thank you.

ኣብ መፈለምታ ናይ 1978 ብዘይካ ሓሙሽተ ከተማታት መላእ ኤርትራ ካብ ቁፅፅር ፀላኢ ወፃኢ ብምንባሩ ምህናፅ ህዝባዊ ኣዳራሽ ማለት ምትካል ህዝባዊ ዴሞክራስያዊ መንግስቲ ናብ ክውንነት ተቃሪቡ ነበረ።

ኣውራና ዝፅበየ ዝነበረ ዕማም ነቲ ዝተረፈ ከተማታት ሓራ ምውፃእ ስለ ዝነበረ ህዝባዊ ግንባር ሓርነት ኤርትራ ነዚ ዕማም እዚ ንምፍፃም ነቲ ብ20 ጥቅምቲ 1977 ዝተበፅሐ ናይ ስምረት ስምምዕ ድልዱል ባይታ ንምትሓዝ ምስ ተጋድሎ ሓርነት ኤርትራ ብምትሕብባር ንከተማ ባረንቱ ንምጥቃዕ ወሰነ። እቲ ንቑሕ ዲስፕሊን ዝመልኦ በዓል ልዑል ፍናን ሓያል ህዝባዊ ሰራዊት ሓርነት ኤርትራ ታንክታቱ ኣምሪሑ ብኣባላት ህዝባዊ ሚሊሽያን ሓፋሽ ውድባትን ተሰኒዩ ንባርካ ተበገሰ። ካብ ተረን ክሳብ ባረንቱ ዘሎ ህዝብና እንተላይ ህዝቢ ባዛ ድማ ብዓብዪ ሓጎስን ተስፋን ተቐበሎ።

Mm-hmm.

ኣብ ወርሒ ግንቦት ዕለት 17 ሰዓት 5 ናይ ወጋሕታ ናይ ባረንቱ መጥቃዕቲ ተጀመረ። ምዖታት ተጋደልትና ነቲ ኣብ ቅድሚኦም ተገቲሩ ዝነበረ ብርቱዕ ሓይሊ ጸላኢ ብጎላጉል ሰንጢቖም ብትብዓትን ክእለትን ብምእታው ሰዓት 10 ናይ ቀትሪ ኣብ ቤት ትምህርቲ ሽወደን ዓረዱ።

ቀላኢ ብስምባደ ተዋሒጡ ደብዳብ ናይ መዳፍዕን ነፈርትን ኣብዚ ዕርዲ እዚ ብምቕናዕ ብዙሕ ኣባይቲ ኣቃጠለ።

Que las como un balón.

0: పోలేం లెక్కలు. హలో వద్దు మొగ్గు. ఎదాది గొప్ప రోజు లేక తొమ్మిది అయి బాగాలే సోమ.
1: በቲ ተጋድሎ ሓርነት ኤርትራ ከኣትውሉ ተመዲቡ ዝነበረ ቦታታት ከይተቐየረ ስለ ዝተረፈ ግን ጸላኢ በዚ ነቓዕ ረኺቡ ነቲ ኣፈርቶ ምድያብ ዝጀመረ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብጎኑ ክወግኦ ስለ ዝጀመረ ብትብዓት እናተኸላኸለ ከንሳሕብ ተገደደ።

0: ጦርነት ማይታ አብ ኢድ ማክዳአቱ ተቃሪባ ዝነበረት ባረንቱ በአመታት ተመሐላለፈ ውድግና አባረንቱ መስተንክር ጅንነት ብምርአይን አብ ልዕሊ ጸላኢ አበይቲ ክፈራታት ብምውራድን አድላይ መስዋዕቲ ብምኽፋል ደላይ ስምረትን እቲ ንኤርትራ ነጻ ኸውፅእ ዝኽእል ሓደ ውድብን ምዃኑ ኣመስከረ እቲ ዝኸፈልናዮ መስዋዕቲ ብኩሉ ጎድናዊ ትምህርቲ ተኸስኪሶም ዝናበዩ ንሰውራዊ ቃልስና ኣብ ዓወት ዘብፅሑ ነቲ እናሃንፆ ዘለና ህዝባዊ ኣዳራሽ ንኩሉ ዝኣክል ምዉቕን ምልኩዕን ኣዳራሽ ዝገብሩ ቀያሕቲ ዕምባባ ንምስቀያሕቲ
1: ዕምባባ መጠን መተከላት መጀመርያ መተከላትና ንጅርሕ
0: ጅግና ሓፋሽ ህዝብና እዚ ዝሰላሰል ዘሎ ሰውራ ናቱ ምዃኑ ተረዲኡ ምስ ህዝባዊ ሰራዊት ጎኒ ንጎኒ ተሰሊፉ ኣብ ዝተፈላለየ ዓውደ ውግኣት ዝሐብንን ዝሕጉስን ተሳታፍነት ከምኒ ውግኣት ምልዓል ምግብን ማይን ጠያይትን ምቕባል ወዘተ ጥራይ ዘይኮነ ፈተውቱን ጸላእቱን ኣለልዩ ኣብ ፖለቲካውን ቁጠባውን ማሕበራውን መዳያት ሰውራዊ ተሳታፍነቱ ኣብ ግብሪ ኣመስኪሪ ነቲ ኣብሓራ መሬትና ዝርከብ ናይ ጸላእን ከዳዓት ደቂ ሃገርን መሬት ሓጊሩ ንድኻታት ገባሮ ብምዕዳልን ገለ ኸዓ ናይ ዓዲ መሬት ብምግባርን ሓፋሽ ህዝቢ በቢ ማሕበራዊ ጉጅልኡ ተራ ብተራ ወፈራዊ ስራሓት ብምክያድ ነዚ ዘሎ ሕርሻታት ዓቂቡን ሓድሽ እቶት ኣፍርዩን ብናይ ሓባር ስራሓት ተመክሮታት ቀሲሙ እዩ።

ደርፈን ዲ ብኣምፅኦት ሕርየት ዓብይቱ ኣወል ደርፈን ዲ ብወጠንየት ለሸዓብ በዲር ማ ቤልኩዋ ዓልኮ ለሸዓብ ኩዋ ሓተ ገቢ ደርፈን ፈን ዲ ብወኪድ ንዳል ካሊእ መረት ደግማ ሌኮ ፈን ደባበት ዓላ ፈን መትፈ ዓላ ፈን ቡንበት ዓላ ፈን ኣርበጃ ዓላ ፈን ሸዓብ ውሕድ ዓላ ፈን ሸባብ ማዕነዌት እንዳሃባ ክምለል ተሓቆ ሰውረት ወዲ ዓላ ፈን ሰውረት ዲ ኣያ ኣካን ብኣፅሓት ክምህሌት ዝሓብር ዓላ ፋፈን ብዙሕ ትደሩ ዲ ኤርትርያ ብስፋዓሙ እሊ ኣህምየት ሊ ጀበ ሻዕብየት እንደፋህመቶ ሞዴት ፈን ምን ስርየት ኣስክ በጠሎኒ ኣስክ ብርጌድ ፍራቕ ወዴት ፋህማኒ ሌሽ ብለ ተውዐት ግጀሽ ለሂብ ብለ ማዕነዌት ግጀሽ ለሂብ እብላ ማዕነዌት ግሸዓብ ለሂብ እብላ ለርሳለት ለተተሓዘለየት እግል ውሕደት ሸዓብ ኤርትርያ ወላ ርሳለት እተወክድ ተተሓዘለለየት እግትግባእ ዶሮ ልፈንካን ከቲር ካልስ ጅደን ጅደን

0: ሓድብቱ ሓጥር ለክነት ኣሰሩ ወልሰረ ለማይቱ
1: ሸኺናሃ ቃብልየት ረክበት ኡስታዝ ሰለሙን ፀሓየ ትሽዕር ወዳ ብትግርኛ ፋእዚ ቀደም ማሕሌት የምክን ሽዕር ናይ ትግርኛ ድብ ናይ ሳሕል ትብል ክታብ ናይ ሰለሙን ፀሓየ የለ ትግልኪ ዓዋቴ እንተትሲ እዚ እንተረአየ እንታይ ምበለ ልብል ዲባ ጀንደ ኣናውስ እንደወዲያ ንሕና ድብ ብርናሚጅ ተውዒ

ኣሳሰን ሽቁል ኣብ ሕበር ይግኣምን ገቢእ ፍክረት ናይ ኦሮ ነፈር በይኑ ይትገይስኒ ንፍክረቼ እንተ ትወስክታ ክትወስክታ እተ ትወስክታ ተዓበየ ወነቓሽ ገቢእ እታ ዋሕርምን ዝሓይስ እላ ሽቁል ላ ግልሽቀ ኩሉካ ትጀረብ ለሒሳ ላምፃያ ነስኣ ወላ ካሊእ ሪዘርቫ ገቢእ ካልኣይ ካሊእ ገበይ ይሓወለት እየኒ ቱ ሸቂ እየ ኣዘቲ ልወክድሊ ኦሮምና ሙሽክለትና ዲ ብሕላይ ሙሽክለት ጋብ ልህላ ማፊ ሽቁል ጀማዒ ማፊ ነቕድ ፊ ሽቁል ነቕድ ሓቆይላ ሽቁል ክልስና ይቐድርኒ ኦሮ በይኑ ስቱድዮ እንደገይሳ ሕለት መሊእ ሓታ እሱሉ እያ ብታዓያ ናዩታ ወለ ምንኣይ ኣካን ምፅኣቱ ምንኣይ ሓበረያ ኣዳም ርአይ ሰበት ኢሉ ሃይቦታ ኩሉ ሕድ መስል ሰሚዑ ላሓልት ሕድ መስል ኩሉ ግልሚ ርአይ ኢሉ ተሃየብቱ ፍርቀት እንደትገሰት ይትናቕሽቱ ዲብ ኣረንጅሜንቲ ይሳዕድቱ ሓታ ዓዚፊኑ ክትመፅእ ኦሮካይን ለኣካኑ እንዳኣታቱ ገይስ ሚታ ሸቀለሎ ሽቁል ከማን ኢላ ምራን ማ መጁደ ፊ ዞቁ ማ ዘወቃ ሕልት ዲብ ነፍስካ ግትእተባ ለለሕን ሓቆ ዲብ ነፍስካ ዝኣተ ምትወደ እንታ እንታ መስሜት ተሓዘ እሻን ተብድዕ ፊ ሽቁል ኢላኒ ኣነ ብወስል ሸባብ ኩሎም ብሰርፊ ነዘር ኩለ ሸባብ ኣሻን ይሓውሉ ምስሊ እንደገብኦው ሽቁል ሕበር ረአይ ግልንስኦ ሓቴ ካሊእ ሕፍዝ ግልውደው ዲበዓዳቶም ተቓሊዶም ምኑ እንደትበገሰው እግሊ ሽቀው ኣሻን የብድዑ ዝያደ እያን ኣና ግለስእለካ ዘ ኣና ብዳዊት ሓለየኩ ኩናማ ሓለየኩ ናራ ሓለየኩ ትግራ ሓለየኩ ዓረብ ሓለየኩ

0: والخلد لك والكل لك.
1: الأول الساحل.

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባት ኤርቲቪ ሰሙናዊ ፍጻምታት ስፖርት ናይ ዝሓለፈ ሰሙን ሒዝና መጺና ኣለና። ንምክታልኩም ብኽብሪ ንዕድም።
1: ብምክንያት 24 ግንቦት መዓልቲ ናፅነት ዓመታዊ ብፌደሬሽን ብሽክሌታ ዞባ ማእከል ተወዲቡ ዝካየድ ውድድር ዋንጫ ናፅነት ሰንበት 17 ግንቦት ብካልኣይ መድረኹ ተዛዚሙ። ኣብዛ ዛዛሚት መድረክ ውድድር ቅድሚ ምጅማሩ ኣብዛ ዓመት ኣብ ፅቡቅ ቁመና ዝርከብ ተቀዳዳማይ ዞባ ደቡብ ሮቤል ሃብተ ማርያም ካብ ደገፍቱ ናይ ምትባዕ ልግሲ ተወፊሉ። 129 ዝቁፅሮም ዓበይቲ ተቀዳደምቲ ኣብ እንዳማርያም 105 ኪሎ ሜትር ዝረሕቀ ውድድር እዩ ተሰሪዕሎም። ኣብዚ ኣባል ክለብ ኣስፔኮ ናታን መድሃነይ ብሉፅ ፀወታ ዘርአላ መድረክ ኣቐዲማ ካብ ዓባይ ጉጅለ ተቆሪፃ ዝኸደት ጉጅለ ብዓባይ ጉጅለ ከይተዋሓጠት ኣብ ዘም ሕንጻጽ በጺሓ። ኣብ መወዳእታ ኣባል ክለብ ደንደን ሚካኤል ዳንኤል ንመወዳድርቱ ብሰፊሕ ፈልዩ ንውድድሩ ብ2 ሰዓትን 42 ደቂቕን 21 ካልኢትን ብምዛም ዕውት ካልኣይ መድረክ ዋንጫ ናጽነት ኮይኑ ኣባል ክለብ ኣስቤኮ ኤቨን ረድእን ኣባል ክለብ ኤርቴል ኤሉት ክፍሎምን ድማ ብተመሳሳሊ ግዜ ድሕሮም ካልኣይን ሳልሳይን ተርታ ሒዞም። ኣኽሊሉ ኣተሽም ደንደን፣ ናትናኤል ዮናስ ሰንበል፣ ናታን መድሃኒ ኣስቤኮ፣ ኣሕመድ ዓብዱልዋሃብ ገዛማንዳ፣ ዓወት ክብሮም ኣስቤኮ፣ ዕውት ቀዳማይ መድረክ ናኦድ በረኸት ሰንበል፣ ሮባይል ሃብተማርያም ዘዋደቡ ድማ ክሳብ 10ይ ተርታ ዝነበረ ኮታ ሒዞም። ብመሰረት ናይ ክልተ መድረክ ውፅኢት ዕውት ካልኣይ መድረክ ኣባል ክለብ ደንደን ሚካኤል ዳንኤል 5 ሰዓትን 12 ደቂቕን 7 ካልኢትን ዕውት ዋንጫ ናጽነት ኮይኑ ተዓዊቱ። ኤሉት ክፍሎም ካብ ኤሪተልን ኤቨን ረድን ካብ ኣስቤኮን ድማ ምስ ዕውት ብተመሳሳሊ ሰዓት ብመዓልቲ ተበሊፆም ካልኣይን ሳልሳይን ተርታ ብምሓዝ ኣብ ፖዲዮም ደይቦም። ብጋንታ ኣስቤኮ ብ15 ሰዓትን 36 ደቂቕን 46 ካልኢትን ቀዳመይቲ ኮይና፣ ደንደን ብ14 ካልኢት ድሕራ ካልኢቲ፣ ሰንበል ድማ ብ53 ካልኢት ድሕራ ሳልሰይቲ ተርታ ሒዛ። 35 ዝቁፅረን ደቂ ኣንስትዮ ዓበይቲ ኣብ ተመሳሳሊ ቦታ 71.4 ኪሎ ሜትር ዝረሕቆት ውድድር እየን ኣካይደን። ኣብዛ ኣርባዕተ ተቀዳድንቲ ኣጥቂዐን ብምኻድ ሕንጻእ ዝረገጻላ መድረኽ ኣበልጋን ተዓራግ ኣርሴማ ዓንደፅኤን ንውድራ ብ2 ሰዓትን 11 ደቂቕን 47 ካልኢትን ብምዛም ቀዳሚት ኮይና ተዓዊታ። ኣባል ክለብ ደቡብ ቤተልሄም ክፍለ፣ ኣባል ክለብ ሰራይር ሳዋ ኣርሴማ ሃብተ ሚካኤል፣ ኣባል ክለብ ደንደን ዕውት ቀዳማይ መድረኽ ኤልዳና ተክለማርያም ድማ ምስ ኣርሴማ ብተመሳሳሊ ግዜ ክሳብ 4ይ ተርታ ሒዘን። ቤተልሄም እስቲፋኖስ ጋላ ነፍሒ፣ ብርክቲ ፍስሐ ዓራግ፣ ሮምና ጉዕሽን ኣድያም ዳዊትን ካብ ደንደን፣ ሄርሜላ ሳይሞን ካብ ደቡብ፣ ደሊና ግርማይ ካብ ሰራይር ሳዋ ድማ ካብ 50 ክሳብ 10ይ ተርታ ሒዘን። ኣብ ሓፈሻዊ ግዜ ኣባል ክለብ ደንደን ኤልዳና ተክለማርያም ብ4 ሰዓትን 11 ደቂቕን 16 ካልኢትን ዕውት ዋንጫ ነጽነት ብምዃን ኣኽሊል ዓወት ደፊኣ። ኣርሴማ ዓንደፅኤን ካብ ዓራክ፣ ቤተልሄም ክፍለ ካብ ደቡብ ድማ ሳልሳይ ተርታ ሒዘን። ብጋንታ ጋንታ ደንደን ብ12 ሰዓትን 34 ደቂቕን 46 ካልኢትን ቀዳሚት ኮይና ተዓዊታ። ዓራግን ደቡብን ድማ ኣሰራ ስዒበን። 150 ተቀዳደምቲ ዝጠረፈ ናይ ጁኒየር ደቂ ተባዕትዮ ውድድር ምስ ናይ ደቂ ኣንስትዮ ተመሳሳሊ 71.4 ኪሎ ሜትር ርሕቀት እዩ ሸፊኑ። ኣብ መወዳእታ ነዛ ካልአይቲ መድረኽ ኣባል ክለብ ደንደን ዮናታን ቴድሮስ ቀዳማይ ኮይኑ ተዓዊትላ። መሓሪ ኣኽሊሉ ኤርተል ካልኣይ፣ ናትናኤል መሓሪ ትፅቢት፣ ሳልሳይ ዳይሞንድ ሰሎሞን፣ ኣስቤኮ ራብዓይ፣ ናኢብ ሙሴ ብውልቂ ሓምሻይ፣ ሴም ፍስሐ ኣሰር ሻትሻይ፣ ብዮቤል ኤፍሬም ደንደን ሻብዓይ፣ ሲራክ በረኸት ብውልቂ ሻምናይ፣ ናኦድ ወልደ ሚካኤል ሰንበል ታሽዓይ፣ ናሆም ሚካኤል ብውልቂ ድማ 10ይ ተርታ ሒዞም። ኣብ ሓፈሻዊ ግዜ ናትናኤል መርሃዊ ካብ ትፅቢት ብ3 ሰዓትን 26 ደቂቕን 2 ካልኢትን ዕውት ዋንጫ ነፅነት ናይ ጁኒየር ደቂ ተባዕትዮ ተቀዳደምቲ ኮይኑ ዕውት ቀዳማይ መድረኽ ኣባል ክለብ ኣስፔኮ ዳይሞንድ ሰሎሞን ካልኣይ፣ ኣባል ጋንታ ገዛማንዳ ሄኖክ ይማነ ኣብርሃም ሳልሳይ ተርታ ብምሓዝ ኣብ ፖዲየም ደይቦም። ብጋንታ እታ ብናይ ተቀዳደምታ ባጀት እትንቀሳቀስ ክለብ ትፅቢት ነተን ብዓበይቲ ትካላት ዝምወላ ዓበይቲ ጋንታታት ዞባ ማእከል በሊፃ ቀዳሚቲ ኮይና ተዓዊታ። እዚ ከምዚ ኢሉ እንከሎ ገዳይም ተቀዳድምቲ ካብ ኮረሻ ብሽክሌታ ዝወርዱ ብምክንያት እዚ ረዚ መዓልቲና ፅነት ውድድሮም ኣብ 2 ተመዲቦም ኣካይዶም ነይሮም። በዚ መሰረት ዝተረኽበ ውፅኢት ምስ እንምልከት ዓብደልከሪም ዓብደልዋሃብ ቀዳማይ፣ መርሃዊ ክብሮም ካልኣይ ሳልሳይ፣ ዓብደልከሪም ዓብደልዋሃብ ቀዳማይ፣ መርሃዊ ክብሮም ካልኣይ ሳልሳይ ሴም ርእሶም ኮይኖም ዕውታት ክኾኑ እንከለዉ ካልኣይቲ ምድብ ካብ ዝነበረት ቀዳማይ ዓንደማርያም መሓሪ፣ ካልኣይ መምህር መድሃኒ ተስፋ ማርያም፣ ሳልሳይ ፋኑስ ፀጋ ኮይኖም ክዕወቱ እንከለዉ ተክሊት ኢሳቅ ሳንዲያጎ ብሉፅ ዘዋሪ ተባሂሉ ተሸላሚ ናይቲ መዓልቲ ኮይኑ ኣብ ናይ ደቂ ኣንስትዮ ውፅኢት ዝተረኽበ ምስ እንሰግር ለተ ሚካኤል ፍሳይ ቀዳሚት ኮይና ክትዕወት እንከላ ሰብለ ኣሎምን ርግ ኣትክለን ተኸቲለን ውድድረን ዛዚመን። ክቡራት ተዓዘብቲ፣ ኣብ መወዳእታ ምስ ኣዳለውቲ እቲ ውድድርን ዕውታት ኣሰልጠንትን ሕፅር ዝበለ ዕላል ኣካይድና ኣለና፣ ናብኡ ከብለኩም።
2: መጀመርታ የቀነለይ ማለት እዩ። ብምቅፃል ውድድር ብጣዕሚ ከቢድ እዩ ነይሩ። ኣብ ላስት ማለት እዩ ከባቢ 10 ክተርፋ ከሎ ብሬካወይ ጌርና ምስናታን ምዳኒ ሸዋኻባ ከዓ ስፕሪንት ጌርና ከዓ ካብታ ነበረት ግሩፖ ህዳም ነራ ንዓሃዊስና ማለት ካብ ስፕሪንት ከዓ ተዓዋታይ ኮይነ ማለት እዩ ዋይ እዚ ደስጋኒ እኳ ይነበረን ከምዝስዕራ ዳርጋ ሹር ነራ ደስጋኒ

0: ጋር ኣይነበረን ኣብታ ጎቦ መጀመርታ ንሓይልታት ጅግና ሓይልታት ምክልኻል እዚ ሕዚ ዝተኣሸ ጋር ክብሪ ምስጋና ንኣምኹኖ ማለት እዩ ምቕፃል ንዓኹም ንደቂ ጋንታይ ንሰልጠንተይ ንፋሚሊ ከዓ ብምሎ ማለት ቴንክዩ ክብሎም ደሊ
1: እዎ ውድድርኩም ናዳይ ናይ ሎም መዓልታ እዝያ ብርትዕቲ ውድድር እያ ነይራ እዚ እንዳ ማርያም ገለ ንፋስ ገለ ዝበርትዖ ነይሩ ወላ ብካልኦት ተቃዳድምቲ ብዙሕ ስካቶታት ገለ ይመፀና ነይሩ ግን ኣብታ መወዳእታ ዝገበርኳ 6-7 ዙርያ ክተርፋ ከሎ ስካቶ ገይረ ስካቶ ገይራ ናይ ደቡብ ምስ ሓምሻይ ርእስና ሃዲምና ነርና ኣጋጣሚቲ ሓንቲ ሳይክል ኣባላሻ ገለ መለ ተሪፋ 4 ተቃዳድምቲ ነርና ማስ ፅቡቅ ነሩ ዳሓሊ ብሓፈሻ ውድድር መራ ብርቱዕ ነሩ ጀመርታ ንልዑል ፈጣር ናብ ዝዘብፅሓኒ ክብሪ ምስጋና ንዕዮ ኹኖ ብድሕሪ ስድራይ ብጣዕሚ እየ ከመዝግኖም ዝዘሊ ማስ ካብ ማውንቴን ስቲል ክሳብ ሕጂ ኩሉ ዳገበሩ እዩ ጎዲልና ኣይፈለጥኒ ንዕም ከመዝግኖም ብሓፈሻ ነሰልጣን እየ ተመዝገን ትርሺ ንኩሎም ደገፍተይ ንደንደን ክለብ ደንደን ጋንታና ንኩሎም ከመዝግኖም ይፈቱ ማለት እዩ
2: ሃበን እዮ ብባህል ማለት እዩ ሃበን እዮ ብሃይለ ኣሰልጣን ጋንታ ትፅቢት እዎ ኣብ ስራሕ እዩ ሓፈሻዊ ኣብ ስራሕ እዩ ጋንታ ማለት እዩ ኣብ ኩሉ ዲቪዥን ዘረባ ሰብ ሰሚዑ ሰራሕናዮ ማለት ጎይና ኣሉ ኢና ማለት ኣብ ዝዳሓለፈ ነበረ ናይ ምስጋር ተፃወቲ ነርና ናብ ተፈላለየ ክለባት ካብ ዲቪዥን ናብ ዲቪዥን ዊንኮም ኣስጊርናዮ ማለት እዩ ኣብ ተፈላለየ ዲቪዥን ናይ ዓሚ ክብርና ክነዕቅብ ኢና ኣቲና ብሓሙሽተ ዲቪዥን ናይ ደቂ ተባዕትዮ ኣቲና ንውድድር ብሓሙሽተ ክንወስዳየ መደብ ነይሩ ብሓንቲ ግን ብካልእ ተወዲና እየ ናይ 4 ዲቪዥን ቀዳመይቲ ኮይና ብጋንታን ብውልክን ዕውታት ኮይንና ወዲና እየ ማለት እዩ ተሃጓፋት ኣብ ዝነበረ ናይ ዙር ገለ ኣብ ተፈላለየ ፖዲዮም ኣይደብናን ናይ ዓሚ ዕውታት ኢና ነርና ኣብ 4 ዋናጮ ማለት እዩ ቻምፒዮን ዘባ ማእከል ከምኡ ውን ናይ ናፅነት ማለት እዩ ነቲ ክብሪ ኢልና ብድክድናሉ እቶም ንፋዓት ተቀዳደምቲ ኩሎም ሰዲድናዮ ማለት እዩ ጋንታታት ኣብ ዝፀዋዕሎም ናብ ኤሪቴል ናብ ተፈላለየ ክለባት ከይዶም ካብ ማውንቴን ባይክ ናስጊርናይ ዋላቶም ናይ ካልኣይ ዲቪዥን ቀጥታ ማለት እዩ 4 ወርሒ ድሮ ገይሮም ኣለዋ ሳይክል ጅንበቶም ጎደሎ ተፃወቱ ካተባቢዕካ ነቲ ዝደለካ ብኮታት ኣሳጣጢምና ኢና ናብ ዝመፂና ዕው ዝኾነ ስራሕካ ሰሪሕና ማለት እዩ ምስነወዲ ወዲ ዓንደማርያ ማለት እዩ ኣብዚ ሓፂር ግዜ ከባቢ 2-3 ሰሙን ካብኦም ኣይተፈለና ብግቡእ ሰሪሕና ኣሉ ኢና ዳሓን ዝኾነ ኣብ ናይ ደቂ ኒስትዮ ውን ኣቲና ነርና ገና ፈለማያት ምስረት ክሳብ ዘላ ዳሓን ዝኾነ ተወዳዳሪ ብቕዓት ኣውን ኣርእና ኣለና ዝያዳ ኣውን ኣተኪርና ክንሰርሕካ ሕጂ ማለት እዩ ብመወዳእታ ኮ ጋንታ ትፅቢት ናይ ውልቂ ክለብ እንድያ ኩሉ ግዜ ተፃወታት ሕዛይ ናይ ንፉዕ ተፃወታ ኣይኮነትን ንፉዕታ ፍርያ እያ ናብ ካልእ ክለባት ሰድድ ኦረዲ ቶም ዝነበሩ ከዶም እዮም ሕጂ ውን ዞም ዘለዉ ክኸል እዮም ማለት እዩ በቲ ዘሎ ኢና ኩሉ ግዜ ዕውት ኮንካ ትቀርብ ድራይ ደይኮነስ ኣብ ምፍራስ ኣለና ነቶም ዘለዉ ተፃወቲ ዓቂምና ክንከና ንክእልና ናይ ውልቂ ክለብ ክሳብቲ ምጎል ማለት እዩ ካባና ዳሓሻ ክለባት ኣብ ብፅውዖም ሲ ይኸዱ እዮም ማለት እዩ ናፃ ምዝውዋር እዮም ዝኸዱ ናይ ሓባር ስራሕ ስለ ዝኾነ ካ ንኩሎም ጋንታና ጋንታ ትፅቢት መሳርሕተ ወዲ ዓንደ ማርያም ባዕ ንወዲ ዓንደ ማርያም ማለት እዩ ኩሎም በዓል ወዲ ጉዑሽ ኩሎም መሳርሕተ ሰምረ ተፈላለዩ ኩሎም ተቀዳድምቲ ጋንታ ትፅቢት በዚ ጋጣሚ ኳ ሓጎስና ኩሉ ትፈዞ ማለት እዩ ንዓኻኻ ክብረታ ዝለለ
3: መጀመርያ ርሑስ ቅንያት በዓልና ፅነት ክብል ደሊ ንቕፀል ከምቲ ዝበልካዮ እዚ ውድድር እዚ ንርዝነት ናይቲ ርእሰ በዓላትና ዝኾነ መዓልትና ፅነት ንዕ ንምኽባር ዝካየድ ዝቐነየ ውድድር እዩ እዚ ሓደ ካብቲ ካላንደርና ሰፊሩ ዘሎ ብብዓመቱ ዝካየድ ውድድር እዩ እዚ ዝሓለፈ ሰንበት ናይ ቀዳማይ መድረኽ ነይሩ ኢሎም መዓልቲ ከዓ ናይ መዛዘምቲ ካልኣይ መድረኽ እዩ ክካየድ ፀኒዑ እዚ ኣዝዩ ብዕቱም ኢና ንስርሓሉ ካብ ናይ ዓሚ እዚ እኳ ፍልልዩ ኣለዎ እንተዘይበልና እናበለፀ ዝያዳ እቲ ትሪኦ ከምንሪኦ ፅናሕና ዲስፒድ እናወስኩ ቶም ቆሎቶም ተወዳደርቲ ኣብ ዋዳድብኡ ኣብ ሓፈሻዊ ኩነታቱ ክትሪኦ ከለካ ንዓመት ንዓመት እናበለፀ እናፀበቐ ዝኸይድ ዘሎ መደብ ውድድር እዩ እሞ ሎም መዓልትካ ከም ዝረኣናዮ ልዕሊ 4 እናዘወሩ እዮም ቶም ተወዳደርቲ ምስ ዝኩሉ ንፋስ ወዲዮሞ ዘለዉ ስለዚ እቲ ዕላምኡ ንምምዕራግ ነቲ በዓልና ፅነት ስጋዕ ዝኾነ በቲ ንደልዮ መንገዲ ምዝረኣኻዮ ዝኩሉ ተዓዘባይ ኣብዚ ይሆ ክብል ዝፀንሐ ብምዕሩግ ኣገባብ ዛዚምና ኣለና ኢልና ግምግም ንሕና ከም ፌደሬሽን ውሕጂ እንታይ ብዙሕ ፍልሊ ከም ተቐዲመ ዝበልኩ ኣለ ክንብላይ ንኽእልን ዲና ኣብ መድረኻት ቁርተ ይክፈላለ ክእል ዓሚ 3 መድረኽ ጌርናዮ ርና ሎም ዓመት ኣብ 2 መድረኽ ጌርና ወዲእናዮ ኣለና ንስ ሕጂ ብርዱእ ምክንያት ሓደሓደ ፀገማት ቴክኒካዊ ሽግራት ገለ ክጋጥመካ ከሎ ናይ ግድን ኢኻብ ከምኡ ክትኣቱ እንተዘይ ኮይኑ ኣብቲ ትብዝሒ ተሳትፍ ተወዳደርቲ ይኹን ኣብቲ ኣወዳድብኡ ካብ ዓመት እናፀበቐ እንተዘይኮይኑ ድሕሪ ዝምለሰሉ ነገር የለን ስለዚ ብዙሕ ፍልልነት ኣለዎ ኢልና ክንዛረበሉ ንኽእል ነገር የለን ልክዕ በቲ ናይ ቀደሙ ብከምኡ ኣገባብ እዩ ዝኸይድ ኣሎ ኣብ መፃኢ ከዓ ዝያዳ ዝጎደለና እናመላእና ክንከይድ ሓደሓደ ተዓዘብናዮ ነገር እንተልዩ እናመላእናዮ ክንከይድ ዝብል መዳእታ እዩ ዘለኒ መወዳእታ ነዞም መጀመርያ ንዓኹም ከነመስግን ደሊ እዚ ውድድር እዚ ምስዝፀሓይ እዚ ብዘይ ዕረፍቲ ምሳና ብዚ ጠጠ

0: ኢልኩም ክትከታተሉ ናብ ህዝቡ ከተብፅሑ ትኽፍልዎ ዘለኹም ትገብርዎ ዘለኹም ኣበርክቶ ወይ ኣስተዋፅኦ ኣዝየ ከመስግን ይደሊ። ብምቕፃል ነዞም ዕዉታት ንኩሎም ብምክንያት ዝረዚ በዓል ዕዉታት ኮይኖም ዘለዉ ጋንታ በሎም ውልቀ ተወዳደርቲ ንኩሎም ዮሃና ክብሎም ይደሊ። መወዳእታ ንዓመታ ከዓ ብዝበለፀ ካብዚ ብዝሓሸ መንገዲ ጌርና ክነካይዶ ኢና ኢለየ ይኣምን። ሰረፈ የቀኒየለ ርሑስ ቀኒያት በዓል ናፅነት ክብል ደሊ።
1: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምክንያት በዓል ናፅነት ክካየድ ፀንሐ ውድዳት ኩዕሶ መርበብ ገማግም ባሕርን ብቀዳምን ሰንበትን ብወግዒ መጋረጁ ዓፅዩ ኣብቲ ኣብ ሜዳ ማዓስከር ደንደን ዝተካየደ ናይ መዛዘሚ ስነ ስርዓት ሓለፍቲ ስፖርትን ክለባትን ዕድመ ዝተገብረሎም ኣጋይሽ ኣፍቀር ስፖርትን ኣብ ዝተረኽብሉ ናይ መዛዘሚ ውድድር ኩዕሶ መርበብ ገማግም ባሕሪ ተኻይዱ። ኣብቲ ዕለት ክለባት ፍንቅልን ዓንበርበብን ብክልቲኡ ፆታ ናይ መዛዘሚ ፀወታን ኣካይደን ፍለማ ጋንታታት ደቂ ኣንስትዮ ኣብ ዝተረኽበሉ ንተፃወቲ ሻም ገብረ ዮናስ ሰሚራ ሙሴን ዝጠርነፈት ፍንቅል ኣብ ክልተ ሰታ ከታቲላ ዓብሊላ ብምቕራብ ንፆታ ክልተ ባዶ ተዓዊታትሉ። ዝሰዕበት ግጥም ከይተሰዓረት ንመዛዝም ዝበፅሐት ብበራኺ ሃይለት ስልጥን ንምኩር ተፃዋታይ ሽደን ተስፋይ ምስ ዮሃንስ ዕቆባ ማርያም ዝሓቆፈት ዓንበርበብ ምስታ ብሰናይ ይርጋ እትስልጥን ንተፃወቲ ሰምር ሃይለ ሚካኤል ናታን የማነ ዝጠርነፈት ፍንቅል እያ ተረኺባ። ካብ ግዜ ናብ ግዜ ልዑል ብቕዓት ናጥሬት ትመፅእ ዘላ ፈንቅልካ ኣከታቲላ ንፀወታ ክልተ ባዶ ክዛዝሙን ከላ ጋንታ ዓንበርበብ ግን ኣቐዲማ ከይተሰዕረት መዛዘሚ ዝበፅሐት ምስ ምንባራ ብመሰረት ሕጊ ናይቲ ፀወታ ሓንቲ ሴት ኣብ 21 ትዛዘም ተሰሪዓትለን። ኣብዛ ግጥም ዓንበርበብ መሪሓ ብዝኸደትሉ ክዛዝሙያ እናተባሃል እንከሎ እታ ብበዝሒ ደገፍታ ማሚቓ ዝቕነት ፈንቅል ግን ንዓወታ ሕሊፋ ክትባይ መረፀትን ኣርኪባ ብምስዓር ብድምር ውፅኢት 3 ብባዶ ተዓዊታ። ፈንቅል ነቲ ብደቂ ኣንስትዮ ዝተረኸበ ምቁር ዓወት ድማ መሊሳ ደርዒ ወሲኻትሉ። እዚ ከምዚ ኢሉ እንከሎ ብቐዳም ጋንታታት ካልኣይ ዲቪዥን ናይ መዛዘሚ ፀወታ ካይደ ነይረን። ጋንታታት ደቂ ኣንስትዮ ሳሊና ፌስቲቫልን ሓያል ተወዳዳርነት ኣብ ዝረኣየሉ ግጥም ሳሊና ኣብ ልዕልታ ብሉፅ ምንቅስቓስ ዝረኣየት ፌስቲቫል 2-1 ክትዕወትን ከላ ደቂ ተባዕትዮ ጋንታታት ባሕቲ መስከረም ደንበሰንበልን ኣብ ዝተጋጥማሉ ድማ ባሕቲ መስከረም 3-1 ረቲዓ። ብመሰረት ዝተኻይደ ውድዳ ዝተዓወታ ጋንታታት ዝተዳውለሎ ናይ ገንዘብ መዳልያን ዋንጫን ሽልማት ካብ ዕዱማት ሓልፍትን ተቐቢለን። ብምኽንያት መበሳሳን 5 ዓመት በዓል ናፅነት ብፖሊስ ኤርትራ ተወዲባ መንጎ ጨናፈሩ ንሓደ ወርሒ መመላእታ ክካየድ ዝቐነ ስፖርታ ውድዳት ዝሓለፈ ሮብ 13 ግንቦት መጋረጁ ዓፅዩ። እዚ ብግልቲ ፆታ ብኩዕሶ እግርን ኩዕሶ መርበብን ክካየድ ዝቐነ ውድድር ውዕውዕ ምንባሩ ዝበፅሐና ሓበሬታ ኣፍሊጦም። ብሮብ 13 ግንቦት ኣብ ሰዓታት ናይ ቅድሚ ቕትራ ኣብ ስታድዮም ቺቸሮ ንእሽተይ መዛዘሚ ፀወታ ኩዕሶ እግሪ ተኻይዱ። ኣብቲ ኣዛዚ ፖሊስ ኤርትራ ኮሎኔል መሓሪ ፀጋይን ካልኦት ኣዘዝቲ ፖሊስን ዝተረኽቦ ግጥም ኣብ መንጎ ጋንታ ጨንፈር ምክልኻል ገበን ፖሊስ ኤርትራን ፖሊስ ዞባ ማእከልን ዝተኻይደ ናይ ፍጻመ ፀወታ ነይሩ። ጨንፈር ምክልኻል ገበን ፖሊስ ኤርትራ ኣብ ልዕሊ ጋንታ ፖሊስ ዞባ ማእከል ድማ ናይ 3 ባሮ ዓወት ብምዝጋብ ተዓዋቲት ክትከውን ብቂዓ። ድሕሪ ቕትራ ሜዳ ፖቾፊልያ ዝተኻየደ ሓያል ምትልላኽ ዝተረኣዮ መዛዘሚ ናይ ኩዕሶ እግሪ ግጥም ድማ ኣብ ናይ ደቂ ኣንስትዮን ደቂ ተባዕትዮን ኣብ ክልቲኡ ፆታ ጋንታ ኩዕሶ መርበብ ፖሊስ ዞባ ማእከል ኣብ ልዕሊ ጋንታ ጨንፈር ምክልኻል ገበን ፖሊስ ኤርትራ ዓወት ብምስጋብ ደሚቓ ወፅያ። ኣብ ዞባ ደቡብ ከተማ ደቂ ምሓረ ፅንዓትና ዋሓስና ብዝብል ቴማ ዝተወደበ ሓበራዊ ግያ ናፅነት ማለት ማ ስፖርት ከምኡውን ውድድራት ኣትለቲክስ በዓሶ 7 ግንቦ ተኻይዱ። ኣብቲ ብጨንፈር ኮሚሽን ስፖርት ዞባ ደቡብን ምምሕዳኑ ዞባ ደቂ ምሓርን ዝተወደበ ስፖርታዊ መደብ ልዕሊ 80,000 ናቕፋ ሽልማ ዝተዳለሉ ኮይኑ ህዝቢ ከተማ ደቂ ምሓረ 150 ኣትሌታትን ተሳቲፎዎ ነይሮም። ብሓፈሻ ካብ ንዞባታት ዞባ ደቡብ ከምኡውን ካብ ሃገራውያን ክለባት ዝመፁ 57 ደቂ ኣንስትዮ 87 ደቂ ተባዕትዮ ኣትሌታት ኣብ ቦታ ውድድር ዝተረኽቡ ኮይኖም ብመሰረት ዝተሰርዑ ውድድራ ድማ ደቂ ኣንስትዮ በቢደረጀን 3,000 ሜትሮን 10,000 ሜትሮን ርሕቀት ክሽፍና ደቂ ተባዕትዮ ድማ 5,000 ሜትሮን 10,000 ሜትሮን ርሕቀታት ዓሚሞም። ብመሰረት ዝተኻየደ ውድድራት በቢክሊ ዕድሜኦም ኣብ ሓበራዊ ጉያ ማለት ማ ስፖርት ዝተዓወቱ እዞም ስዕቡ እዮም። ኣብ ናይ ህፃናት ክሊ ዕድመ ደቂ ኣንስትዮ ቀዳመይቲ መኽሰብ ዮሴፍ 800 ናፋ ክሽለም፣ ካልአይቲ ማርታ ተኽለ ብርሃን 600 ናፋ፣ ሳርሴይቲ ሉልያና ተኽለ ዝጋ 500 ናፋ ረኺበን። ህፃናት ደቂ ተባዕትዮ ቀዳማይ ናትናይ ደሳለ 800 ናፋ፣ ካልኣይ ናትናይ ልክብራብ 600 ናፋ፣ ሳርሳይ በረኸት ፍቓዱ 500 ናፋ ተሸሊሞም። ኣብ ናይ መንእስያት ክሊ ዕድመ ደቂ ኣንስትዮ ዝተረኽበ ውፅኢት ድማ ቀዳመይቲ ትዕበ ፀጋይ ተሸላሚ 800 ናፋ፣ ካልአይቲ ትብለ ዝጣዓመ ተሸላሚ 600 ናፋ፣ ሳርሴይቲ ልዋ መሓሪ ተሸላሚት 500 ናፋ። ኣብ ናይ መንስያ ደቂ ተባዕትዮ ቀዳማይ ዳንኤል ሰሎሞን ተሸላሚ 8 እዩ።

0: ትናፋ ካልኣይ ሰምረ ዮሃንስ ተሸላሚ 6 ትናፋ ሳልሳይ ኣኤል መንቆሬስ ተሸላሚ 5 ትናፋ ኣብ ናይ ክልል ዕድመ ዓበይቲ ደቂ ኣንስትዮ ዝረኽበ ውፅኢት ቀዳመይቲ ኣራንሺ ነጋሲ 800 ናፋ ካልይቲ ሳባ ክፍለ 600 ናፋ ሳልሰይቲ ሰሊና መጎስ ተሸላሚት 500 ናፋ ኣብ ናይ ልዕሊ ዕድመ ደቂ ተባዕትዮ ቀዳማይ ተስፋ ኣለም ተኽለየሱ 800 ናፋ ክሽለም ካልኣይ ምሕረታ ብተኽለ ብርሃን 600 ናፋ ሳልሳይ ተኽለ ሚካኤል መላክ 500 ናፋ ኣብ ናይ 3,000 ሜትሮ ናይ ደቂ ኣንስትዮ ኣትለታት ዝተረኽበ ውፅኢት ድማ ቀዳሚቲ ሲዶና ግርማይ ካብ ዓዲ ቀይሕ ተሸላሚት 2,000 ናፋ ካልኦቲ ራድያ መሓመድ ካብ ሰንዓፈ ተሸላሚት 1,500 ናፋ ሳልሰይቲ መርሃዊት ሃይለ ካብ ዓዱ ኋላ ተሸላሚት 1,200 ናፋን ኮይነን ኣብ ናይ 5,000 ሜትሮ ደቂ ተባዕትዮ ቀዳማይ ብእምነት ሙሉእ ካብ ዓዲ ቀይሕ ተሸላሚ 3,000 ናፋ ካልኣይ ሮሞዳን ኢብራሂም ካብ ሰንዓፈ ተሸላሚ 2,000 ናፋ ሳልሳይ ሓቤና ማኑኤል ካብ ዓዲ ቀይሕ ተሸላሚ 1,500 ናፋ ኮይኖም ምኩራት ኣትሌታት ኣብ ዝተሳተፎ ናይ 10,000 ሜትሮ መሳጢ ውድድር ዝተረኸበ ውፅኢት ድማ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኦሎምፒካዊት ኣትሌት ናዝሬት ወልዱ ካብ ክለብ ጋሽ ባርካ ተሸላሚት 5,000 ናፋ ካልይቲ ናጽነት ኣማኑኤል ካብ ክለብ ደቡብ ተሸላሚት 4,000 ናፋ ሳልሰይቲ ድማ ኣትሌት ስምረት መርሃዊ ብውልቂ ተሸላሚት 3,500 ናፋን ኮይነን ስዕባ ኣብ ዝቐጽለ ናይ ደቂ ተባዕትዮ ናይ 10,000 ሜትሮ ድማ ቀዳማይ ዮቤል ዘርኢት ብውልቂ ተሸላሚ 5,000 ናፋ ካልኣይ ተክለ ሃይማኖት ብርሃነ ካብ ክለብ ደቡብ ተሸላሚ 4,000 ናፋ ሳልሳይ ሞጎ ሹማይ ካብ ክለብ ደቡብ ተሸላሚ 3,500 ናፋ ኮይኖም ኣብቲ ኣጋጣሚ ፕሬዚደንት ፌደሬሽን ኣትለቲክስ ዞባ ደቡብ መምህር ሙሴ ከበደ ብዘስምዖ ቃል ሓበራዊ ግያ ናጽነት ንዝኽሪ ዛዛሙ ኩናት ግንባር ደቂ ኣምሓርን ጽምብል በዓል ናጽነት ንምድማ ቅድሚ 5 ዓመት ብተበግሶኑ ዞባ ደቂ ኣምሓር ዝፈለመ ውድድር ኮይኑ ካብ ዝሓለፈ 3 ዓመታት ጀሚሩ ግን ብደረጃ ዞባ ሃገራውያን ጋንታታት ኣትለቲክ ዝሳተፎ ሰፊሕ መደብ ኮይኑ ይቕጽል ከም ዘሎ ኣብሪሁም ኣብ መዛዘሚ ካብ ቀዳማይ ክሳብ ሻሻይ ደረጃ ንዝወፁ ዕዉታት ሓበራዊ ጉያ ናጽነትን ኣትለታትን ብርክት ዝበለ ገንዘባዊ ሽልማት ዘጠቓለለ መተባብዒ ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሉ ብፌደሬሽን ባይታ ቴኒስ ዞባ ማእከል ተወዲቡ ክካየድ ዝቐነየ ውድድራት ዋንጫ ናጽነት ተዛዚሞም ኣብቲ ብሰንበት 17 ግንቦት ኣብ ክለብ ደንበ ሰንበል ዝተኻየደ ናይ መዛዘመ ስነ ስርዓት ዋና ካየዲ ስራሕ መምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ዳይረክተር ጀነራል ክፍሊ ስታትስቲክስን ጂኦግራፊያዊ ሓበሬታን መምሕዳር ዞባ ማእከል ኣቶ ቴድሮስ ተኽለ ከምኡ እውን ፕረዚደንት ፌደሬሽን ባይታ ቴኒስ ዞባ ማእከል ካፒተን ሳሙኤል ኣፈወርቅን ዕዱማት ኣጋይሽን ተረኺቦም ነይሮም ኣብቲ ናይ መዛዘቢ መደብ ኣብ ክል ዕድሚ 13-14 ናይ ፍጻመ ናይ ጽምዲ ውድድር ኣብ መንጎ ከነኣን ሙሴን ቢታንያ ሙሴን ኣንጻር ዶሪስ እንድርያስን ዲናር እንድርያስን ሓያል ዝኾነ ውድድር ተኻይዱ ውድድር ኣብ መንጎ 2-1 ኣንጻር 2-1 ብምባር እውን ኣዝዩ መሳጡ ኮይኑ ቐሪቡ ኣብ ቀዳሚቲ ጾታ ዶሪስ እንድርያስን ዲናር እንድርያስን ብኣዝዩ ህልኽ ዝመሎ 6-4 ክዕወታ ከለዋ ኣብ ካልይቲ እብረት ጾታ ከነኣን ሙሴን ቢታንያ ሙሴን 6-4 ዝኾነ ውፅኢት ተዓዊተን ኣብ ናይ መፈላለዩ ነጥቢ ማለት ታይ ብሬክ ድማ ቢታንያ ሙሴን ከነኣን ሙሴን ብጸቢ ፍልሊ 10-8 ብምውላል ቀዳሞት ኮይነ ንውድድረን ፈጺመን ድሕሪኡ እውን ኣብ ናይ ክልል ዕድሚ 19-35 ኣብ መንጎ ናኦድ ረዘነን ሴምስ ግናን ናይ ንጽል ጸወታ ቀጺሉ ነይሩ ሴምስ ግና ኣብ ክልቲ ጸወታ 6-4-6-4 ብምዕዋት ንውድድሩ ብዓወት ዛዚሞም ዕዉታት ዝተዳለወሎም ሽልማት ካብ ኢድ ናይ ክብሪ ዕዱማት ተዓዲሎም ብዝተፈላለዩ ስፖርታዊ ውድዳት ንጥፈታት ምስልሳል ዝርከብ ውሽጣዊ ውድዳት ዝተወርዋር ሓይሊ ተግባራት ሜዳ ሓዊስካ ካብ 100 ሜትሮ ክሳዕ ፍርቂ ማራቶን ውድድር ኣትለቲክስ ኣካይዱ ኣብዚ ብክልቲ ፆታ ዝተሰላሰለ ውድዳት ኣብ ናይ 100 ሜትሮ ስምረት ሃይለ ካብ ኔብሮ ሰለማዊት ሳሙኤል ካብ ዓላ ዮርካቤል ተወልደ ብርሃን ካብ ኣልጌን ቀዳሞ 3 ደቂ ኣንስትዮ ኮይነን ብናይ ደቂ ተባዕትዮ ድማ ሳልሕ መሓመዲን ካብ ተውለ ካልእ ኣሕመድ ካብ ኣልጌን ኣምባሳጀር ክብራብ ካብ ኔብሮ ዕውታት ኮይኖም ኣብ ናይ 200 ሜትሮ ቶማስ ኤንድርያስ ካብ ዓድሮሶ ኣምባሳጀር ክብሮም ካብ ኔብሮ እሰ ዮናስ ካብ ዓድሮሶ ዕውታት ዝኾኑ ክኾኑ ስምረት ሃይለ ካብ ኔብሮ ሰለማዊት ሃይለ ካብ ዓላ ዮርካቤል ተወልደ ብርሃን ካብ ኣልጌን ድማ ዝተዓወታ የን ኣብ ናይ 400 ሜትሮ ናይ ደቂ ኣንስትዮ ወይኒ ገብረ መስቀል ካብ ኣልጌን ህዝባዊ ሰሎሞን ካብ ባርዕ ማርታ ደበሳይ ካብ ቶኮር ዕውታት ክኾና ብተመሳሳሪ ሕቅድ ናይ ደቂ ተባዕትዮ ዳንኤል ሰሎሞንን ፊልሞን ዘርአን ካብ ብድሆ እሰ ዮናስ ካብ ዓድሮሶ ዝተዓወት እዮም ኣብ ናይ 800 ሜትሮ ቀሳነት ወልደ ብርሃን ካብ ዓድሮሶ ማርታ ደበሳይ ካብ ቶኮር ቤሉል ሓጎስ ካብ ኣልጌን ከምኡ ድማ ሮመዳን ኢብራሂም ካብ ቶኮር ቶማስ ሚካኤል ካብ ዓድሮሶ ዳንኤል ሰሎሞን ካብ ብድሆ 3 ቀዳሞት ዕውታት ዝኾኑ እዮም ኣብ ናይ 1500 ሜትሮ ቀሳነት ወልደ ብርሃን ካብ ዓድሮሶ ህዝባዊ ሰሎሞን ካብ ባርዕ መድህን ተኽለጺን ካብ ኔብሮ ከምኡ ውን ኣብ ናይ ደቂ ተባዕትዮ ፋኔል መሓሪ ካብ ኔብሮ ቶማስ ሚካኤል ካብ ዓድሮሶ ሳሙኤል ተኸስተ ካብ ኣልጌን ዕዉታት ዝኾኑ ኣትለታት እዮም ቅሳነት ወልደ ብርሃን ካብ ዓድሮሶ መድህን ተኸለፀን ካብ ኔብሮ ህዝባዊ ሰለሞን ካብ ባርዕ ፋኑኤል ማሓሪ ካብ ኔብሮ ኣሮን ዓንደ ብርሃን ካብ ዓላ ኣብርሃም ደሳለ ካብ ኔብሮ ድማ ብክልቲ ፆታ ናይ 5,000 ሜትሮ ዕዉታት ዝኾኑ ኣትለታት እዮም ኣብ ናይ 10,000 ሜትሮ ኣሮን ዓንደ ብርሃን ካብ ዓላ ሙሴ ክፍሎም ካብ ዓድሮሶ ይካኣሎ ተስፋ ሚካኤል ካብ ኣልጌን ቀዳሞት ዕዉታት ክኾኑ ከለዉ ይካኣሎ ተስፋ ሚካኤል ካብ ኣልጌን ፋኑኤል ማሓሪ ካብ ኔብሮ ናሆም ዕቑባይ ካብ ብድሆ ድማ ዕዉታት ፍርቂ ማራቶን እዮም ተግባራት ሜዳ ዘሰላሰለ ውሽጣዊ ውድዳት እዚ ተወርዋር ሓይሊ ኣብ ናይ ዳርባ ጭማራ መጎስ በየነ ካብ ባርዕ ሮቤላ ምለሶም ካብ ዓላ ርስቲ ኣበባ ካብ ኣልጌን ብናይ ደቂ ተባዕትዮ ዝተዓወቱ ክኾኑ ትርሓስ ንርኣዮ ካብ ኔብሮ የሩሳሌም ብርሃነ ካብ ብድሆ ሊድያ ትኽለ ካብ ባርዕ እተን ብደቂ ኣንስትዮ ዝተዓወተ ኣትለታት እየን ኣብ ናይ ዳርባ ዲስካስ ናይ ደቂ ኣንስትዮ ኣዜ ሰሎሞን ካብ ቶኮር ሶልያና ፍቓዱ ካብ ባርዕ ሊድያ ሚካኤል ካብ ቶኮር ከምኡ ውን ካሕሳይ ልጅ ኣለም ካብ ዓላ ሳሙኤል ጎይቶም ካብ ባርዕ ግርማይ ዓንደ ካብ ዓድሮሶ ዕዉታት ዝኾኑ ኣትለታት እዮም ሶልያና ፍቓዱ ካብ ባርዕ ኣዜት ሰሎሞን ካብ ቶኮር ሳሮን ግርማይ ካብ ኣልጌን ብደቂ ኣንስትዮ ኣብ ዳርባ ዓርር ናይ ደቂ ተባዕትዮ ካሕሳይ ልጅ ኣለም ካብ ዓላ ሳሙኤል ጎይቶም ካብ ቶኮር ርስቲ ኣበበ ካብ ኣልጌን ብደቂ ተባዕትዮ ሶልያና ፍቓዱ ካብ ባርዕ ኣዜት ሰሎሞን ካብ ቶኮር ሳሮን ግርማይ ካብ ኣልጌን ድማ ብናይ ደቂ ኣንስትዮ ዝተዓወተን ኣብ መሬት ዝላ ዮርካቤል ተወልደ ብርሃን ካብ ኣልጌን ሰለማዊት ሳሙኤል ካብ ዓላ ርሕስቲ ዘርኦም ካብ ተውለ ድማ ዕዉታት ናይ ደቂ ኣንስትዮ ክኾና ዳንኤል ኪዳነ ካብ ኣውገት ጀምዕ ሱሌማን ካብ ኣልጌን ኣደም መሓመድ ካብ ብድሆ ድማ እቶም ሰለስተ ዕዉታት ኣብ ናይ ምድብ ደቂ ተባዕት እዮም ሄርሜላ ተስፋ ስላሰ ካብ ብድሆ ቤትኤል ጉዑሽ ካብ ኔብሮ ወይኒ ገብረ መስቀል ካብ ኣልጌን ከምኡ ውን ዳንኤል ኪዳነ ካብ ኣውገት መሓመድ ሳልም ካብ ብድሆ ምስግና ገብረ መስቀል ካብ ኣውገድ ድማ ሰለስተ ቀዳሞት ዕዉታት ናይ ልዕለ ዝላ ብናይ ደቂ ተባዕት እዮም ኣብ ከተማ ዓዲ ቀይሕ ዞባዊ ሊግ ኩዕሶ እግሪ ቀዳማ ዕብረ ናይ ዞባ ደቡብ ተኻይዱ እዚ ኣብ መንጎ ንዞባታት ደቂ ኣምሓረን ዓዲ ቀይሕን ብዕለት 17 ግንቦት ኣብ ሜዳ ናፅነት ዝተኻየደ ውድድራት መቕፅልታ ናይቲ ኣብ ኩሉ ንዞባታት ደቡብ ዝካየድ ዘሎ ምዃኑ ካብ ከተማ ዓዲ ቀይሕ ዝበፅሐኒ ሓበሬታ ኣፍሊጡ በዚ መሰረት ዓዲ ቀይሕን ደቂ ኣምሓረን ኣብ ዘካየደ ፀወታ ፈልማ ዓዲ ቀይሕ ኣብ ናይ ቅድሚ ዕረፍታ መበሳሳን 6 ዳ ብዘመዝገበታ ሸቶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍታ ኣብ ዝቐፅለ ፀወታ ደቂ ኣምሓረ መበል 56 ዳ ማዕረስ ገብረታ ሸቶ ብምዝጋባ እቲ ፀወታ ሓደ ብሓደ ተዛዚሙ ናይ ደቂ ኣምሓረ ሃብተ ማርያም ካሕሳይ ድማ ብሉፅ ተፃዋታይ ናይቲ ዕለት ዝተሰመየ እዩ ኣብ ከተማ ከረን ብምክንያት መበሳሳን 5 ዓመት በዓል ናፅነት ኤርትራ ክካየድ ዝቕኒ ዝተፈላለዩ ስፖርታዊ ውድድራት ይቕፅል ኣሎ
1: ብምክንያት ፅምብል መበል 35 በዓል ናፅነት ኤርትራ ንምድማ ዋንጫ መንዓተረ መልሲ ንምሃብ ኣብ መንጎ ጋታታት ሊግ ዓንሰባ ኣልነስርን ኣልሂላልን ከምኡ ውን ምምሕዳር ከባቢ ባዶ 2 ባዶ 5 ደቂ ኣንስትዮ 17 ግንቦት ኣብ ስታድዮም ከረን ፀወታታት ኣሳላሲሉ ፈለማ ንሜዳ ዝወረራ ጋንታታት ደቂ ኣንስትዮ ምምሕዳር ከባቢ ባዶ 2 ምስ ባዶ 5 ኮይነን ምምሕዳር ከባቢ ባዶ 5 ፀወታ ዓብሌላ ብምብጋስ ኣብ ቀዳሞት 30 ደቂ ካብ ሱራ ፀሃየን ሳይዳ ወልደ ገርግሽን ክልተ ሸቶታት ኣመዝጊባ መሪሓን ዕረፍቲ ወፀት ድሕሪ ዕረፍ ተባራቢራ ዝተመለሰት ምምሕዳር ከባቢ ባዶ 2 ንመጋጥምታት ፀቕጢ ብምፍጣር ቅልጥፍቲ ቅላዕ መቕፅዓት ብምርካብ ኣርያም ገብረ ሚካኤል ናብ ሸቶ ቀየረታ ቀፂላ ውን ንዓኣን ንጋንታን ካልኦት ሸቶ ብምውሳ ንውፅኢት ኣመዓራርየቶ ብድሕሪ እዚ ምዱብ ሰዓት ተዛዚሙና ፍፁም ቅላዕ ኣምርሕን ምምሕዳር ከባቢ ባዶ 2 4 ብ3 ተዓዊታ ቻምፒዮን ዋንጫ ናፅነት 226 ኮይና ስዒበን ናይ ነዊሕ እዋን መቃናቕንቲ ዝኾነ ኣልነስርን ኣልሂላልን ንሜዳ ውሪደን ብኣግቡ ሓያልን ህልኽን ዝበዝሖ ምንቅስቃሳት ብምፅባርቕ እውን ተዓዘብቲ መሲጠን ኣልሂላል ቅልጥፍትን ብልፅን ሸቶ ብመንገዲ ሙዘይን ገብርሂት ብምዝጋብ መሪሕና ተረኪባ ኣልነስር እውን ኣይሓመቐትን ዓኣ ንምሕዋይ ዘካየደቶ ቃልሲ ካብ ሮቤል ገብረትን ስያ ሸቶ ሰሊጥዋ ተማዓራረት ንዕረፍቲ ድማ ኣምርሓ መሳርዓ ኣደልዲላ ካብ ዕረፍቲ ዝተመለሰት ኣልሂላል ኣካታቲላ ብዳንኤል መልኣከን ሱራፊኤል ኪዳነን ክልተ ሸቶታት ኣመዝጊባ መሪሕነታ ናብ 3 ብሓደ ኣዓረገቶ ግጥም ብሓያል ናርኢ እናቐፀለ ከሎ ኣብ ተወሳኺ 3 ደቂ ኣልነስር ካብ ስዕረት ዘይተናግፍ ሸቶ ብሮቤል ገብረትን ስያ ደጊማ ኣመዝገበት ውፅኢት ድማ 3 ብ2 ተዛዘመ ኣልሂላል ዕውትና ፅነት 226 ኮይነ ድማ ዛዚማ

ብምኽንያት መበል 35 ዓመት መዓልቲ ናጽነት ኣብ ከተማ ከረን ክካየድ ዝቕኒ ሻምፒዮን ቅድም ብሽክለታ ብ17 ግንቦት ተዛዚሙ ኣብቲ ዕለት ውድድሮም ዘካየዱ ዲቪዥናት ዝስዕ ውፅኢት ኣመዝጊቦም ኣብ ናይ ቀዳማይ ዲቪዥን 9 ኪሎ ሜትር ዝሸፈኑ ክኾኑ ቀዳማ ዮናታን ሄድሪስ ብውልቂ ካልኣይ ናትናኤል ኪዳነ ካብ ጋንታ ሻሉኩ ሳልሳይ ፍፁም ሚካኤል ካብ ጋንታ ሻሉኩም ተቀዳድምቲ ካልኣይ ዲቪዥን ኣብ ዘካየዶ ፆታ ቀዳማይ ኣማ ንጋሽ ካብ ጋንታ ሻሉኩ ካልኣይ ኣቤል ያቆብ ካብ ጋንታ ሻሉኩ ሳልሳይ ተመስገን ተውለ ካብ ሬሲ ተቀዳድምቲ ሳልሳይ ዲቪዥን ኣብ ዘሰላስሎ ፆታ ቀዳማይ ኣቤል ታደሰ ካብ ጋንታ ሻሉኩ ክዕወት ካልኣይ ዮቤድ ገብረ መስቀል ካብ ጋንታ ሻሉኩ ሳልሳይ ሓሰን ዓብዱልሓሚድ ካብ መጓዓዝያ ቦምኻን ውድድሮም ፈፂሞም ኣብ ናይ ደቂ ኣንስትዮ

0: ተቀዳደምቲ ጋንታ ሻሉኩ ዝኾና ደሊና ዳዊት መዋሂብ ድራርን ሲዶና ምርሃውን ካብ ቀዳማይ ክሳብ ሳሳይን ዘሎ ደረጃታት ብምሓዝ ተዓዊተን ዑታ ተወዳደርቲ ዝተዳለወሎም ገንዘባዊ ሽልማትን ዋንጫን መዳልያን ካብ ኢድ ዝተፈላለዩ ሓለፍቲ ክቕበሉ ከለዉ ብደረጃ ጋንታ ድማ ጋንታ ሻሉኩ ገብለል ኮይና ተዓዊታ
1: ኣብ ከተማ ጊንዳዕ እውን ብምክንያት መበል 35 ዓመት በዓል ናፅነት ክካየድ ዝቐነየ ስፖርታዊ ውድድራት ተዛዚሞም
0: ብምክንያት መበል 35 ዓመት በዓል ናፅነት ፅንዓትና ወሓስና ብዝብል ቴማ ካብ 5 መያዝያ ጀሚሩ ክካየድ ዝቐነየ ውድዳት ኩዕሶ እግሪ ከተማ ጊንዳዕ ትማል ሰንበት ተዛዚሞም ኣብ መንጎ 8 ናይ ምድብ ሀን 12 ናይ ምድብ ለን ክካየድ ፀንሐ ንኣስታት 2 ዋርሒ ዝቐፀለ ውድዳት እስዕ ውፅኢት ተረኺብዎሎም ኣብ ናይ ደረጃ ፆታ ልምዓት ንዓዋተ 2 ብ1 ብምርታዕ ሳሳይ ደረጃ ክትሕዝ ዓብዪ ቁፅሪ ተዓዛቢ ዝተረኽቦ ግጥም ጋንታታት ኣልኣህልን ቅሒ ባሕርን ድማ ብዓወት ኣልኣህሊ 2 ባዶ ተዛዚሙ ኣሚር ዑስማንን ኢብራሂም መሓመድን ድማ ንሸቶታት ኣልኣህሊ ዝቕፀሩ ተፃወት እዮም ኣብ ካልኣይ ዲቪዥን ምስንሪ ጋንታታት ኣልሂላልን ባቡራይን ክራኸባ ከልዋ ምዱብ ግዜ ሸቶ ከመዝግባ ስለ ዘይከኣላ ዕዉትን ምፍላይ ኣብ ዝተሰርዐ ናይ ፍፁም ቅላዕ ኣልሂላል 5-4 ዝኾነ ውፅኢት ተዓዊታ ዑታት ጋንታታት ዝተዳለወለን ሽልማት ካብ ኢድ ዋና ዳይረክተር ክፍሊ ባህልን ስፖርትን ዘዋሰብና ቀሕ ባሕሪ ወይዘሮ ዘይነብ ዑመርን ካልኦት ሓለፍትን ናይ ዋንጫን መዳልያን ሽልማት ተበርኪቱ ብዘይካ ዛብቲ ዕለት ውድዳት ኣትለቲክስ እውን ተኻይዱ ነይሩ በዚ መሰረት ኣብ ናይ 100 ሜትሮ ደቂ ተባዕትዮ ቀዳማይ ኣይመን ሓሰን ካልኣይ ቃስም ዓብዱልቃድር ሳሳይናት ናይ ለማነ ኣብ ናይ 200 ሜትሮ ቀዳማይ ኣይመን ሓሰን ካልኣይ ዓብዱልቃድር ዓብዱራሕማን ሳልሳይ ቃስም ዓብዱልቃድር ኣብ ናይ 800 ሜትሮ ቀዳማይ ሳይሞን መብራቱ ካልኣይ ኣሕመድ ኢብራሂም ሳልሳይ ስዒድ ሮሞዳን ኣብ ናይ 1500 ሜትሮ ቀዳማይ ዓሊ መሓመድ ካልኣይ ኣሕመድ ዲን ኢብራሂም ሳልሳይ ኣሕመድ ዳኒ ሳልሕ ክዕወቱ ከለዉ ኣብ ናይ 5000 ሜትሮ ቀዳማይ ሳልሕ ኣሕመድ ካልኣይ ስዒድ ሮሞዳን ሳልሳይ ድማ ዓሊ ማሕሙድ ብምዃን ንውድድሮም ፈጺሞም ኣብ ዙርጊን ዳዓብ ዝተኻየደ ምስንዕዘብ ድማ ቀዳማይ ኣሕመድ ዲን ኢብራሂም ካልኣይ ሳልሕ ኣሕመድ ሳልሳይ ስዒድ ሮሞዳን ብምዃን ንውድድሮም ፈጺሞም ብተወሳኺ ንመበል 35 ዓመት መዓልቲ ናፅነት ምክንያት ብምግባር ኣብ መንጎ ገዳይም ተፃወቱ ኩዕሶ እግሪ ክስራዕ እንከሎ ውድድር ጉታ ገመድ እውን ከም ዝተኻየደ ካብቲ ወታ ዝበፅሐኒ ሓበሬታ ኣመልኪቱ ኣብ ዕረፍቲ ዝፀንሐ ስፖርታዊ ውድዳት እዚ ማእከል ዝሓለፈ ሰሙን ብናይ ካልኣይ ዙርያ ፀወታታት ፈሊሞም እዚ ኣብ መንጎ 8 ጋንታታት ዝካየድ ዘሎ ናይ ውድእ ካብ ምሕላፍ ፀወታታት ዝስዕ ውፅኢት ተመዝጊቡ ኣሎ ኣብ ውድዳት ኩዕሶ መርበብ ደቂ ኣንስትዮ መረብ ንደሚሕና 2-1 ኪሎማ ንኣዳል 2 ባዶ ሂላል ንዑበል 2-1 ክስዕርዕን ከለዋ ኣብ ናይ ደቂ ተባዕትዮ ድማ ማይ ፀብሪ ንደንደን 3 ባዶ መረብ ንኣዳል 3-1 ሂላል ድማ ኒኪሎማ 3-2 ተዓዊታትላ ኣብ ውድዳት ኩዕሶ እግሪ ምስ ንምልከት ኣብ ናይ ደቂ ተባዕትዮ ብሪንጎ ብመረብ 1 ባዶ ክስዓርን ከላ ኣብ ናይ ቀዳማይ ዙርያ ፀወታ መንደፈራ ብናይ ሚትዩሚታዊት ዓወት ንውድድራት ዝፈት ኪሎማ ብዕበል 1 ባዶ ተረቲዓ ብዘካዚ ካብ ፀሮና መሪሓ ዝመፀት ኣብዚ ውድድር ካብ መወዳድርቲ ኪሎማ ክትከውን ትፅቢት ተገይሩላ ዘሎ ግሎብ ንሮዝመ 2 ብባዶ ኣፋንያታ ኣብ ናይ ደቂ ተባዕትዮ ምስሊ ምልከት ማይ ፅብሪ ኣብ ልዕሊ ዛራ 1 ባዶ ክትዕወት ደሚሕና ንጎብየ 3-2 ብዝኾነ ውፅኢት ረቲዓ ብዘካዚ ዑበል ንሂላል 2 ባዶ ብምፍናው ኣብ ውሽጢ ሳልስቲ ብክልቲ ፆታ ሙሉእ ነጥቢ ሓፊሳ ስፖርታዊ ውድዳት ዝማእከል ብዝተፈላለዩ ዓይነታት ውድድር ቀፂሉ ክቕኒ እዩ
2: ፌደሬሽን ብሽግለታ ንኡዞባ ባፀ ተመዲቡን 3 መድረኻት ዝተሰላሰለ ውድድራት ዋንጫ ናፅነት ማውንቴን ባይክ ብ17 ጉበት ብውዕ መንፈስ ተዛዚሙ 38 ኪሎ ሜትር ሸፈነ ኣብ ናይ ሳልሳይ ዲቪዥን ውድድር ብሩኽ ገብረ ኪዳን ኣሚር ዑስማንን ቅዱስ ኣሌክሳንደር ቀዳሞ 3 ዕውታት ክኾኑ ከለዉ ብውልለ ጥቢብ ተመሳሳሊ 3ቲኦም ዕውታት ብምዃን ውድድሮም ዛዚሞም ኣብ ናይ ደቂ ኣንስትዮ ድማ ሚለና ፀጋይን መክሰብ ዳንኤልን ዕወት ከለዉ ብውልል ነጥቢ ቀዳማይ ሚለና ፀጋይ መክሰብ ዳንኤል ታዕድያ ሁሴንን ተዓዊተን ኣብ ካልኣይ ዲቪዥን 47 ኪሎ ሜትር ዝሸፈነ ኮይኑ መድሃነይ ዘርኣይ ቀዳማይ ኤዶም ቴድሮስ ካልኣይ ሳልሳይ ድማ ሜሮን ፀጋይ ብምዃን ውድድራቶም ዛዚሞም ብውልል ነጥቢ ከዓ ኤዶም ቴድሮስን መድሃነይ ዘርኣይን ሬድዋን ሑሴንን ብምዕዋት ኣብ ፖዲየም ደይቦም ኣብ ናይ 57 ኪሎ ሜትር ናይ ቀዳማይ ዲቪዥን ኣብ ዝተገበረ ውድድር ካልድ ዓብደለጢፍ ክዕወት ከሎ መሓመድ ሳልሕን ሜልኣብ ክብረኣብን ተኸታቲሎም ሕንፃፅ ረጊፆም ብውልል ነጥቢ ከዓ ሜልኣብ ክብረኣብ ቀዳማይ ካልድ ዓብደለጢፍን መሓመድ ሳልሕን ድማ ካልኣይን ሳልሳይን ብምዃን ውድድራቶም ዛዚሞም ተዓዘብቲ ትፅቢት ክግበረሉ ዝፀንሐ 66 ኪሎ ሜትር ዝሸፈነ ናይ ዳኮርሶ ውድድር ፊሊሞን ሰሎሞን ተዓዊትሉ ብውሉ ነጥቢ ከዓ ፊሊሞን ሰሎሞን ያፌት ዮሃንስን ናትናኤል ያሬድን ብምዕዋት ኣፖዲየም ደይቦም ኣብቲ ኣጋጣሚ ኣሚር መስዑድ ካብ ሳልሳይ ዲቪዥን ካብ ደቂ ኣንስትዮ ሳዕድያ ሁሴን ዩኤል ኣባዲ ካብ ካልኣይ ዲቪዥን ኣሕመድ ዓሊ ካብ ቀዳማይ ዲቪዥን ናታን ሬድዋን ድማ ካብ ናይ ዳኮርሶ ብሉፃት ተፃወት ብምዃን ተሸሊሞም
0: ኣብ ከተማ ኣክራ ጋና ክካየድ ኣብ ዝቐነየ ውድዳ ሻምፒዮንሽፕ ኣትለቲክስ ኣፍሪቃ ክሳተፍ ዝቐነየት ሃገረት ጋንታ ኣትለቲክስ ኤርትራ ትማሊ ሰንበት ወርቂ መዳልያ ተዓዊታ ኦሎምፒካዊ ኣትለት ዳዊት ሰዓረ ትማሊ ሰንበት ኣብ ከተማ ኣክራ ጋና ዝተዛዝመ

0: ብ34 ግዜ ድማ ዝተኻየደ ናይ ኣትለቲክስ ሻምፒዮን ኣፍሪካ 2026 ኣብ ናይ 5,000 ሜትሮ ብምስታፍ እዩ ተሸላሚ ወርቂ መዳልያ ኮይኑ ኣትለት ዳዊት ፀወታ ንክዛዝን 200 ሜትሮ ምስ ተረፎ ብዝፈፀሞ በርቃዊ መጥቃዕቲ እዩ ንኣትለታት ኢትዮጵያዊ ኣትለት ሓጂ ሞቢኒ ኣትለት ኬንያዊ ላባን ኤክቶፖ ብዘደነብዓት ብምርታዕ ንውድድሩ ብ13 ደቓይቕን 16 ካይታትን 92 ንኡስ ካሊታትን ብዝኾነ ግዜ ብምፍጻም እዩ ንኤርትራ ድሕሪ 12 ዓመት ኣብዚ ውድድር ካልኢት ወርቂ መዳልያ ብምምጻእ ታሪክ ሰሪሑ ዘሎ ኦሎምፒካዊ ኣትለት ንጉሰ ኣምለሶም ኣብ ዓመት 2014 ኣብ ሞሮኮ ኣብ ዝተኻየደ ናይ 10,000 ሜትሮ ንሃገርና ኤርትራ ናይ ፈለማ ወርቂ መዳልያ ኣምፂላ ምንባሩ ይዝከር ተቐዳድምቲ ካብ ሰርቢያ ተበጊሳ ብኮርኖ ኣለስ ካለ ዝተዛዘመት 184 ክሌቶን ድማ ርሕቀት ዝነበራ ውድድር እዮም ተሳቲፎም እዛ ምድረኽ ኣብ ትራር ዓቕበት ዝተዛዘመት ብምባራ ንደናጉ ተቐዳድምቲ ፈቲን እያ ዴንማርካዊ ተቐዳድማይ ክለብ ቲም ቪዝማ ሊዝ ኤ ባይክ ዮናስ ፊንኬጋርድ ነዛ ምድረኽ ብ4 ሰዓታትን 20 ደቓይቕን 21 ካልኢታትን ብዝኾነ ግዜ ቀዳማይ ኮይኑ ክዕወተላ ከሎ ካልኣይ ተቐዳድማይ ዴክታሎን ኣውስትራዊ ጋል ፊሊክስ 12 ካልኢታት ድሒሩ ሳልሳይ ድማ ኢጣልያዊ ተቐዳድማይ ክለብ ቲም ቪዝማ ዳቪደ ቤጋንዞሊ ኣብ ዕውት 34 ካልኢታት ብምርሓር ንውድድሮም ዝፈፀሙ ተቐዳድምቲ ክኾኑ ኦሎምፒካዊ ኣማኑኤል ገብረ እግዚኣብሔር ካብ ዕውት 14 ደቕን 41 ካልኢታትን ምዛዘመት ጉጅለ ብምዃን ንውድድሩ መበል 85 ተርታሒዙ ፈጺሞም ንናይ ሎም ዓመት ጂሮ ፖርቱጋላዊ ተቐዳድማይ ክለብ ባሕሬን ቪክቶሪስ ኣፎንሶ ኦሎኣዮ ብ38 ሰዓታትን 49 ደቓይቕን 44 ካልኢታትን ብምራሕ ብግዜ ንትውሃብ ሮዛ ማልያ ጌና ካብ ዝባኑ ኣይወረዳን ዘሎ ቪንጌጋርድ ካብዚ ተቐዳድማይ 2 ደቕን 24 ካይታትን ድሒሩ ካልኣይ ፌሊክስ ጋል 2 ደቕን 59 ካይታትን ድሒሩ ሳልሳይ ኮይኑ ይኽተሎም ኤርትራዊ ኣማንኤል ኣብ መበል 119 ተርታ ብምዃን ድማ ይስዕቦም ኣሎ ኣብ ናይ ነጥቢ ፈረንሳዊ ተቐዳድማይ ክለብ ሱዳል ኩክ ስቴፕ ፓውል ማኒየር ብ130 ነጥቢ ቀላሲ ብምዃን ዝቕፅል ዘሎ ክኸውን ዮናስ ቪንጌጋርድ ካ ንማልያ ኣንበሳ ዓቐበት ካብ ዝባኑ ጌና ኣየድፈራን ዘሎ ኣብ ናይ ብሉፅ መንሰይ ኣፎንሶ ኦላኣዮ ንፃዕዳ ማልያ እውን ገና ኣብ ዝባኑ ወዲዩ ኣሎም ብጋንታ ክለብ ቲም ቪዝማ ብ116 ሰዓታትን 46 ደቓይቕን 35 ካይታትን መራሒት ብምዃን እትቕል ዘላ ክለብ እያ ንመበል 109 ግዜ ዝካየድ ዘሎ ጂሮ ዲ ኢጣልያ 2026 ሎሚ ሶኒ ኣብ ዕረፍቲ ድሕር ምውዓል ፅባሕ ብናይ 10ራይ መድረኽ ውድድር ቀፂሉ ክውዕል እዩ
1: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳመ ሰንበት ብዝተፈላለዩ ፀወታታት ቀፂሉ ፀብፃቡ ይስዕብ
0: ማንቸስተር ዩናይትድ ኣብ ሜዳ ኣንጻር ኖቲንጋም ፎረስት እያ ተጻዊቷን ብራዚላዊ ከፋፋሊ ዩናይትድ ካሲሜሮ ናይ መወዳእታ ፀወቱ ዘካየደላ ምስ ምንባሩ ሜዳ ኦልትራፎርድ ንምፍናው ተዳለያ ነይራ ናብ ፀወታ ምስ ንምልከት ዩናይትድ ኣብዚ ዓመት ስፖርት ውድድራ ሳልሳይ ደረጃ ሒዛ ንኽዛዝን ክትዕወት ነይርዋ ኣብ ናይ ቅድሚ ዕረፍቲ ግጥም ሉክ ሻው ኣብ 5 ደ ንሰኪዕ ፎረስት ዝደፈረስ ሸቶ ከመዝግብ ከሎ እዛ ሸቶ ድሕሪ 3 ዓመታት ዘመዝገባ ምስ ምንባራ ድማ ፍሉይነት ነይርዋ በዛ ሸቶ ተሓጊዛ ዩናይትድ ሓደ ባዶ መሪሓ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ፎረስት ዕብላ ሊኣ ብምርጋፅ ነቲ ሸቶ ከሽርፍ ዝሽገር ዝነበረ መስመር መጥቃዕቲ ዩናይትድ ብመልሰ መጥቃዕቲ ክትርብሾን መስመር ምክልኻል ዩናይትድ ድማ ኣብ ከቢድ ስራሕ ክፀምዶ ተርያ ሰሊጥዋ ድማ መበል 56 ካብ ብራዚላዊ ሞራቶ ብዝረኸብታ ሸቶ ናብ ፀወታ ተመሊሳ ዩናይትድ ኣብ መበል 55 መገዲ ማቴዎስ ኩንሃ ኣቢላ ካታዓይቲ ሸቶ ብምዝጋብ ናብ መሪሕነት ድሕሪ ምምላሳ ኣብዛ ፀወታ ሸቶ ክኾና ዝኽእላ ዝነበራ ኩዓሳሱ ዘባኽን ዝነበረ ሞቤሙ ካብ ፈርናንደዝ ንዝተቕረፀትሉ ኩዕሶም ሰኪዕ ብምረኻቡ መሪሕነት ዩናይትድ ናብ 3-1 ዓበየ ብሩኖ ፈርናንደዝ በዛ ዝቐረባ ሸቶ ኣብ ሓደ ዓመተ ስፖርት 20 ሸቶ ዝኾና ኩዓሳሱ ምስ ዝቐረቡ ከም ቴሪ ሄንድሪን ኬቨን ዲብራይንን ክስራዕ በቒዑ ነዚ ክብረ ወሰን ብናይ ውልቁ ንኽትኮ ድማ ክለቡ ዝመፅእ ሰንበት ናብ ሜዳ ኣሜሪካን ኤክስፕረስ ብምጋስ ኣንጻር ብራይተን እተካይዶ ናይ መወዳእታ ፀወታ ትውስኖ ድሕሪ 2 ደቂቕ ሸቶ ናይ ሞቤሞ ማለት ኣብ መበል 78 ደቂቕ ኖቲንግሃም ካብ ሞርጋን ጊብስ ካልእ ሸቶ ረኺባ ፀወታ ብምዝዛሙ ናኽደ ጆሽዋ ዜርኪዚ ካብ ብሩኖ ፈርናንደዝ ንዝተቕረፀትሉ ኩዕሶ ምሰኪዕት ከራኽባ ብምፅጋሙ ንብሩኖ ታሪክ ክሰርሓሉ ዝኽእል ዝነበረ ዕድል ኣምሊጥዎም እቲ ፀወታ ኸ ብዓወት ማንቸስተር ዩናይትድ 3-2 ተዛዚሙ ኣብዛ ፀወታ ናይ ዩናይትድ ፈርናንደዝ እዩ ብሉሰ ፀዋታይ ተባሂሉ ተሰይሞም ዩናይትድ ድሕሪ 4 ፀዋታታት እያ ንፈለማ እዋን ንፎረስት ኣብ ሜዳ ረቲዓልታ እዛ ክለብ ብፎረስት 3 ግዜ ክሰዓር ክላብ ሓንቲ ፀወታ ግን ነጥቢ ተማቂላ ነይራ ዩናይትድ ኣብ ሜዳ ካብ ዘካየተ እንዳሕሮት 19 መዛዝም ፀወታታ ፕሪምየር ሊግ ኣብ 14 ክትዕወትን ከላ ብ4 ከዓ ማዕረ ተፈላለያ ኣብ ዓመተ ስፖርት 2018-19 ግን ብክለብ ካርዲፍ 2 ባዶ ተቐፂዓ ምንባራ ናይ ቀረባ ተዘክሮ እዩ ዩናይትድ ኣብ ናይ ሎም ዓመተ ስፖርት ኣብ 23 ፀወታታት ኣቐዲማ ሸቶ ብምስጋብ ክትመርሕን ከላ ማንቸስተር ሲቲ ኣብ 29 ግጥማት ኣርሰናል ድማ ኣብ 25 ፀወታታት ኣቐዲመን ሸቶ ብምስጋብ ቅድሚያ ተሰሪዑን ዘለዋ ክለባት እየን። ጊብስ ዋይት ኣብ 6 ዳሕሮ ፀወታታት ኣንጻር ማንቸስተር ዩናይትድ ተሰሊፉ ኣብ ዝተመዝገባ 6 ሸቶታት ክዋሳእን ከሎ 4 ብስሙ ዝተፃሓፋትን ዝተረፋ ድማ ንደቂ ክለቡ ዝቐበለን ውድኣት ኩዓሳሱ እየን። ኤቨርተን ኣብ ሜዳ ኣንጻር ሳንደርላንድ ዝካየድቶ ፀወታ ተሳዒረ። ኤቨርተን ኣብ ናይ ቅድሚ ዕርፍቲ ግጥማ መበል 43 ካብ ሮሆል ብዝረኸብታ ሸቶ ሓደ ባዶ መሪሓ ክትዕርፍን ከላ ድሕሪ ዕርፍቲ ኣብ ዝቐፀለ ግጥም ተማሓይሳ ዘቕረበ ሳንደርላንድ ኣብ መበል 59 ካብ ሮቢ ብዝረኸብታ ሸቶ ናብ ፀወታ ተመሊሳ። ኣብ መበል 81 ካብ ሊፌይ ካልእ ሸቶ ብምውሳኽ ድማ ሳንደርላንድ ካብ ድሕሪ ተበጊሳ መሪሕነት ናይ ዝግጥም ክትሕዝ ፀወታ ብምዛማ መበል 91 ካብ ኢሲድዮር ንዓወታ ርጉስ ዝገብረ ሸቶ ብምርካብ ነቲ ግጥም 3-1 ተዓዊታትን ወፅያ። ኣብዛ ፀወታ ናይ ሳንደርላንድ ሊፌዩ ብልሰ ፀዋታይ ተባሂሉ ተሰይሞ። ሊድስ ዩናይትድ ኣብ ሜዳ ኣንጻር ብራይተን ወሳኒ ፀወታ ካይዳ። ብራይተን ኣብዛ ፀወታ ምስ ትዕወት ነታ ዝመፅእ ዓመተ ስፖርት ናብ ሻምፒዮንስ ሊግ ንምስታፍ ትቃል ዘላ ሊቨርፑል ብምትካ ተሳታፊት ንክትከውን ዝሓሽ ዕድል ሒዛ ክትቐርብ ዘኽእል ምንባሩ ፀወታ ሓያል ክኸውን ትፅቢት ነይሩ እዩ። ኣብ ናይ ቅድሚ ዕርፍቲ ግጥም ዘን ክለባት ፅቡቕ ዝኾነ ምንቅስቃስ እኳ ተረኣያ ሸቶ ትኸውን ክዕሶ ግን ክፈጥር ኣይከኣሏን። ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ክሳዕ ተወሳኺ ግዜ ብዘይሸቶ ክግዝግሳ ድሕሪ ምፅናሕ ኣብ መበል 96 ሊድስ ዩናይትድ ካብቲ ናይ ሸቶ ማሸና ኮይኑ ዘሎ ካልቨርት ሎዊን ብዝረኸብታ ሸቶ ሙሉእ 3 ነጥቢ ኣኪባ። ኣብዛ ፀወታ ካልቨርት ሎዊን ይብል ሰፃታይ ተባሂሉ። ዝመፅእ ዓመተ ስፖርት ኣብ ኤሮጳዊ መድረኽ ንምስታፍ ተስፋ ኣበሪኻ ዝቕነት ብሬንፎርድ ኣብ ሜዳ ኣንጻር ክርስቲያ ፓላስ እያ ተጻዊቷ። ኣብ ናይ ቅድሚ ዕረፍቲ ፀወታ ፓላስ ኣብ ሻሸይ ትደቕ መገዲ ሳር ካብ ፍጹም ቅላዕ መሪሕነት ዘተሓዘታ ሸቶ ብምርካብ ኳ ክትቅል ዝተጀምረት ብሬንፎርድ ኣብ መበል 4 ደቕ ካብ ኦታር ኣብ ዝረኸብታ ሸቶ ተመዓራርያ ናብ ዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ከፋፋሊ ፓላስ ዋርተን ኣብ መበል 52 ደቕ ንክለቡ ካልእ ሸቶ ከምዝግብን ከሎ ንውልቁ ድማ ናይ ፈለማ ሸቶ ንክለቡ ዘመዝገባ ብምንባራ ታሪኻዊት እያ ነይሮም። ኣብ መበል 88 ብሬንፎርድ እንደገና ካብ ኦታራ ካልእ ሸቶ ብምካብ ነቲ ግጥም 2-2 ንክዛዘም ክትገብሮ ከላ ዝመፅእ ዓመተ ስፖርት ኣብ ኤሮጳዊ መድረኽ ንኽትህሉ ዘካየደቶ ቃልሲ ግን ባኺኑ ተሪፉ። ናብ ሻምፒዮንሽፕ ምምላሳ ዝረጋገፀት ወልቭስ ኣብ ሜዳ ኣንጻር ፉልሃም እያ ተጻዊቶም። ኣብ ናይ ቅድሚ ዕረፍቲ ፆታ ፈለማ ወልቭስ ኣብ መበል 25 ካብ ማቴዎስ ማነ ብዝረኸብታ ሸቶ መሪሓ ንፆታ ክትቅለስ ክጅምር ፉልሃም ዕረፍቲ ቅድሚ ካልኡ ካብ ሮቢንሰን ብዝረኸብታ ሸቶ ተመዓራርያ ናብ ዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተኸስተ ሓድሽ ፍጻመ ይነበረን ትግጥምካ ብናይ ሓባር ውፅኢት 1-1 ተዛዚሙ። ብሉፅ ተጻዋታይ ናይዛ ግጥምካ ናይ ወልቭስ ማቴዎስ ማነ እዩ። ሊቨርፑል ዝሓለፈ ዓርቢያ ናብ ሜዳ ቪላ ፓርክ ብምጋሻ ኣንጻር ኣስቶን ቪላ ተጻዊቶም። ኣብዚ ሊቨርፑል ፍጹም ትሕቲ ብቕዓት ኮይና ዘምሰይትሉ ፀወታ ቪላ ናይ ቀዳማይ እብሪ ግጥማ ዕረፍቲ ቅድሚ ካልኡ ኣብ መበል 42 ደቕ ካብ ሮጀርስ ብዝረኸብታ ሸቶ መሪሕነት ሒዛ ክትወፅእን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ሊቨርፑል መገዲ ቫንዳይክ ኣብ መበል 52 ደቕ ብዝረኸብታ ሸቶ ናብ ፀወታ ተመልሰት። ብድሕርዚ ቪላ ኣብ መበል 57 ኮም ድማ 76 ደቓዮቕ ካብ ኦሌ ዋትኪንስ ብዝረኸብተን 2 ሸቶታት መሪሕነታ ክትዕብን ከላ ካብ ሓለቓ ሜኪንግ ኣብ መበል 89 ደቕ ራብዒ ሸቶ ኣብ ብምርካብ ነታ ኣብ መበል 92 ደቕ ካልእ ሸቶ ዝረኸበት ሊቨርፑል 4-2 ብምርታዕ ዝመፅእ ዓመተ ስፖርት ናብ ሻምፒዮንስ ሊግ ኤውሮጳ ምሕላፋ ኣረጋጊጻ። ኣብዛ ፀወታ ዋትኪንስ ይብል ሰፃታይ ተባሂሉ ተሰይሞም። ቪላ ኣብ ሜዳ ኣንጻር ሊቨርፑል ኣብ ዘካየድተን ዳሕሮት 17 ፀወታታት ኣብ 2 ግጥማ ጥርያ ተዓዊታም ኣብ 12 ተሳዒራ ኣብ 3 ከምዓረ ተፈላለያ። ዛዕበይ ዓወታ ኣብ ልዕሊ ሊቨርፑል ካብ ወርሒ ጥቅምቲ 2020 ዝሰነዶቶይ ነይሩ ናይ 7-2 ዓወት። ብዘይካ ዝዛ ክለብ ኣብ ሜዳ ካብ ዘካየድቶም 7 ናይ ፍጻመ ፀወታታት ዓመተ ስፖርት ፕሪምየር ሊግ ዛጊዳ ይተሰዓረትን። ብንጻሩ ሊቨርፑል ኣብ 4 ካብ ሜዳ ወፅያ ዘካየድቶ ናይ ፍጻመ ፀወታ ናይ ዓመተ ስፖርት ውድዳ ፕሪምየር ሊግ ክትዕወት ኣይከኣለትን ዘላ ኣብ 2 ግጥማት ክትሰዓር ኣብ 2 ኸ ማዕረ ተፈላለያ። ብዘይካ ዝዛ ክለብ ኣብዚ ዓመተ ስፖርት ኣብዚ ውድድር ማለት እዩ 12 ግዜ ተሳዒራ ብምህላዋ ነቲ ኣብ ዓመተ ስፖርት 2014-15 ዘመዝገበቶ ሕማቕ ውፅኢት ተመዓራርያቶላ። ካብ ሜዳ ብምውፃ ኣብ ዘካየድተን ግጥማት ኣብተን 9 ፀወታታት ስዕረት ስለ ዝተቐበለት ነቲ ኣብ ዓመተ ስፖርት 2011-12 ዘመዝገበቶ 10 ስዕረት ብሓንቲ ትሒታ ኣላ። ኣጥቃዓ ኣስቶን ቪላ ኦሊ ዋትኪንስ ኣብ ዝተሰለፈለን ዳሕሮት 14 ፀወታታት ኣብ ዝተመዝገበ 14 ሸቶታት ክዋሳእን ከሎ 11 ብስሙ ዝተፃሕፋ ክኾና እተን 3 ድማ ንደቂ ክለቡ ዝኸሸነን ኩዓሳሱ እየን። ሓለቓ ክለብ ኣስቶን ቪላ ጆን ሜኪንግ ኣብ ዳሕሪ 7 ፀወታታት 3ለስተ ሸቶታት ከመዝግም ከሎ ኣብ ቅድሚት ይስራዕ 3ለስተ ንሸቶ ዝኾነ ኩዓሳሱ ብምቕራቡ ድማ ደርዑ ኮይኑ ኣሎ።

0: መዛዘሚ ፆታ ኤፍኤ ካፕ ዝሓለፈ ቀዳማ ኣብ ስታድዮን ዌምብሌይ ኣብ ዝተኻየደሉ ማንቸስተር ሲቲ ተዓዊታ ፀብጻቡ ይስዕብ።
1: ቸልሲን ማንቸስተር ሲቲን እተን ናይ ፍጻመ ፀወታ ዘካየዳ ክኾና ከልዋ ዘን ክለባት ዘካየዶ ግጥም ሲቲ ነዛ ፅዋ ንክትዕወት ዝለዓለ ኢድ ተዋሂቧ ነይሩ። ኣብ ናይ ቅድሚ ዕረፍቲ ዘን ክለባት ኣብ ዘካየዶ ፀወታ ብዘይሸቶ እኳ ተተፈላለያ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ማንቸስተር ሲቲ ኣብ መበል 72 ዶ ካብ ሴሜኖ ብዝረኸብታ ሸቶ ሓደ ባዶ ብምዕዋት ንፅዋ ኤፍኤ ኣልዒላታ። ቸልሲ ኣብ ታሪኻ ንመበል 17 ግዜ እያ ናብ ናይ ፍጻመ ፀወታ ፅዋ ኤፍኤ በፂሖም። ክለብ ማንቸስተር ዩናይትድ 22 ግዜ ኣብ ፍጻሚ ብምጽሓብ ቅድሚ ዝተሰርዐት ክለብ ክትከውን፣ ኣርሰናል ካ 21 ግዜ ነዚ ደረጃ እዚ በፂሓ። ማንቸስተር ሲቲ ኣብ ዓመተ ስፖርት 2021 ኣብ ናይ ፍጻሚ ፀወታ ሻምፒዮንስ ሊግ ብቸልሲ ዝተቐበለታ ናይ ሻምፒዮንስ ሊግ ስዕረት ብድሕርዚ እዛ ክለብ ዘካየድተ እንዳሓሮት 14 ፀወታታታ ኩሉ ውድዳት ምዃኑ እዩ ዛጊድ ብዛ ለንደናዊት ክለብ ኣይተሰዓረትን። ኣብ 14 ፀወታታት ክትዕወት ኣብ 3 ኸ ነጥቢ ተማቒላ እያ። ብንጻሩ ቸልሲ ንክንዲዚ ዝኣክል ግጥማት ብዘይዓወት ምግስጋሳ ምስቲን ክለብ ኣርሰናል ካብ ዓመተ ስፖርት ናይ ወርሒ ጥሪ 1999 ክሳዕ ወርሒ መጋቢት 2004 ብዘይምዕዋ ዝሰነደቶ ታሪክ ንኽትመዕራረ 3 ፀወታታት ጥራይ ይተርፋ።
0: ዝኸበርኩም ተዓዘብቲ ንሎሚ ሰሙን ዝተዳልወ መደብ ሰሙናዊ ፍጻምታት ስፖርት ኣብዚ ይፍፀም። ስለምክታልኩም ማዚና ነመስግን። ርሑስ ቅንያትና ፅነት ክኾነልኩም ንምነ ሰላም።

ዘድህስስ ልዕሊ 300 ስእልታት ቀሪቡሎም መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ኣብ ዝሓለፈ ዓመት እውን ምስ ስውኣት ስፖርታውያን ዘላሊ ስእልታት ንምርኢት ኣቕሪቡ ከም ዝነበረ ዝዝከር እዮም። ኣብ ዞባ ደቡብ መበል 35 ዓመት ፅምብል ናፅነት ንምድማቕ በብንኡ ዘብኡ ብዝካየድ ዘሎ ዝተፈላለየ ንጥፈታት ኣብ ደቀም ሓደ ሓበራዊ ጉያ ናፅነትን ውድድር ኣትለቲክስን ተኻይዶም ወኪል ኤሪና ፊልሞን ትካቦ ዘዳለዎ ፀብጻብ ኣሎ ስዒቡ ክቐርብ እዮም።

ካብ 2022 ጀሚሩ ኣብዛ ማእከል ምሪር ሃገራዊ ቃልሲ ህዝቢ ኤርትራ ብዓወት ተዛዘመላ ከተማ ደቀ ምሓረ ዝካየድ ሓበራዊ ጉያ ናፅነት ሎሚ ዓመት እውን እንተኾነ መበል 35 ዝብል ናፅነትና ንምድማቕ ኮሚሽን ስፖርት ዞባ ደቡብ ምስ ምሕዳር ንዞባ ደቀ ምሓረ ብምውሃድ ህዝቢ ሃገራውያን ክለባት ከምኡ ውን ካብ ንኡሳን ዞባታት ዞባ ደቡብ ዝመፁ ኣትሌታት ዝሳተፎ ውድድራት ጉያ ሰሪዑ ኣብ ከተማ ደቀ ምሓረ ፅንዓትና ዋሓስና ብዝብል ቴማ ዝተወደበ ሓበራዊ ጉያ ናፅነትን ውድድራት ኣትሌቲክስን ትማል 17 ጉንበት ተኻይዱ ኣብዚ ብምኽንያት ፅምብል መበል 35 ዓመት ናፅነት ብጨንፈር ኮሚሽን ስፖርት ዞባ ደቡብን ምምሕዳር ንኡ ዞባ ደቀ ምሓረን ዝተወደበ መደብ ብርክት ዝበለ ህዝብን ኣስታት 150 ኣትሌታትን ተሳቲፎም ብመሰረት ዝተሰርዐ ውድድር ደቂ ኣንስትዮ በብደረጀን ናይ 3,000 10,000 ሜትሮ ደቂ ተባዕትዮ ድማ ናይ 5,000 10,000 ሜትሮ ርሕቐት ሸፊኖም ኣብ መወዳእታ ምኩራት ኣትሌታት ሃገርና ብዝተሳተፎ ናይ 10,000 ሜትሮ ካብ ደቂ ኣንስትዮ ቀዳሜቲ ኦሎምፒካዊት ኣትሌት ናዝሬት ወልዱ ካብ ጋስፓርካ ካልአይቲ ናፅነት ኣማንኤል ካብ ክለብ ደቡብ ሳልሰይቲ ድማ ስምረት መርሃዊ ብውልቂ ከምኡ ውን ካብ ደቂ ተባዕትዮ ናይ 10,000 ሜትሮ ውድድር ቀዳማይ ዮቤል ዘርኢት ብውልቂ ካልኣይ ተክለ ሃይማኖት ብርሃነ ካብ ክለብ ዞባ ደቡብ ሳልሳይ ድማ ሞጎስ ሽማይ ካብ ክለብ ዞባ ደቡብ ኮይኖም ተዓዊቶም ፕሬዚደንት ፌደሬሽን ኣትሌቲክስ ዞባ ደቡብ መምህር ሙሴ ከበደ ኣብ ዘስምዖ ቃል ንዝኽሪ ዛዛሚ ኩናት ግንባር ደቀ ምሓረ ዝተወደበ ሓበራዊ ጉያ ናፅነት ፅምብል ናፅነት ንምድማቕ ቅድሚ 5 ዓመት ብተበግሶ ንኡ ዞባ ደቀ ምሓረ ዝፈለመ ምዃኑ ብምጥቃስ ካብ ዝሓለፈ 3 ዓመታት ጀሚሩ ግን ናብ ደረጃ ዞባ ብምራኽ ሃገራውያን ጋንታታት ኣትሌቲክስ ዝሳተፎ ኮይኑ ይቕፅል ከም ዘሎ ኣብርሂቡ ኣመሓዳር ንዞባ ደቀ ምሓረ ኣቶ የማነ ኣበራ ብወገኑ እቲ መደብ ፍሉይነት ከም ዘለዎ ብምሕባር ኣበርክቶ ንዝገበሩ ኣመስጊኑ ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ደቡብ ኣቶ ኣብርሃም ዮሃንስ ድማ ሓበራዊ ጉያ ናፅነት ኣካል ናይቲ በዓል ናፅነት ንምድማቕ በብንዕዘብኡ ዝካየድ ዘሎ መደብ ምዃኑ ብምጥቃስ ፌደሬሽን ኣትሌቲክስ ዞባ ከምኡ ውን ሃገራውያን ክለባት ነቲ መደብ ንምዕራግ ንዘካይድዎ ፃዕሪ ምስጋና ኣቕሪቡ ሓበራዊ ጉያ ናፅነት ብዘይካቲ ኣብ ህዝቢ ዝፈጥሮ ውዕውዕ ስምዒት ብሉፃት ኣትሌታት ዓቕሞም ዘርእሉ መድረክ እውን ስለ ዝኾነ ንቕንያት ናፅነት ፍሉይ ይገብሮ ፅንዓትና ዋሓስና ወኪል ኣገልግሎት ዜና ኤርትራ ዞባ ደቡብ ፊልሞን ትካቦ ካብ ከተማ ደቀ ምሓረ

0: ንመስግነካ ወኪል ኢሪና ፊልሞን ትካቦ መበል 35 ዓመት መዓልትና ፅነት ፅንዓትና ዋሕስና ብዝብል ቴማ ንምፅምባል ብደረጃ ዞባዓን ሰባ እኹል ምድለዋት ከም እተገብረ ኣቦ ወንበር ኣወሃሃዲት ሽማግለ በዓላት ኣቶ ስራጅ ሓጂ ሓቢሮም እቲ ድሮ ጀሚሩ ዘሎን ኣብ ዝቕፅል መዓልትታት ዝቐርብን መደባት ያታውን ዘመናውን ውድድራት ስፖርት ቀነና ፅነት ተምሃሮ ካርኒቫል ከም ኣውዳሳት ከምኡውን ምርኢት ጎድናታትን ሰሚናራትን ከም ዘጠቓልል ብምጥቃስ ብደረጃ ንኡ ዞባታት እውን ተመሳሳሊ መደባት ከም ዝካየዳ ነፂሮም ኣብ ነዛ ርእሲ ኩለን በዓላትና ዝኾነት ዕለት ንምድማቕ ሃይማኖታውያንን መንግስታውያንን ትካላት ከባቢኤን ሽልማን የወቅባን ከም ዘለዋ እውን ኣፍሊጦም ኣቶ ስራጃ መወዳእታ ህዝቢ በብከባቢኡ ንዝገብሮ ዘሎ ንጥፈታት መጊሶም ፅምብልና ፅነት ብደረጃ ዞባዓን ሰባ ዝመፅ 23 ግንቦት ኣብ ከተማ ክረን ክካየድ ምዃኑ እቲ ዝተረኽበ ሓበሬታ ኣፍሊጦም ኣብ ከተማ ኣስመራ ኣብ ምዝርጋሕን ምፅጋንን ምስመራት ረሳሕ ፈሳስን ወሓይዝን ኣድማዕ ዕማም ከም እተሰላሰለን እቲ ስራሕ ይቕፅል ከም ዘሎን ክፍሊ ማይ ዞባ ማእከል ሓቢሮም ወኪል ኤሪና ዮናታን ዕብዮ ንዘዳለዎ ፀብጻብ ጴጥሮስ መንግስ ከቕርበ እዩ
1: ኣብ ከተማ ኣስመራ ኣብ ምዝርጋሕ ሓድሽ መስመራትን ምፅጋን ዝፀንሐ መስመራትን ረሳሕ ፈሳስን ወሓይዝን ሓያል ዕማም ከም ተሰላሰለ ኣብ ክፍሊ ማይ ዞባ ማእከል ሓላፊ ጨንፈር ረሳሕ ፈሳሲ ጆሜትራ ዮሃንስ ሙሉ ገሊጹ ነቲ ልዕሊ 100 ዓመት ዘቑፀረን መብዝሕቱ ኣብ ሰሜናዊ ክፋልታ ከተማ ጥራይ ዝነበረን መስመራት ምውጋድ ረሳሕ ፈሳስን ናይ ዝና

ኣብ ማይን ንምስፋሕ ዓበይቲ መትረባት ከም ተሃንፀ ዝሓበረ ጀሜትራ ዮሃንስ ሸፈና ኣገልግሎት ረሳሕ ፈሳሲ 75 ሚታዊት ከም ዝበፅሐን እቲ ዕማም ቀጻሊ ከም ዝኾነን ኣብርሂቡ ኣብ ሰሜናውን ደቡባውን ክፋል ከተማ ኣስመራ ልዕሊ 75 ሚልዮን ናቕፋ ወፃእ ዝተገብረሉ ኣስታት 10 ኪሎ ሜትር መትረባት ናይ ዝናብ ማይ ኣብ ደቡባዊ ክፋል ከተማ ኣስመራ ድማ ብኣስታት 31 ሚልዮን ናቕፋ ኣስታት 7.5 ኪሎ ሜትር ዓበይቲ መስመራት ረሳሕ ፈሳሲ ከም ተሰርሐ ብምጥቃስ ኣብ ዝተፈላለየ ከባቢታት ብሰንኪ እርጋንን ማዕበስትን ዝተባላሸወ 176 ኪሎ ሜትር መስመራት ረሳሕ ፈሳሲ እውን ብልዕሊ 80 ሚልዮን ናቕፋ ከም ተፀገነ ፍሊጡ ካብ 217 ንድሓር እቲ ስራሕ ብፕሮጀክት ዓድሃሎ ዘድሊ ንዋት ማሽነርታትን ዓቕሚ ሰብን እናተመላእሉ ይቕፅል ከም ዘሎ ዝሓበረ ጀሜትራ ዮሃንስ ኣብ እዋን ክረምቲ ዕለቕልቕ ክኽሰተሉ ዝፀንሐ ኣብ ጎደናታት ኣፍዓበትን ማይበላን ዝርከብ መስመራት ብልዕሊ 10 ሚልዮን ናቕፋ መሰረታዊ ፅገና ከም ተገብሩሉ ኣረድዩ ኣብ ዝሓለፈ 8 ዓመታት ኣስታት 48 ኪሎ ሜትር መስመር ረሳሕ ፈሳሲ ብፕሮጀክት ዓድሃሎ ብልዕሊ 50 ሚልዮን ናቕፋ ከም ተፀገነ ጠቒሱ ድማ ኣብ ከተማ ባፅዕ ዝፈሪ ዘሎ ትቦታት ፕላስቲክ ኣብ ኣሳልጦ ናይቲ ስራሕ ዓብዪ ኣበርክቶ ከም ዝገበረ ኣነፂሩ ንጥፈታት ምሕዳስን ምፅጋንን መስመራት ረሳሕ ፈሳሲ ሎሚ ዓመት እውን ኣብ 14 ቦታታት ኣስመራ ይካየድ ከም ዘሎ ብምሕባር ኣብ ከባቢታት 4 ኣስመራ ቀሓውታን ከባቢ ሆስፒታል ሓሊበትን ብ25 ሚልዮን ናቕፋ መስመር ረሳሕ ፈሳሲ ዝርጋሕ ከም ዘሎ ገሊጹ ንናይ መጻኢ መደባት ብዝምልከት ጀሜትራ ዮሃንስ ምኽዳን ክፉት መትረባት ከምኡውን ምስፋሕ ኣገልግሎት ረሳሕ ፈሳሲ ከም ዘጠቓልል

0: ዝርከብ መስመራት ብልዕሊ 10 ሚልዮን ኣቕፋ መሰረታዊ ፅገና ከም ተገብሩሉ ኣረድዩ። ኣብ ዝሓለፈ 8 ዓመታት ኣስታት 48 ኪሎ ሜትር መስመር ረሳሕ ፈሳሲ ብፕሮጀክት ዓድሃሎ ብልዕሊ 50 ሚልዮን ኣቕፋ ከም ተፀገነ ጠቒሱ ድማ ኣብ ከተማ ባፅዕ ዝፈሪ ዘሎ ትቦታት ፕላስቲክ ኣብ ኣሳልጦ ናይቲ ስራሕ ዓብዪ ኣበርክቶ ከም ዝገበረ ኣነፂሩ። ንጥፈታት ምሕዳስን ምፅጋንን መስመራት ረሳሕ ፈሳሲ ሎሚ ዓመት እውን ኣብ 14 ቦታታት ኣስመራ ይካየድ ከም ዘሎ ብምሕባር ኣብ ከባቢታት 4 ኣስመራ ቀሓውታን ከባቢ ሆስፒታል ሓሊበትን ብ25 ሚልዮን ኣቕፋ መስመር ረሳሕ ፈሳሲ ዝርጋሕ ከም ዘሎ ገሊጹ። ንናይ መጻኢ መደባት ብዝምልከት ጆሜትራ ዮሃንስ ምኽዳን ክፉት መትረባት ከምኡውን ምስፋሕ ኣገልግሎት ረሳሕ ፈሳሲ ከም ዘጠቓልል ብምግላጽ ህዝቢ ንዝተዋደደ ትሕተ ቅርጺ ግቡእ ክንክን ክገብረሉ ተላብዩ።
1: ናብ ካብ ህዝባዊ ርክባት ሚኒስትሪ ሕርሻ ዝመፀና ዜናዊ ፀብጻብ ምስ ንሰግር ድማ ኣብ ውሽጢ ሃገር ዝምስራሕ ባህርያዊ ፈሳሲ ድውዒ ኣብ ምስሳን ምህርቲ ደራኺ ተራ ይፃወት ዘሎ ከም ዘሎ ሓረስቶትን ኪላታትን ሓቢሮም። ህዝባዊ ርክባት ሚኒስትሪ ሕርሻ ዝለኣኸ ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ሚካኤል ሓርጉ ከቕርቦ እዩ።
2: ኣብ መላእ ሃገር ዝርከቡ ሓረስቶት ተጠቀምቲ ናይቲ ኣብ ውሽጢ ሃገር ካብ ተረፍ ዓሳን ፀሃያይ ባሕርን ዝምስራሕ ባህርያዊ ፈሳሲ ድኹዕ ንክኾኑ ሓያል ፃዕሪ ይካየድ ከም ዘሎ ህዝባዊ ርክባት ሚኒስትሪ ሕርሻ ሓቢሩ። እዚ ብምውሃድ ሚኒስትርታት ሕርሻን ሃብቲ ባሕርን ዝዳሎ ዘሎ ባህርያዊ ፈሳሲ ድኹዒ ናብ ኩለን ዞባታት ተዘርጊሑ ምህላው ዝሓበረት ፀብጻብ ድሮ እወታዊ ፍረ ይህብ ከም ዘሎ ኣረጋጊጹ። ኣብ ዞባ ማእከል ዝርከቡ ሓረስቶት ድሮ ኣብ ጥቕሚ የውዕልዎ ብምህላዎም ኣብ ምኹዕባት ምህርቲ እወታዊ ተራ ይፃወት ከም ዘሎ ክኢላ ልምዓት ቡቕሊ ወይዘሮ ኣባዲት ዓንዶማርያም ሓቢራ።
3: ብዛዕባ እዚ ናይ መማዕበሊ ድኩዕ ወይ ከዓ ናይ ፀሓያይ ወይ ናይ ዓሳ ንብሎ ነገር ንዛረብቲ ኮይና ቅድሚ ሕጂ ኣብ ሓረስቶት ብነፃ እንዳተዓደለ ንሓረስቶት ቅሩብ ናይ ክሳብ ዝለማመድዎ ብዙሕ ከም ዓቕሙ ማለት እዩ ንዝርግሕ ነርና ኣብዚ ኣዝዩ ውፅኢታዊ ምዃኑ ሓረስቶት ከዓ እዝዩ ከም ዝጠቐሞም ብዙሕ ሓፍቲ ዝዘርናየ ወይ ከዓ ዝሓተትናዮም ሓረስቶት ምላሽ ይና ነይሮም። ሕጂ ከዓ ከም ካልኣይ ግዜ መፂና ርትዓዊ ዝኾነ ዋጋ ወፂሉ ሓረስታይ ከም ድላዩ ኣብ ድላዩ ሰዓት ማለት እዩ ኣብ ንዕዘባና መፅኡ። ስለዚ ኣብ ሓረስቶት ከዓ ድሕና ምዝርጋሕ ጀሚርና ኣለና ማለት እዩ።
2: ካብ ተጠቀምቲ ባህርያዊ ፈሳሲ ድኹዒ ሓረስታይ ዳንኤል ግርማይ ኣብ ዝሃቦ ርእቶ ፈሳሲ ድኹዒ ኣብ ሕርሻዊ ንጥፈታቶም ኣዝዩ ሓጋዚ ምዃኑ ብምግላጽ ብቐንዱ እቶታውነት ኣብ ምዕባይን ባልዓት ኣብ ምርሓቕን ሓጋዚ ስለ ዝኾነ ሓረስቶት ብግቡእ ክጥቀምሉ ተላብዩ።
4: ፈሳሲ ድኹዒ ከዓ ቅድሚ ሕጂ ተጠቂምና ኣሉና ሕጂ እውን ንጥቀመሉ ኣለና። በቲ ኣራዳድ ከዓ ኩሉ ሰብ ዝተረድኦ ይመስል ዝበለፀ ውፅኢታዊ ብምዃኑ ኩልሃና ደጊፍናዮን ንሪኦ ከዓ ኣለና ትውፅኢቱ ማለት እዩ። ንድኩዕ ጥራይ ኣይኮነን ዘገልግለና ገለገለ ባልዓት እውን ይነፅግ።
2: ሚኒስትሪ ሕርሻ ኣብ መወዳእታ ኣብ መላእ ሃገር ዝርከቡ ሓረስቶት ነዚ እቶታውነት ዝኸዕበት ባህርያዊ ፈሳሲ ድኹዒ ኣብ ጥቕኦም ካብ ዝርከብ ቤት ፅሕፈት ወይ ንቑጣ ሕርሻ ክረኽብዎ ከም ዝኽእሉ ገሊፆም። ኣብ ከተማ ባፅዕ ተረኪና ትርከብ ፋብሪካ ምምስራሕ ባህርያዊ ፈሳሲ ድኹዒ ዓብዱር ኣብ ወርሒ ኣሳ 70,000 ሊትሮ ናይ ምፍራይ ዓቕሚ ከም ዘለዋ ፀብጻባት ሚኒስትሪ ሃብቲ ባሕሪ የነፅር።
1: ነመስግነካ ሚካኤል ሓድጉ። ኣብ ምምሕዳር ከባቢ ኣፋምቦ ንእዞቦ ማእከል ደንካልያ ብ13 ግንቦት ኣብ ሰዓታት ድሕሪ ቀትሪ ብዝተኸስተ ሓደጋ ባርዕ ኣብ ንብረት ዕድወት ከም ዘውረደ ወኪል ኤሪና ሓቢሮም። በቲ ካብ ሓንቲ ትካል ዝነቐለ ባርዕ ሓዊ ኣባስታት 20 ትካላትን መንበር ኣባይትን ከቢድ ክሳራ ከም ዘስዓበ መርማሪ ፖሊስ ሳልሳይ መደበር ፖሊስ ኣቶ ሊባኖስ ብርሃነ ገሊፆም። ጠንቂ ናይቲ ሓደጋ ኣብ ምፅራይ ከም ዝርከብ ብምጥቃስ እቲ ኣባይቲ ብዕንፀይቲ ዝተሰርሐን ዝተለጋገበን ብምዃኑ ነቲ ባርዕ ዝያዳ ከም ዘጋደዶ ኣፍሊጦም። ኣዛዚ ሳልሳይ መደበር ፖሊስ ምክትል ተለንተ ተክለማርያም ተኪኤ ብወገኑ እቲ ኩነታት ከቢድ ከም ዝነበረ ብምግላፅ ነቲ ባርዕ ኣብ ትሕቲ ቁፅፅር ንምእታው ብህዝብን ሰራዊትን ንዝተረአየ ተወፋይነት መጊሶም። ኤርትራ ኣብ ጋና ኣብ ዝተኻየደ መበል 24 ውድድራት ኣትሌቲክስ ሻምፒዮን ኣፍሪቃ 2026 ብመንገዲ ኦሎምፒካዊ ኣትሌት ዳዊት ሰዓረ ወርቂ መዳልያ ተዓዊታ። ኣትሌት ዳዊት ማለት ሰንበት ኣብ ከተማ ኣክራ ኣብ ዝተኻየደ ናይ 5,000 ሜትሮ ውድድር ብዘደንቕ ብቕዓት ቀዳማይ ብምእታዊ ተሸላሚ ወርቂ መዳልያ ኮይኖም። ኣብዚ ናይ ፍጻመ ውድድር ኣትሌት ዳዊት ኣብ ናይ መወዳእታ 200 ሜትሮ ብዝፈፀሞ በርቃዊ መጥካዕቲ ካልኣይን ሳልሳይን ንዝወፁ ኢትዮጵያውን ኬንያውን ኣትሌታት ረቲዑ ብ13 ደቃይቕ 16 ካልኢታትን 92 ንኡስ ካልኢታትን እዩ ነዝዓወት በቂዒ ዘሎም። በዚ ድማ ኤርትራ ድሕሪ 12 ዓመታት ኣብዚ ውድድር ካልአይቲ ወርቂ መዳልያ ተሸሊማላ። ኦሎምፒካዊ ኣትሌት ንጉሰ ኣምለ

ሶም ኣብ 214 ኣብ ሞሮኮ ኣብ ዝተኻየደ ናይ 10,000 ሜትሮ ውድድር ንሃገርና ኤርትራ ናይ ፈለማ ወርቂ መዳልያ ኣግዚምዋ ምንባሩ ዝዝከር እዮም። ዝኸበርኩም ተኸታተልትና ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕደም። ዜና ወፃኢ ኢንዶኔዥያ። ኢንዶኔዥያ ተወሰኽቲ 3 ነፈርቲ ውግእን ወተሃድራዊ ንዋትን ካብ ፈረንሳ ከም እተረከበት ኣፍሊጣ። ምርካብ ናይ ዘነፈርቲ ኣካል ናይቲ ኢንዶኔዥያ ራፋል ዝተሰሚያ 42 ዘመናውያን ነፈርቲ ኩናት ንምሽማት ኣብ 2022 ምስ ፈረንሳ ዝኸተመቶ ናይ 8 ቢልዮን ዶላር ወተሃድራዊ ውዕል እዮም። ኣብ ከተማ ጃካርታ ኣብ ዝተኻየደ ስነ ስርዓት ፕሬዚደንት ትራምፖም ስብያንቶ ኣብ ዝሃቦ መግለፂ ሃገሩ ልእላውነታ ንምሕላውን ኣብ ዘበባዊ ፀጥታ ዕዙዝ ተራ ንምፅዋትን ወተሃድራዊ ኣቕማ ንምዕባይ ብዝለዓለ ከም እተሰርሕ ኣፍሊጦም። ኢንዶኔዥያ ኣብ ዝሓለፈ ወርሒ ጥሪ እውን 3 ነፈርቲ ውግእ ካብ ፈረንሳ ከም ዝተረከበ ዝዝከር እዮም። ፈረንሳ ኣብ ዞባ ኢንዲዮ ፓስፊክ ፅልዋ ንምድፋእ ብዝለዓለ ትሰርሕ ከም ዘላ ፀብጻባት ይሕብሮም። ኣብ መንጎ ቻይናን ሩስያን ኣብ ዝተፈላለየ ዓውድታት ዝግበር ምትሕብባር ዓበ ውፅኢት ከም ዘመዝገበ ላዕለዋይ በዓል ስልጣን ቻይና ብ17 ግንቦት ኣፍሊጦም። ምክትል ቀዳማይ ሚኒስተር ቻይና ዣንግ ጉቺንግ ነዚ ዝገለፀ ኣብ ሰሜናዊ ምብራቅ ቻይና ኣብ እትርከብ ከተማ ሃርቢንግ ኣብ ዝካየድ መኽፈቲ 10ይ ኤክስፖ ቻይና ሩስያ ኣብ ዘስምዖ መደረ እዮም። ቻይና ምስ ሩስያ ብሓባር ንምስራሕ ከምኡ ውን ኣብ መንጎ መራሕቲ ክልቴን ሃገራን ዝተበፅሐ ምርዳእን ስምምዕን ንምትግባር ድልውቲ ከም ዘላ እቲ ቻይናዊ በዓል ስልጣን ሓቢሩሎም። ካብ 2014 ዓመታዊ ክካየድ ዝጀመረ ንዝተፈላለየ ፅላታት ዝምልከት ኤክስፖ ቻይና ሩስያ ሎም ዓመት ክሳብ 21 ግንቦት ክቐፅል እዮም። ኣብቲ ምርኢት ካብ 46 ሃገራት ዝመፃ ልዕሊ 1500 ኣፍረይ ትካላት ይሳተፋ ከም ዘለዋ ተፈሊጡሎም። ፕሬዚደንት ሺ ጂንፒንግ ፕሬዚደንት ቭላድሚር ፑቲንን ናብ ወደብቲ ናይቲ ኤክስፖ ኣብ ዝለኣኽዎ ደብዳቤታት ፅላታት ሩስያን ቻይናን ነቲ ዕድል ተጠቒሞም ግብራዊ ምትሕብባር ከስፍሑ ፀዊዖም። ቤላሩስ ሎሚ 18 ግንቦት ብምትሕብባር ሩስያ ታክቲካዊ ልምምድ ኒክሌሳዊ ኣፅዋር ኣበጊሳ። ሚኒስትሪ ምክልኻል ቤላሩስ ኣብ ዝሃቦ መግለፂ እቲ ልምምድ ወተሃድራዊ ዓቕሚ ንምምዛንን ንዘሎ ብቕዓት ንምድልዳልን እምበር ንዝኾነት ካልእ ሃገር ዒላማ ዝገበረ ከም ዘይኮነ ኣፍሊጦም። እቲ ልምምድ ሰራዊት ቤላሩስ ኒክሌሳዊ ኣፅዋር ንምጥቃም ዘለዎ ድልውነት ንምዕባይ ዝዓለመ ምዃኑ እቲ ሚኒስትሪ ብተወሳኺ ሓቢሩሎም። ፀጥታ ዞባ ምብራቅ ኤውሮጳ ብኣሜሪካ ዝምራሕ ኪራን ሰሜን ኣትላንቲክ ኔቶ ብዝወስዶ ዘሎ ተፀባይ ፖሊሲታት ኣንቆልቂሉ ከም ዘሎ ዝጠቕሱ ፀብጻባት፣ መንግስቲ ሩስያ ከም ኣካል ናይቲ ንምብድሁ ዝወስዶ ዘሎ ስጉምትታት ኒክሌሳዊ ኣፅዋርን ኦርሸኒክ ዝተሰሜ ሚሳይልን ኣብ ቤላሩስ ከም ዘዋደደ ዝዝከር እዮም። ኩናት ዩክሬን ናይ ምስፍሕፋሕ ጥሙሕ ናይቲ ብኣሜሪካ ዝምራሕ ኪራን ሰሜን ኣትላንቲክ ኔቶ ንምስማር ከም እተበገሰ እዩ መንግስቲ ሩስያ ዝኸስስ። እዚ ከምዚ ኢሉ እንከሎ መንግስቲ ሩስያ ሃገሩ ካብ ቤላሩስ ተበጊሳ ኣብ ልዕሊ ሓንቲ ኣባል ኪዳን ሰሜን ኣትላንቲክ ኔቶ መጥቃዕቲ ክትፍፅም ትሓስብ ከም ዘላ ፕሬዚደንት ዩክሬን ቭላድሚር ዘለንስኪ ንዝሃቦ መግለፂ ብትሪ ነፂግዎም። ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ እቲ ክሲ ካብ ሩስያ ወግዓዊ መልሲ ክወሃቦ ዘይበቅዕን ተኸሲቱ ንዘሎ ወጥሪ ዘጋደድን ከም ዝኾነ ሓቢሮም። ኣብ ህዝባዊት ሪፓብሊክ ቻይና ናብ ሎሚ 18 ግንቦት ኣብ ዘውግሐ ለይቲ ብዘጋጠመ 5.2 ሬክተር ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራ ወሪዶም። በቲ ኣብ ደቡባዊ ምዕራብቲ ሃገር ዝተኸስተ ተፈጥራዊ ሓደጋ 2 ሰባት ከም ዝሞቱን 10ታት ኣባይቲ ከም ዝዓነወን ሰመዚ ህዝባዊት ሪፓብሊክ ቻይና ሓቢሮም። እቲ ሓደጋ ብዝፈጠሮ ስጋኣት ልዕሊ 7,000 ሰባት ካብ ኣባይቶኦም ከም እተመዛበሉ እቶም ሰመዚ ብተወሳኺ ገሊፆም። ኣብ ሰሜናውን ደቡባውን ምዕራብ ቻይና ብዝኸሰ ተደጋጋሚ ሓደጋታት ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ከም ዝወርድ ፀብጻባት ይጠቕሶም። ኣብ 2008 ኣብቲ ከባቢ ብዘጋጠመ 7.8 ሬክተር ምንቅጥቃጥ ምድሪ 87,000 ሰባት ከም ዝሞቱ ዝዝከር እዮም። ኣሜሪካ ንእማመ መንግስቲ ኢራን 5 ቅድመ ኩነት ምምቕራብ ምላሽ ይባፅሎም። በዚ መሰረት ፕሬዚደንት ዶናልድ ትራምፕ ሃገሩ ኣብ ልዕሊ ኢራን ብኩናት ናይ ዝወረዳ ዕንወት ካሕሳ ከምዘይትኸፍል ደስኪሉ ዘሎ ገንዘብ ኢራን ከምዘይ
ትለቅቕን ኢራን 400 ኪሎ ግራም ዝበልፀገ ዩራኒየም ናብ ኣሜሪካ ከተሰጋግር ከምኡውን ሓደ ኒክሌሳዊ ትካል ጥራይ ክትውንን ዝሓዘ ቅድመ ኩነት ኣቕሪቡሎም መንግስቲ ኢራን ዛጊት ነቲ ሓድሽ ቅድመ ኩነት ዝሃቦ ወግዓዊ ምላሽ እኳ እንተዘየለም ክቕበሎ ዘሎ ተኽእሎ ግና ፀቢብ ምዃኑ ይእመት ኢራን ኣብ ልዕሊኣ ዝካየድ ወተሃድራዊ ተፃብኦታት እንተላይ ናይ ሊባኖስ ክቋረፅ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረዳ ክሳራ ካሕሳብ ክኸፈላ መፃቢ ብኸርሙዝ ልዕላዊ ግዝኣታ ምዃኑ ክረጋገፀላን ኣብ ልዕሊኣ ፀኒዑ ዘሎ እገዳ ክለዓለላን እያ ትፅውዕ ዘላ ጠለባት ክልቴን ሃገራት ኣብ ስምምዕ ክበፅሓ ዝኽእል ከም ዘይመስል ዝተቐሶ ክኢላታት ዳግማይ ኣብ ውግእ ክኣትዋ ዘሎ ተኽእሎ እናዓበየ ከም ዝመፀ ይእመቶም ፕሬዚደንት ትራምፕ ኢራን ጠለባት ኣሜሪካ ተቐቢላ ምስዘይተተግብር ኣብ ልዕሊኣ ከቢድ ክሳራታት ዘውርድ ተወሳኺ መጥቃዕቲ ከም ዘካይዱ ኣጠንቂቖም ኢራን ብወገና ንዘተ ቅርብቲ እኳ እንተኾነት ብፀቕጥን ምፍርርሓን ኣሜሪካ ንሃገራዊ ረብሓታታ ብኣሉታ ኣብ ዝፀሉ ዲፕሎማስያዊ ዝርርብ ከም ዘይትፅመድ ግና ኣነፂራ ኣላ ህዝባዊት ሪፓብሊክ ቻይና ዓመታዊ 17 ቢልዮን ዶላር ዝዋግኡ ፍርያት ሕርሻ ኣሜሪካ ክትሽምት ምዃና ቤት ፅሕፈት ዋይት ሃውስ ኣፍሊጦም እቲ ንግዳዊ መደብ ውፅኢት ናይቲ መራሕቲ ክልቲአን ሃገራት ብ14-15 ግንቦት ኣብ ከተማ ቤጂንግ ዘካየድዎ ዝርርብ ምዃኑ እቲ ቤት ፅሕፈት ገሊጹሎም እቲ መደብ ተግባራዊ ምዝኸውን ኣብ ምፅባብ ንግዳዊ ፍልልያት ክልቲአን ሃገራት እወንታዊ ተራህ ከም ዝህልዎ ይእመት ኣሎም ብዘይካዚ ቻይና ስራሕቲ ኣሜሪካዊ ኩባንያ ቦይንግ ዝኾና ነፈርቲ ክትሽምት ምዃና እውን ተገሊጹሎም ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ሺ ጂንፒንግን ኣብ ከተማ ቤጂንግ ዘካየድዎ ዝርርብ ውፅኢታዊ ምንባር እዮም ሓቢሮም ይኹን እምበር ኣብቲ ናይ 2 መዓልታት ርክብ ዝተኸተመ ስምምዓት ይኹን ኣሜሪካ ንቻይና ብዛዕባ እትገብርላ ትኽእል ሕድገታት ዝገልጽ ሓበሬታ ዘጊት የለን ጂኦፖለቲካዊ ውድድር ዝጠንቁእ ንግዳዊ ፍልልያት ኣሜሪካን ቻይናን ንመጠን ንግዳዊ ንጥፈታትን ብከቢድ ከም ዝሃዝዮ ይጥቀስ ኣብ 2022 ኣስታት 700 ቢልዮን ዶላር ዝነበረ ዓመታዊ ንግዳዊ ምልዋጥ ክልቴን ሃገራት ኣብ 2025 ናብ ኣስታት 400 ቢልዮን ዶላር ከም ዝወረደ ጸብጻባት የረድኦም እስራኤል ካብ ፈለማ ዝሓለፈ ወርሒ መጋቢት ኣብ ሊባኖስ ብእተካይዶ ዘላ ደብዳብ ናይ ዝተቐትሉ ሰባት ቁፅሪ ናብ ኣስታት 3,000 ከብ ከም ዝበለ ጸብጻባት ሚኒስትሪ ጥዕና ሊባኖስ ሓቢሮም ልዕሊ 900ታዊት ካብቶም ግዳያት ቆልዓ ሰበይቲ ዝርከብዎም ሰላማውያን ሰባት ምዃኖም እቶም ጸብጻባት ገሊፆም ብዘይካዚ በቲ ገና ዝቕፅል ዘሎ ወተሃድራዊ ወፍሪ ልዕሊ 9200 ክቆስሉን ከለዉ ልዕሊ 1.2 ሚልዮን ከም እተመዛበሉ ተፈሊጡሎም እስራኤል ምቁራጥ ተኽሲ ክትግበር ንዝበፅሓቶ ስምምዕ ብምጥሓስ ኣብ ልዕሊ ሊባኖስ እተካይዶ ደብዳብ ኣስፊሓቶ ከም ዘላ ዝጠቕሱ ጸብጻባት ኣብ መንጎ እን ዝካየድ ዘሎ ዲፕሎማስያዊ ርክባት ዛጊት ዝጥቀስ ውፅኢት ከም ዘይተረኽቦ የረድኦም ሓይሊ ኣየር ሩስያ ትማሊ 17 ግንቦት ልዕሊ 1,000 ድሮናት ዩክሬን ከም ዘበርዓነ ኣፍሊጦም እተን ድሮናት ርእሰ ከተማ ሞስኮ ንእትርከበን ሓያሎ ከተማታት ንምጥቃዕ ከም እተበገሳን ዝበዝሓ ዕላምአን ከይወቕዓን ከም ዘይወቕዓን እዩ እቲ ሚኒስትሪ ሓቢሩ ዘሎም ሓይሊ ኣየር ሩስያ ኣብ ውሽጢ ሓደ መዓልቲ ልዕሊ 1,000 ድሮናት ዩክሬን ክዕኑ እዚ ናይ ፈለማ ምዃኒኦም ጸብጻባት ዘረድኦም እዚ ከምዚ ንከሎ ኣብ ልዕሊ ዝተመርፀ ዕላማታት ዩክሬን ዘካይዶም መጥቃዕትታት ከስፍሖም ምዃኑ ሚኒስትሪ ምክልኻል ሩስያ ትማሊ 17 ግንቦት ኣብ ዘውፅኦ መግለፂ ኣፍሊጡሎም ዩክሬን ንሰላማዊ ዕላማታት ተጥቅዕ ከም ዘላ ዝኸስስቲ ሚኒስትሪ ከቢድ ዋጋ ከኽፍላ ምዃኑ እውን ኣጠንቂቕሎም ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይላት ናብ ምክልኻላት ፀንቢራ ዘላ ሩስያ ኣብ ዝሓለፈ ቀረባ መዓልትታት ኣስታት 35,000 ኪሎ ሜትር ዝውንጨፍ ሚሳይል ከም ዝፈተነት ዝዝከር እዮም ሰራዊት ሩስያ ነቲ ዘመናዊ ኣፅዋር ኣብዚ ዓመት እዚ ክዓጥቆ ምዃኑ ፕሬዚደንት ቭላድሚር ፑቲን ገሊጹሎም ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም መራሕቲ ሃገራትን መንግስታትን ብምክንያት በዓል ናጽነት ናይ ውሃና መልእኽቲ ሰዲዶም ብምክንያት መዓልቲ ናጽነት ዝተዳለወ ስእላዊ ምርኢት ኣብ ኣስመራ ተኸፊቱ ኣብ ደቂ ኣምሓረ ሓበራዊ ጉያ ናጽነትን ስሙያት ኤርትራውያን ኣትሌታት ዝተሳተፎ ውድድር ኣትሌቲክስን ተኻይዶም
ኢንዶኔዥያ ተወሰኽቲ 3 ነፈርቲ ውግእን ወታደራዊ ንዋትን ካብ ፈረንሳ ከም እተረከበት ኣፍሊጣ

ኣብ መንጎ ቻይናን ሩስያን ኣብ ዝተፈላለየ ዓውድታት ዝግበር ምትሕብባር ዓብ ውፅኢት ከም ዘመዝገበ ተገሊጾም። ቤላሩስ ብምትሕብባር ሩስያ ታክቲካዊ ልምምድ ኒክሌሳዊ ኣፅዋር በጊሳ። ሓፈሻዊ ዜናታት ተዛዚሙ ኣሎ። ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብዝ ሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ኣልሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳሳስ ሕትመት ሒዝናልኩም ቀሪብና ኣሎና

ኣብ ዓምዲ ጥዕና ተፃዋርነት ንፀረ ተህዋስያን መድሃኒት ዘቃልዑ ረቑሒታት ተዘርዚሮም ኣለዉ። ፀረ ርክሲ መድሃኒት ብከም ባክተርያ፣ ቫይረስ፣ ፋንጋስ ከምኡውን ፅግዕተኛ ዝኣመሰሉ ተህዋስያን ዝስዕቡ ናይ ረክሲ ሕማማት ንምፍዋስ እንጥቀመሎም ዓይነታት መድሃኒት እዮም። እዞም መድሃኒታት እዚኦም ብጉጉይን ብዘይኣገባብን ምስ እንጥቀመሎም እቶም ሕማም ዘስዕቡ ተህዋስያን ኣንጻርቲ መድሃኒት ተፃዋርነት ከማዕብሉ ይኽእሉ። ተፃዋርነት ንመድሃኒት ፀረ ተህዋስያን ሓደ ካብቶም ኣሸቐልቲ ብድሆታት ዓለማዊ ህዝባዊ ጥዕና ናይ ዘመናዩ ኮይኑ ዝርከብ መጠኑ ዝሓለፈ ብኢደዋኒና መድሃኒት ፀረ ርክሲ ኣብ ዘየድልየሉ ሕማም ምጥቃም ብበዓል ሙያ ጥዕና ዝተኣዘዘልካ ፀረ ርክሲ መድሃኒት ካብቲ ዝተሓበረካ ኣድላይ እዋን ንታሕቲ ወይ ንላዕሊ ንውሓት ግዜ ምጥቃም ከምኡውን ፀረ ርክሲ መድሃኒትካ ብግቡእ ተኸታቲልካ ዘይምውሳድ ብርክሲ ንሳዕበ ሕማም ብዘያፍልጦ ናይ በዓል ሞያ ጥዕና ርእሰ ፍወሳ ምክያድ መድሃኒት ፀረ ተህዋስያን ብግቡእ ዘይምውጋድን ኣብ ገዛ ምውህላለን ሕፅረት ቀረብ ፅሩይ ዝስተማይን ጉድለት ግቡእ ሓለዋ ፅሬትን ምህላው ካብ ወፃኢ ሃገር ንዝተሰደደልካ ፀረ ተህዋስያን መድሃኒት ብዝምልከቶ ኣካል ሚኒስትሪ ጥዕና ግቡእ ቁፅፅር ብቕዓት ከይተገበረሉ ምጥቃም ብዘይግቡእ ኣገባብ ፀረ ርክሲ መድሃኒት ኣብ እንስሳታት ማያዊ ስነ ህይወት ምፍራይን ሕርሻን ምጥቃም እዮም ተገሊጹ ብተወሳኺ ዓምዲ ጥዕና ንክንክን ኣስናን ዝምልከት ትሕዝቶ ኣስፊራ ትርከብ ኣብ ዓምዲ ባህልን ስነ ጥበብን ካልኣይ ክፋል ትሕዝቶ ስነ ጥበብን መኸተን ቀሪቡሎ እቲ ኣብ ኣርባዕታት ሓምሳታት ሱሳታት ዝማዕበለ ስነ ጥበብ ኤርትራ ሃገራዊ ባህሊ ከነፍዕ ዝቃለስ ናይ ግዳም ፅልዋ ዝምክት ብግዳማዊ ፅልዋ ዝፅሎን ዝፀልን ኮይኑ ብዙሕ ተረባሪቡ ምምስራት ማሕበራት ተዋስኦ ደቀባት ማለት ማተደ ማምሃል ማተኣ ዘርኣይ ደረስ ወዘተ ኣብ ምዕባለ ስነ ጥበብ ኤርትራ ብፍላይ ደርፍን ናይ መድረኽ ተዋስኦን ወሳኒ ተራ ተፃዊቱ ኣብ ሱሳታት ናብ ዝለዓለ ደረጅኡ ደይቡ ከብቅዕ ሰንኪ ድሑር መግዛእቲ ኢትዮጵያ ሃይለስላሴ እንዳርግን ንድሕሪት ክምለስ ጥራይ ዘይኮነ ብመደብ ክጠፍኡን እዩ ተኣዊጅሉ ባህላዊ ወራር ቀንዲ መምከኒ ማለት መበረዚ ሓደ መንነት ስለ ዝኾነ ንሓደ ሕብረተሰብ ብቐሊሉ ክትገዝኦ ቅድም ባህሉ ኣጥፊእካ ባህልኻ ከተስርፀሉ ኣሎካ ንዚኦም ድማ ገዛእቲ ዝገበሩ ነቲ ዘጉላዕልዕ ዝነበረ ሃገራዊ ስነ ጥበብ ኣቐምሲሎም ናታቶም ርካሽ ኣብ ልዕሊኡ ደፍእሉ ኣብቲ እዋንእቲ ብቐንዱ ኣብ ሱሳታትን መጀመርታ ሰብዓታትን ዝተደርፈ ክሳብ ሕጂ መትኒ ዘመናዊ ሙዚቃ ሃገርና ኮይኑ ዝቕፅል ዘሎ ደርፍታት ዘመናዊ ስነ ጥበብ ኤርትራ ሸዓይሉ

ናይ ዋን ክክክክ ዝተጀረ ዓቅም ገዝእ ሪ

زوم زوم زوم تك تك تك.

ممس حري من زي زي زي زي.

Yeah.

ما

ا

ليه

ن

ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ

ናይ ብሄረ ኩናማ

哦，把这来一点点，哇！

0: ካናዳ ንፀንሓ ኣውታደራዊ መዳይ ዘተኮረ ናይ ምትሓባበር ውዕል ከም ዝወን ዘፈቱ ገሊፃ ኣሜሪካ ተዓጊቱ ዝፀንሐ ነዳዲ ሩስያ ናብ ዕዳጋታት ዓለም ክቐንዕ ንዝገበረቶ ሕድገት ኣናዊሓቶ ናብ ዝርዝራት ክንሰግር መራሕቲ ንግስነት ስዑድያ ንግስነት ሆላንድ ሪፓብሊክ ማልታ ሪፓብሊክ ደቡብ ኣፍሪቃን ሪፓብሊክ ፓኪስታንን ምክንያት ንበ 35 ዓመት ፅምብል ናፅነት ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም ንግስነት ስዑድያ ሳልማን ቢን ዓብደልዓዚዝን ወራስ ዓራት መሓመድ ቢን ሳልማንን ንጉስ ሆላንድ ዊልያም ኣሌክሳንደር ፕሬዚደንት ማልታ ሚርያም ስፔትሪ ዲቦኖ ፕሬዚደንት ደቡብ ኣፍሪቃ ማቴማላ ስሊራማ ፈውዛ ከምኡ ውን ኣብ ወንበር ሃገራዊ ባይቶ ፓኪስታን ሳርዳር ኣያዝ ሳዲቅ ኣብ መልእኽቶም ኣብዛ ዕዝዝቲ ዕለት ናፅነትኩም ንህዝብን መንግስትን ኤርትራ ዮውሃና ክንብል ከለና ሓበን ይስማዓና ክብሉ ሰናይ ምንዮቶም ገሊፆም ኣብቲ ብስሞምን ብስም መንግስታቶምን ዝሰደድዎ መልእኽቲ ንፕሬዚደንት ኢሳያስ ኣፈወርቂ ሙሉእ ጥዕና ንኤርትራን ህዝባን ድማ ሰላምን ራህዋን ብምምናይ ክልተኣዊ ዝምድናታት ንምምዕባልን ናብ ሓድሽ ናይ ምትሕግጋዝ ምድረኽ ክብ ንምባሉን ዘለዎም ቅርብነት ኣረጋጊፆም ኤርትራውያን ነበርቲ ቶሮንቶ ካናዳን ከተማታት ደቡባዊ ስዑድያን ፅንዓትና ዋሓስና ብዝብል ቴማ ጥሪ መበ 35 ዓመት ናፅነት ኤርትራ ብልዑል ድምቀት ፀንቢሎም ከከቦቱ ዝበፅሓና ሕብርታት መልክዕ ፀብፀብ ተወሃሂዱሎ ገረመስቀል ገረዝክሄር ክቅርቦ እዩ
1: ብ17 ጉንበት ኣብ ከተማ ቶሮንቶ ኣብ ዝተካየደ ብዕዙዝ ዝተሳትፎ ዜጋታትን ስነጥበባውያንን ዝማዕረገ ፅምብል ወይዘሮ ኣማራሺ መብራህቱ ሓላፊት ቆንስላዊ ጉዳያት ኣብ ካናዳ ብዘስምዖቶ ቃል ፅምብል 35 ዓመት ናፅነትና ንዝተሓልፈ ምድርኻትን ከም ህዝቢ ዝኸፈልናዮ ዋጋንን እናስተንተና ብልፅግቲ ሃገር ንምህናፅ መብፃዕና እንሕድሰሉ ኣጋጣሚ ከም ዝኾነ ገሊፃ ኣብቲ ሰመዚ ምምሕዳርታ ከተማ ብኣካል ዝተረኽብሉ ኣጋጣሚ ከንቲባ ቶሮንቶ ኦሊቪያ ቸው ናይ ዮሃና መልእኽቲ ሰዲዳ እዚ ከምዚ ኢሉ እንከሎ ዝመፅእ ሓሙስ 21 ጉንበት ስነ ስርዓት ምስቃል ባንዴራ ኤርትራ 24 ጉንበት ድማ ስፖርታዊ ምድባት ንዋንጫ ናፅነት ክካየድ ምዃኑ እቲ ዝበፅሓና ሓበሬታ ኣፍሊጡ ብተመሳሳሊ ማሕበረኩማት ኤርትራውያን ኣብ ከተማታት ደቡባዊ ስዑድያ ማለት ከሚስ ምሸጥ ጀዛንን ኣልነማስን ብ14-15 ጉንበት ንናፅነትን ስሊኣ ዝተኸፍለ ረዚን ዋጋን ብዘንፅባርቕ ባህላውን ስነጥበባውን መሰናድኦታት ዝተሰነ ምዕሩግ ፅምብላት ናፅነት ወዲቦም ኣብቲ ኣባላት ኤምባሲ ኤርትራን ሽማግለ በዓላትን ከምኡውን ብርክት ዝበሉ ዜጋታት ዝተሳተፈ ፅምብላት ነቲ ኣጋጣሚ ዝምልከት መደረታት ቀሪቡ ተሳተፍቲ ናይቲ ስነ ስርዓት ንመኸተ ህዝብን ሓይልታት ምክልኻልን ድሕሪ ምምጓስ ሕድረ ሰማዕታት ንምትግባር ዘለዎም ቁርብነት ደጊሞም ኣረጋጊፆም ብካልእ ወገን ድማ ማሕበረኮም ኤርትራውያን ኣብ ጁባ ሪፓብሊክ ደቡብ ሱዳን ብምክንያት መበል 35 ዓመት ናፅነት ኣብ መንጎ 8 ጋንታታት ደቂ ተባዕትዮ ዝወደቦን ንሰሙናት ዝቐፀለን ግጥማት ኩዕሶ እግሪ ብ16 ጉንበት ተዛዚሞ ነቲ መዛዘሚ ስነ ስርዓት ንምድማቕ ኣባላት ሃማደአ ውዕውዕ ፀወታ ጉታ ገመድን ጉያ እግርን ከካይዳን ከለዋ ተምሃሮ ቤት ትምህርቲ ማሕበረኮም ድማ ደርፍታትን ትልሂታትን ብሄራት ኤርትራ ኣቕሪባም ኣብ መወዳእታ ጋንታ ደንደን ዕውቲ ብምዃን ዋንጫ ናፅነት ካብ ቆንስል ኤርትራ ኣብ ደቡብ ሱዳን ኣቶ ፀጋይ መሓሪ ተቐቢላ
0: ምክንያትና 4 ግንቦት መዓልቲ ናፅነት ኤርትራ ብመኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተወደበ ምሳሪክ ዝተፈላለዩ ዓይነታት ስፖርት ሃገርና ዘላሊ ስእላዊ ምርኢት ትማሊ 18 ግንቦት ኣብ ኣስመራ ጎኒ ምምሕዳር ዞባ ማእከል ተኸፊቱ ኣብቲ ብሓለቓ ጠቕላል ስታፍ ሚኒስትሪ ምክልኻል ጀነራል ፊሊጶስ ወለ ዮሃንስ ዝተኸፍተ ስነ ስርዓት ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ከምኡ ውን ዕድመ ዝተገበረሎም ኣጋየሽን ስፖርታውያንን ተረኺቦም ነይሮም ኣብዚ ንመበል ሳልሳይ ግዜ ዝቐርብ ዘሎ ክሳብ 26 ግንቦት ክፉት ኮይኑ ዝቕንን ስእላዊ ምርኢት ንጉዕዞ ኣስታት 100 ዓመታት ታሪክ ስፖርት ኣብ ሃገርና ዝደሰስ ልዕሊ 300 ስእልታት ቀሪቡሎ መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ኣብ ዝሓለፈ ዓመት እውን ምስ ስውኣት ስፖርታውያን ዘላለየ ስእልታት ንምርኢት ኣቕሪቡ ከም ዝነበረ ዝዝከር እዩ ኣብ ዝሓለፈ ናይ ነፅነት ዓመታት ካብ ዝቐረበ ክርክራት ስራሕ 95 ሜታዊት ብዕርቂ ከም ዝደቀሰ ክፍሊ ዕዮ ገሊፁ ወኪል ርአይና ይናተንዕብዮ ዘዳለዎ ፀብፃብ ኣሎ ያሲን ሳልሕ ካቅርቦ እዩ

0: ኣብ ውሽጢ 35 ናይ ናጽነት ዓመታት ካብ ዝቐረበ ልዕሊ 298,000 ክርክራ ስራሕ እቲ 95 ሚታዊት ብዕርቂ ከም ዝደቀሰ ክፍሊ ዕዮ ገሊጹ። ዋና ዳይሬክተር ናይቲ ክፍሊ ኣቶ ወልደ የሱስ ኤሊሳ ንኤሪና ኣብ ዝሃቦ ሓበሬታ ኩሉ ዝካየድ ንጥፈታት ኣብቲ ናጽነትን መሰልን ምውዳብ ሰራሕተኛታት ዘውሐስ ኣስራሕትን ሰራሕተኛታትን ክዛተዩ ዘኽእል መድረኽ ዝፈጥር ከምኡውን ማሕበራዊ ቁጠባዊ ባህላውን መዳያት ዘጠቓልል ኣዋጅ ሕጊ ዕዮ ኤርትራ ምርኩስ ዝገበረ ምዃኑ ኣብሪሁም። ንምዝገባ ደለይቲ ስራሕ ብዝምልከት ኣቶ ወልደ የሱስ ኣብቲ ተጠቕሰ ዓመታት ልዕሊ 243,600 ደለይቲ ስራሕ ክምዝገቡ ከለዉ ን57 ሚታዊት ካብኦም ክፋት ቦታ ስራሕ ከም እተረኽበ ብምጥቃስ 75 ሚታዊት ካብቲ ዝተረኽበ ክፋት ቦታ ስራሕ ሰባት ከም እተመደብሉ እቲ ሰባት ዘይተመደብሉ ከዓ እቲ ቦታ ዝጠልቦ ክእለት ወይ ሞያ ስለ ዘይተማልአ ከም ዝኾነ ኣረዲም። ካብ 1991 ክሳብ 2025 ኣብ 43,500 ትካላት ናይ ስራሕ ቁፅፅር ከም እተኻየደ ዝሓብረ ኣቶ ወልደ የሱስ 28 ሚታዊት ሕጊ ዝጠልቦ ዘማልኣ ኮይነን ክርከባ ከለዋ 4 ሚታዊት ከም እተቐፅዓ ከምኡውን ን50 ሚታዊት ምኽሪ ን18 ድማ መጠንቀቕታ ከም እተዋህበን ኣፍሊጡ። ኤርትራ ኣብ 1993 ኣባል ኣህግራዊ ውድብ ዕዮ ብምዃን ኣብ 8 መሰረታውያን ውዕላት ኣህግራዊ ውድብ ዕዮ ክተማ ከም ዘንበረት ዝፍለጥ እዩ።
1: ኣብ ከተማ ከረን ከም ኣካል መረባት ፅምብል ናጽነት ህዝቢ ኤርትራ ዘርኣዩ ፅንዓትን በፂሕዎ ዘሎ ብረኸን ብዝብል ኣርስቲ ካብ 15 ክሳብ 17 ግንቦት ነበርቲ ብምሕዳራት ከባቢ ከምኡውን ንውዳቤ መንእሰያት ሰራሕተኛታት ሴሚናር ተዋሂቡ። ሓላፊ ፖለቲካዊ ህግደፍ ዞባ ዓንሰባ ኣቶ ሙሉእ ተስፋ ማርያም ህዝቢ ኤርትራ ንዝሓለፎ ቃልስን መስገደልን በብመድረኹ ከምኡውን ዝተጨበጠ ዓወታት ብሰፊሑ ድሕሪ ምግላጽ እዚ ተስፉ መድረኽ ውፅኢት ዘርኣዮ ምፅማምን ፅንዓትን ከም ዝኾነ ሓቢሩ። ጽንዓት ኣብ ህዝቢ ኤርትራ ክብሪ እምበር ኣምር ኣይኮነን ዝበለ ኣቶ ሙሉእ እዚ ካብ ወለዶ ናብ ወለዶ ዝተሰጋገረ ዝኸይድ ዘሎ ክብሪ መለለዪ ኤርትራዊ መንነት ኮይኑ ክቕፅል እዋኑ ዝጠልቦ ምዃኑ ኣስሚሩሉ። ኣብ መወዳእታ ኣቶ ሙሉእ ናጽነት ጻማ ጽንዓትን ተጻዋርነትን ምዃና ድሕሪ ምግላጽ ብቁጠባን ቴክኖሎጅን ምስ ዓለም ንምጓዓዝ ዝያዳ ጽንዓት ዝሓትት ስለ ዝኾነ ዝተረፈ ጉዕዞ ንምዝዛም ብውህደት ምስራሕ ከም ዘድሊ ኣገንዚቡ። ተሳተፍቲ ብግዲኦም ከምዚ ዝበለ እዋና እውን ኣገዳስን ሰሚናር ኣብ ምንቕቓሕን ምጉስጓስን ዕዙዝ ተራ ከም ዘለዎ ብምሕባር ንወደብቲ ናይቲ መደብ ኣመስኪኖም። መደብ ውህለላን ንኡስ ልቓሕን መውል ኣብ ንኡስ ዘቦታት ሓጋዝን መንሱራን ማሕበረ ቁጠባዊ ሂወት ዜጋታት ንምምሕያሽ ኣበርቲዑ ይነጥፍ ከም ዘሎ ገሊጹ። ሓላፍቲ ትካል ኣብተን ንኡስ ዘቦታት ኣቶ ኣሚና ኣርኣያ ንኤሪና ብዝሃቦ ሓበሬታ ኣብ መጓሰ መስኖኣዊ ሕርሻ ንግዲ ሰንዓ ምስባሕ ጥሬትን ንግዳዊ ንጥፈታትን ብውልቅን ብጉጅለን ነዝነጥፉ ከምኡውን ስራሕተኛታት ትካላት መንግስቲ ብስማዊ ወለድ ልቓሕ ከም ዝወሃብ ሓቢሩ። ኣብ ንኡስ ዘባ ሓጋዝ 641 ኣብ ንኡስ ዘባ መንሱራ ድማ 698 ዓማዊል ከም ዘለዎ ብምግላጽ ኣብ 2025 23.5 ሚልዮን ነቕፋ ናብ ዓማዊል ከም እተዘርግሐን 26.8 ሚልዮን ነቕፋ ከም እተኣከበን ኣፍሊጡ። ዓማዊል ካብ ሃልኪ ገንዘብን ምብኻን ግዜ ንኽድሕኑ ብመንገዲ ዓዳውያን ባንክታት ናብቲ ዝርከብዎ ከባቢታት ብምኻድ ጠለባቶም ንምምላእ ሓያል ፃዕሪ ይካየድ ከም ዘለውን ኣቶ ኣሚነ ወሲኹ ብሪሁ። ኣብ መወዳእታ ኣመሓደርቲ ንኡስ ዘባታትን ከባቢታትን ምስ ዓማዊል ተወሃሂዶም ንዘካይድዎ ዘለዉ ውህዱ ስራሕ ብምስካን ነበርቲ ረብሓታት መውል ተረዲቦም መነባብሮኦም ንምምሕያሽ ክሰርሕሉ ተማሕፂኑ። መደብ ውህለላን ንኡስ ልቓሕን ኣብ ንኡስ ዘባ ሓጋዝ ኣብ 96 ኣብ ንኡስ ዘባ መንሱራ ድማ ኣብ 2002 እዩ ተመስሪቱ። ኣብ ምምሕዳር ከባቢ ኣፋምቦ ንኡስ ዘባ ማእከል ደንካላ ኣብ 13 ግንቦት ኣብ ሰዓታት ድሕሪ ቀትሪ ዝተኸስተ ሓደጋ ባርዕ ኣብ ንብረት ዕንወት ከም ዘውረደ ወኪል ኤሪና ሓቢሩ። በቲ ካብ ሓንቲ ትካል ዝነቐለ ባርዕ ሓዊ ኣብ ኣስታት 20 ትካላትን መንበሪ ኣባይትን ከቢድ ክሳራ ከም ዝሰዓበ መርማሪ ፖሊስ ሳልሳይ መደበር ፖሊስ ኣቶ ሊባኖስ ብርሃነ ገሊጹ። ጠንቂ ናይቲ ሓደጋ ኣብ ምፅራይ ከም ዝርከብ ብምጥቃስ እቲ ኣባይቲ ብዕንፀይቲ ዝተሰርሐን ዝተለጋገበን ብምዃኑ ነቲ ባርዕ ዝያዳ ከም ዘጋደዶ ኣፍሊጡ። ኣዛዚ ሳልሳይ መደብር ፖሊስ ምክትል ተለንሰት ክለማርያም ተኪኢ ብወገኑ እቲ ኩነታት ከቢድ ከም ዝነበረ ብምግላፅ ነቲ ባርዕ ኣብ ትሕቲ ቁፅፅር ንምእታው ብህዝብን ሰራዊትን ንዝተረኣየ ተወፋይነት ሞጊሱ። ክቡራትን ክቡራንን ቀፅሉ ዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ዕድ ናብ ዜና ወፃኢ ክንሰግር ፕሬዚደንት ኣሜሪካ ዶናልድ ትራምፕ ሎሚ 17 ግንቦት ኣብ ልዕሊ ኢራን ክካየድ ዝተወጠነ መጥቃዕቲ ብምሕፅንታ መሸራቲ ሃገራት ወሽመጥ ከም ተወንዘፈ ሓቢሩ። መራሕቲ ቀጠረ ስዑድ ዓረብን ሕቡራት ኢማራት ዓረብን እቲ ክካየድ ተመዲቡ ዝነበረ መጥቃዕቲ ክቋረፅ ከም ዝጠለቡ ዝገለፀ ፕሬዚደንት ትራምፕ እቲ ፃውዒት ንዘተ ባይታ ከም ዘጣጥሕ ኣሚቱ። ይኹን እምበር ኢራን ጠለባት ኣሜሪካ ተቐቢላ ኣብ ዝሓፀረ እዋን ኣብ ስምምዕ ምስ ዘይትበፅሕ ከቢድ መጥቃዕቲ ከም ዝካየደላ ፕሬዚደንት ትራምፕ ኣጠንቂቑሎ። ፕሬዚደንት ትራምፕ ኢራን ሓደ ንፍሎሳዊ ትካል ጥራይ ኣትሪፋ ካልእ ኩሉ ክትዓፅወን 400 ኪሎ ግራም ዝበልፀገ ዩራኒየም ናብ ኣሜሪካ ክተሰጋግርን ዝርከቦ ሓድሽ ቅድመ ኩነት ኣቕሪቡ ከም ዘሎ ዝፍለጥ እዩ። እዚ ሓድሽ ቅድመ ኩነት ኣብ ልዕሊ ኢራን ፀኒዑ ዘሎ እገዳ ከምዘይለዓል ዘጠቓለለ ብምዃኑ ንክልቲአን ሃገራት ከቀራርበን ከምዘይክእል ብኣጉይ እመት። ኣሜሪካ ተቕርቦ ዘላ ቅድመ ኩነት ዝተጋነነን ኢራን ኢዳ ክትህብ ዝጠልብን ምዃኑ ዝገለፀ ፕሬዚደንት መስዑድ ፔዘሽኪያን ሃገሩ ሉዓላውነታ ንምውሓስ ድልውቲ ከም ዘላ ኣረድዩ። ኣሜሪካ ምስ ካናዳ ንዝፀንሓ ኣብ ወታደራውን ጥእታውን መድያት ዘተኮረ ናይ ምትሕብባር ውዕል ከም ዝወንዘፈቶ ኣፍሊጣ። ካናዳ ነቲ ኣብ እዋን ካልኣይ ኩናት ዓለም ዝተኸተመ ናይ ምትሕብባር ስምምዕ ተኽብሮ ከምዘየላ ዝወቐሰ ፕሬዚደንት ትራምፕ ሃገሩ ከም ዘቋረፀቶ ትማሊ 18 ግንቦት ሓቢሩ። እቲ ክልተኣዊ ውዕል ዞባዊ ፀጥታ ንምውሓስ ዝዓለመ እኳ እንተነበረ ካናዳ ግና ኣብቲ መዳይ ኣበርክቶ ከምዘይፀንሓ ፕሬዚደንት ትራምፕ ብተወሳኺ ገሊጹ። መንግስቲ ካናዳ ንስጉምቲ ኣሜሪካ ኣመልኪቱ ዝሃቦ ወግዓዊ ምላሽ ዘግይት የለን። እዚ ሓድሽ ምዕባለታት ኣብ ሞንጎ ክልቲአን ሃገራት ተፈጢሩ ንዘሎ ፍልልያት መሊሱ ከግፍሖ ከም ዝኽእል ይእመት። ፕሬዚደንት ትራምፕ ካናዳ መበል 51 ክፍለ ሃገር ኣሜሪካ ክትከውን ከም እትኽእል ዳግማይ ኣብ ስልጣን ምስ መፀ ዝሃቦ መግለፂ ንመንግስቲ ካናዳ ከም ዝቆጥዐ ዝዝከር እዩ። ነቲ መግለፂ ብትሪ ዝኾነነ ቀዳማይ ሚኒስተር ካናዳ ማርክ ካርኔ ሃገሩ ወታደራውን ቁጠባውን ተመርኳስነት ኣሜሪካ ክተወግድ ክፀውዕ ፀኒሑሎ። ክቡራትን ክቡራንን ዜና ቅድሚ ምዝዛምና ኣርእስታቱ ክደግመልኩም። መራሕቲ ሃገራትን መንግስታትን ብምክንያት ፅምብል ናፅነት ናይ ዮሃና መልእኽቲ ሰዲዶም። ብ35 ዓመት ናፅነት ኣብ ካናዳን ደቡባዊ ስዑድያን ብልዑል ድምቀት ተፀምቢሉ። ብምክንያት መዓልቲ ናፅነት ዝተዳለወ ስእላዊ ምርኢት ታሪክ ስፖርት ኣብ ኣስመራ ተኸፊቱ። ኣብ ልዕሊ ኢራን ክካየድ ዝተወጠነ መጥቃዕቲ ብመፅሕንታ መሻርክቲ ሃገራት ከም እተወንዘፈ ፕሬዚደንት ትራምፕ ሓቢሩ። ኣሜሪካ ምስ ካናዳ ንዝፀንሓ ወታደራዊ መዳይ ዘተኮረ ናይ ምትሕብባር ውዕል ከም ዝወንዘፈቶ ገሊፃ። ኣሜሪካ ተዓጊቱ ዝፀንሐ ነዳዲ ሩስያ ናብ ዕዳጋታት ዓለም ክቐንዕ ንዝገበረቱ ሕድገት ኣናዊሓቶ። ንምክታል ፍለይ መስክር ምስ ተረፍ መደባት ኤርቲቪ ክሓድገኩም ብወገነ ግን ብሩህ መዓልቲ።

ሃገራት ኬንያ፣ ታንዛንያን ኡጋንዳን ብሓባር ብምዃን ዘንግዶ ዋንጫ ኣፍሪቃ 2027 ምስታፍ 48 ሃገራት ኣብዚ ናይ ሎሚ መጻረዪ ምድብ ንኽደላደላ ሎሚ ኣብ ከተማ ካይሮ ግብፂ ኣምሪሐን ኣለዋ። ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ዝሓልፈ ወርሒ ኣብ ናይ ቅድመ መጻረዪ ውድድራት ኣንጻር ስዋቲ ናብ ዘካየድቶ ናይ ክልተ እግሪ ፆታ ብድምር ውፅኢት 4-1 ብምዕዋት ናብዚ ናይ መጻረዪ ፆታት ኣሰጊራ ምንባራ ዝፍለጥ ኮይኑ ሎሚ ኣብ ሰዓታት ድሕሪ ቀትሪ ድማ ምድባ ክትፈልጥ እያ። ካፍ ዝሓለፈ ሰንበት ኣብ ድሕሪ ገጹ ኣብ ዘርግሖ ሓበሬታ ዝመጽእ ዓመት ዝእንግድ ዋንጫ ኣፍሪቃ 2027 ኣፍኮም ፓሞጃ ተባሂሉ ክስመ ምዃኑ ገሊጹ ኣሎ። ፓሞጃ ብቋንቋ ስዋሂሊ ሕብረት ዝውክል ምዃኑ እዩ ድማ ተገሊጹ። ዕጫ ዝወድቀሉ ግዜ ብቆጻጽሪ ሃገርና ሰዓት 4 ድሕሪ ቀትሪ እዩ። ብምኽንያት መበል 35 ዓመት መዓልቲ ናጽነት ኣብ ከተማ ክረን ክካየድ ዝቐነየ ውድዳት ኩዕሶ ሰኪዕትን ያታው ስፖርትን ተዛዚሞም። እዚ ካብ 10 ግንቦት ጀሚሩ ክካየድ ዝቐነየ ውድዳት ኩዕሶ ሰኪዕት ናይ 3-3 ኮይኑ ኣብ ቀዳማይ ዲቪዥን ደቂ ተባዕትዮ ጋንታ መጋርሒ ሻምፒዮን ክትከውን ኣብ ናይ ደቂ ኣንስትዮ ኮሌጅ ሕርሻ ሓመልማል ዕውቱ ኮይና፣ ኣብ ናይ ካልኣይ ዲቪዥን ጋንታ ሳዋ ዕውቱ ክትከውን፣ ኣብ ናይ ሳልሳይ ዲቪዥን ድማ ጋንታ ኣልጌን ጸብለል ኢላ። ዕውታት ጋንታታት ዝተዳለወለን ሽልማት ካብ ናይ ኢድ ክብሪ ዕዱማት ተቐቢለን። ካብ ዜና ስፖርት ከተማ ክረን ከይወፃና ብፌደሬሽን ያታዊ ፀወታን ውድድር ኣግማልን ከተማ ክረን ዝተወደበ ውድድር ኣብ መንጎ ምምሕዳር ከባቢታት ተኻይዱ። ዝተረኽበ ውፅኢቱ ድማ እስዕብ እዩ። ኣብ ውድድር ክሻ ደቂ ኣንስትዮ ቀዳሚቲ ሲልቫና ወልደዝግ ካብ ምምሕዳር ባዶ 5 ተሸላሚ 600 ናፋ፣ ካልኤቲ ሰሊና ዓወት ካብ ምምሕዳር ባዶ 3 ተሸላሚቱ 450 ናፋ፣ ሳልሰይቲ በራእ ጣህር ካብ ምምሕዳር ከባቢ ባዶ 1 ተሸላሚ 300 ናፋ። ኣብ ናይ ደቂ ተባዕትዮ ቀዳማይ ሙዓዝ ዓብዱልከሪም ካብ ምምሕዳር ባዶ 8 ተሸላሚ 600 ናፋ፣ ካልኣይ ሲራክ ረዳ ካብ ምምሕዳር ከባቢ ባዶ 7 ተሸላሚ 450 ናፋ፣ ሳልሳይ ድማ ሳብር ጣህር ተሸላሚ 300 ናፋ። ብዘይካዚ እውን ውድዳቱ ጉታ ገመድ ተኻይዱ ነይሩ እዩ። ኣብ ናይ ደቂ ኣንስትዮ ምምሕዳር ከባቢ ባዶ 3 ክትዕወትን ከላ፣ ኣብ ናይ ደቂ ተባዕትዮ ድማ ምምሕዳር ከባቢ ባዶ 2 ዕውቲ ብምዃን ወከፈን 1,000 ናፋ ተሸሊመን። ብተወሳኺ እውን ቅድም ኣግማል ተሰሪዑ ነይሩ እዩ። ሸሪፍ ስዒድ ሮመዳን ካብ ምምሕዳር ባዶ 3 ዕውት ብምዃኑ ተሸላሚ 1,200 ናፋ ክኸውን፣ ካልኣይ ነጋሲ ሃይለ ካብ ባዶ 8 ተሸላሚ 1,000 ናፋ፣ ሳልሳይ ድማ ሰናይ መሓመድ ኑር ካብ ምምሕዳር ከባቢ ባዶ 5 ተሸላሚ 800 ናፋ ኮይኖም፣ ምምሕዳር ከባቢ ባዶ 3 ድማ ጎብለል ናይዚ ዝተኻየደ ውድዳት ብምዃን ዓባይ ዋንጫ ናጽነት ተሸሊማ። ኣብ ዜናታት ወፃኢ ግጥማት ፕሪምየር ሊግ እንግሊዝ ማልሶኒ ምሸት ብሓንቲ ፀወታ ቀፂሉ ኣብ ዘምሴሉ ኣርሰናል ኣገዳሲ ዓወት ብምዝጋብ ናብ ሻምፒዮንነት ተፀጊዓም። ኣርሰናል ኣብ ሜዳ ኣነታ ብሻምፒዮንሽፕ ምምላሳ ዘረጋገፀት በርንሊ ብምዕዳምያ ፀወታ ኣካይዳም። ኣብ ናይ ቅድሚ ዕረፍቲ ፀወታ ኣርሰናል መገዲ ትሮሳርድ ዝፈተነታ ኩዕሶ እሞ ወር ወለዳት ሃሪማ ዝተመልሰት ፈተና እታ ተጠቃሲ ዝነበረት ክትከውን፣ ከም ኦዴጋርድን ቡካያ ሳካን ዝረኸቦን ዕድላት ንፀወታ ክቕይራ ዝኽእላ ዝነበረ እየን። ኣብ መበሳሳን 7 ካይ ሃቨርትስ ካብ ማእዝን ብቡካዮ ሳካን ዝተላኽትሉ ኩዕሶ ብርእሱ ገጪኡ ናብ ሰኪዕት ብምቕማጡ ኣርሰናል ሓደ ባዶ መሪሓን ዕረፍቲ ክትወፅን ኪላ። ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተኸስተ ፍጻሜ ነበረን ትፀወታ ካብ ባዕወት ኣርሰናል ሓደ ባዶ ተዛዚሞ። ኣብዛ ፀወታ ናይ ኣርሰናል ዴክላን ራይስ ይቡል ተጻታይ ተባሂሉ ተሰይሞ። ድሕርቲ ፀወታ ሰልጣን ኣርሰናል ሚካኤል ኣርቴታን ደገፍቲ ኣብ ዘስምዖ ቃል ዋንጫ ንምልዓል ዝመፅእ ሰንበት ንፅዋዕ ፕሪምየር ሊግ ንምዕታር ኣብ ሜዳ ሴልሃርስ ፓርክን ብድሕርያ ዘለዋ መዓልታት እውን ኣብ ከተማ ቡዳፔስት ንዋንጫ ሻምፕዮንስ ሊግ ኤሮጳ የራኽበና ድሕሪ ምባል ደገፍቲ ኣብ ኩሉ ጉዕዞ ክለቦም ኣብ ጎኖም ብምዃን ብምትብዖም ምስጋኑ ኣቕሪቡ። ኣርሰናል እዛ ክለብ ኣንጻር በርንሊ ኣብ ዘካየተ እንዳሓሮት 20 ፀወታታት ኣብ ሓንቲ ግጥም ጥራይ ክሰዓርን ከላ ኣብ 15 ተዓዊታ ኣብ 4 ድማ ነጥ ተማቒላ። ግጥማቱ ፕሪምየር ሊግ እንግሊዝ ሎም ሰሉስ ምሸት ብግልተ ፀወታታት ቀፂሉ ከምስዩ። በዚ መሰረት ሲቲ ኣንጻር ቦርማውስ ኮን ኣንጻር ቶተንሃም ክፃወታ እየን። ማንቸስተር ሲቲ ዋንጫ ናይ ፕሪምየር ሊግ ካብ ኢዳ ንኸይስእና ሎም ምሸት ግድን 3 ነጥቢ ክትረክብ ኣለዋ። ካልእ ትማል ምሸት ኣርስ ዝኾነ ዜና ድማ ስጳኛዊ ኣሰልጣን ሲቲ ፔፕ ጋርዲዮላ ዝምፅእ ሰንበት ንክለቡ መሪሑ ናይ መወዳእታ ናይ ፕሪምየር ሊግ ፀወቱ ከካይድ ምዃኑ ገሊፆም። ኣብ 2016 ናብ ሜዳ ኢትሓድ ዝመፀ ፔፕ ኣብ ውሽጢ 10 ዓመታት ኣብ ታሪክ ፕሪምየር ሊግ ተራእዩ ብዘይፈለጥ ክብርታት ክጎናፀፍ ብምኻሉ ናይ ኩሉ ግዜ ዝበለፀ ኣሰልጣን ናይ ዝውድድር ክኸውን ይኽእል ይበሃል። ኢጣልያዊ ኤንዞ ማሬስካ ንቦታ ዝስጳኛው ተኪዩ ክሕዝ ምዃኑ ማዕከና ዜና ብሰፊሑ ይዛረብ ኣለዋ። ናብ ሳሲካዊ ፀብጻብ ናይ ዘን ክለባት ምስ ንምልከት ቦርማውዝ ኣንጻር ሲቲ ኣብ ዘካየተ እንዳሓሮት 17 ፀዋታታት ኣብተን 16 ዝተረትዐት ክትከውን፣ ዝሓለፈ ዓመት ግን ሲቲ ክልተ ሓደ ተዓዊታት ላ ምንባራ ይዝከር። እንተኾነ እዛ ክለብ ኣብ 16 ግጥማት ከይተሰዕረ ብምምፃእ ማለት ኣብ 8 ተዓዊታ ኣብ 8 ነጥቢ ብምኻላ ሎሚ ሸድ ንሲቲ ክትፍትና ትፅኢት ይግበር።
ካልእ ናይ ሎሚ ሸት ወሳኒ ዝኾነ ናይ ደርቢ ፀወታ ኣብ መንጎ ደቂ ከተማ ለንደን ዝኾና ክልባት ቶተንሃምን ቸልሲን ዝካየድ እዩ። ቶተንሃም ኣብ ናይ ሎሚ ሸት ፀወታ ምስትዕወት ዝመፅእ ዓመት

ዙይ ውድድር ህላውነታ ከተረጋግጽ ክትክእል እያ ቸልሲ ኣንጻር ቶተናም ተጻዊታ 38 ግዜ ክትዕወትን ከላ እዚ ውፅኢት እዚ ድሕሪ ማንቸስተር ዩናይትድ ኣብ ልዕሊ ቶተናም ዘመዝገበቶ 4 ዓወታት ኣብ ካልኣይ ተርታ ተሰሪዑ ኣሎ። ቶተናም ናብ ሜዳ ስታንፎርድ ብሪጅ ብምጋሽ ኣብ ዘካየት እንዳሕሮ 35 ፀወታታት ብዘካታ ወርሒ መያዝያ ናይ 218 ናይ 31 ዝተዓወተትላ ግጥም ሓዲ ካብ 23 ፀወታታት ተሳዒራ ኣብ 11 ኸ ነጥቢ ተማቒላ። ኣብዚ እዋን ቸልሲ ኣብ ዳሕሮ 7 ፀወታታት ብዘይ ዓወቲ ጓዓዝ ብምህላዋ ማለት ኣብ 6 ተሳዒራ ብሓንቲ ነጥቢ ብምቓላ ሎሚ ሸት ኣንጻር ቶተንሃም ከቢድ ፀወታ ከተካይድ ትፅኢት ኣለዎም። ዝኸበርኩም ተዓዘብቲ ንሎሚ ቐትሪ ዝተዳለዎ ዜናዊ ምሰናድኦ ናይ ስፖርት ኣብዚ ፍፀም ስለምክትታልኩም ኣዘየመስኩም ዝተረፉ መደባት ኤርቲቪ ሓድጎኩም ሰላም።

ታሪክ ስፖርት ኤርትራ ከም ኩሎም ምስ መግዛእታዊ ስርዓታት ዝተኣታተዉ ንጥፈታት ምስ ምቕልቃል መግዛእቲ ኢጣልያ ኣብ ሕብረተሰብ ኤርትራ ክተኣታቶን ክዝውተርን ምጅማሩ መዛግብቲ ታሪክ ይሕብሩ። ኣብ መወዳእታ 18 ክፍለ ዘመን ኣብ ኤርትራ እግሩ ዘንበረ መግዛእቲ ኢጣልያ ክሳብ መወዳእታ 1904 ዝነበረ መግዛእታዊ መዋእሉ ንጥፈታት ስፖርት ኣብ ዜጋታቱ ብሓፈሻ ኣብ ወተሃደራቱ ድማ ብፍሉይ ሓዚኡ ንደቀባት ካብቲ ንጥፈታት ከም ዝግለሉ ንምግባር ብመደብኡ ሰሪሕሉ። እዚ ብብዙሓት መሰረት ኩሉ ዓውድታት ስፖርት ምዃኑ ዝእመነሉ ዓውዲ ኣትለቲክስ ዋላ እኳ ከም ኩዕሶ እግሪ ኣብ ኤርትራ ናይ ነዊሕ ዓመታት ዕድመን ታሪክን ኣይሃልዎ፣ ካብ 1960ታት ጀሚሩ ግና ኣብተን ዓበይቲ ከተማታት ኤርትራ ዝነበራ ኣብያተ ትምህርቲ ንጥፈታቱ ከካይድን ብሓያል ፍቕርን ድሌትን ዝነበሮም ተምሃሮ ክዝውተር ምጅማሩን ሰነዳት ናይቲ እዋን ይሕብሩ። እዚ ንጥፈታት ናይ ኣብያተ ትምህርቲ ኣብ ውሱን እዋናት ብፍላይ ድማ ምስ ምዕፃው ዓመተ ትምህርቲ ሕድሕደን ዘካይድኦ ዝነበራ ዝተፈላለዩ ውድድራት ክሳብ መወዳእታ ሱሳታት ወንን ድሌትን ስፖርት ናይ ሓያሎ ተምሃሮን መንእሰያትን ተወሲኽዎ ይሰላሰል እኳ ተነበረ፣ ንንቕሓትን ዓቕምን ኤርትራውያን መንእሰያት ዝተገንዘበ ስርዓት ሃይለ ስላሴ ግና ነቲ ተፈታውነቱን ተቐባልነቱን ጥር ዝበፂሑ ዝነበረ ውድድር ኣትለቲክስ ልክዕ ከምቶም ካልኦት ዓውድታት ስፖርት ንምድኸሙ ብመደብ ሰርሓሉ። በዚ ድማ ሓያል ዓቕምን ሞያን ዝነበሮም ተምሃሮን ስፖርተኛታትን ናብቲ ህዝቢ ኤርትራ ካብ መግዛእቲ ሓራ ንምውፃእ ዘበገሶ ቃል ስናጽነት ክጽንበሩን ናብ ስደት ከምርሑን ብምኽኣሎም ንጥፈታት ኣትለቲክስ ከም ካልኦት ጽላታት በቲ ዝተበገሶ ክቕጽል ኣይከኣለን።

0: ምስ ምምፃእ ስርዓት ደርግ ናብ ስልጣን እውን ክሳብ መወዳእታ ሰብዓታት ብድሩት መልክዕ ክንቀሳቐስ ጀሚሩ ዝነበረ ውድድር ኣትለቲክስ ክድስክልን ዝነበሩ ብሉፃት ስፖርተኛታት ልክዕ ከም ናይ ስርዓት ሃይለ ስላሴ ናብ ቃልስን ስደትን ከምርሑ እምበር ቀሲኖም ኣብቲ ዝብህግዎ ዓይነት ስፖርት ክዋስኡን ኣቕሞም ክዕብዩን ኣይተፈቐደሎምን። ንዋሕዚ መንእስያት ናብ ቃርሲ ክዓግድ ዝተበገሰ ስርዓት ደርግ ካብ መጀመርያ 80ታት ብሓድሽ ንጥፈታት ንኣትለቲክስ ከበራብሮ ተበገሰ ኮይኑ ግና ንስፖርት ከም መጋበርያ ብምውሳድ ካብ ኢትዮጵያ ብዘምፅኦም ዜጋታቱ ገይሩ ከም ዝመሓደር ብምግባር ንዓቕሚ ኤርትራውያን ኣትሌታት ከዳኽምን ኣብ ትሕቲ ምሉእ ምክትታሉ ከም ዝኣቱን ገበረ። ሰውራ ኤርትራ ናፅነት ንምምፃእ ምስ ፀላኢ ኣብ ምውጋእ ጥራይ ይነጥፍ ኣይነበረን። ኣብ ግንባራት ናቕፋን ምብራቃዊ ሳሕልን ኩናት ኣብ ዝዕርፈሉ ግዜ ባህላውን ስፖርታውን ንጥፈታት ብምውዳብ ኣእምርኡ የሕድስ ነይሩ እዩ። ብፍላይ ድማ ኣብ ደጀን ኩዕሶ እግሪ፣ ኩዕሶ ስኪዔት፣ ኩዕሶ መርበብ ካብቶም ብቐንዱ ብተጋዳላይ ዝዝውተሩ ዓይነታት ስፖርት ኮይኖም ውድድር ኣትለቲክስ እውን ካብዚ ብዘይፈለ ኣብ ናይ ሓፂር ርሕቀታት ኣተኪሩ ይሰላሰል ነበረ። ኤርትራ ናፅነታ ኣብ 1991 ምስ ረኸበት ተደጊሉ ዝፀንሐ ዓቕሚ ኣትሌታት ኤርትራውያን ንክዓብን ንክሕይልን መንግስቲ ኤርትራ ጎኒ ጎኒ ቁጠባ ናይ ምሕዋይ መደባቱ ንስፖርት ብሓፈሻ ንዓውዲ ኣትለቲክስ ድማ ብፍላይ ካብ ባዶ ንምትንስኡ ተበግሶ ወሲዱ እጅግኡ ሰብሲቡ ክሰርሕ ጀመረ። ከም ውፅኢቱ ድማ ኣብ ቀዳሞት 4 ናይ ናፅነት ዓመታት ንጥፈታት ኣትለቲክስ ኣብ ዞባ ማእከል ከምኡውን ናብ ኩለን ዞባታት ብምስፍሕፋሕ ብስርዑን ውዕውዕን ናይ ውድድር መንፈስ ከሰላሰል ጀመረ። በብቕሩብ ድማ ብቁፅሪ ብርክት ዝበሉ ኣትለታት ክፈርዩን ንዕኦም ዝጥርንፋ ጋንታታት ክምስረታን ጀመራ።
1: ኣትለቲክስ ኣብዘን ዝሓለፋ 35 ዓመታት ክንድህዝዝ ከለና መጀመርያ ምስ ናፅነት ምስ በልናሲ እቲ ቀዳማይ ዝተገብረ ነገር እንዳሕር ኣሎ ኮይኑ ነቴን ዝነበረ ስፖርት ምብርባር እዩ ነይሩ። እቴን ቅሩብ ሰረት ዝነበረን ስፖርት ኣብቲ እዋን እቲ ከም ኩለን ማለት እዩ ኣብ ኤርትራ ዝነበራ ኩዕሶ እግሪ ብሽክሌታት እዮም ህቡባት ስፖርት ክኾና ከሏ ካብን ድማ ልጥቕ ኢሎም ኩዕሶ ስኪዒት ኣሎ ኣትሌቲክስን ብኡ ማጠን ማለት እዩ። ኣትሌቲክስ ብመንፅር ዝሓቶ ባጀት ክተዳሉ ኣዝዩ ድሓን ስለ ዝነበረ ኣብቲ እዋን እቲ ናፅነት ነቲ ቀዳማይ ዓመት ናይ ናፅነት በዓል ምምክባር ኣብቲ እዋንቲ ናይ ዝነበሩ ኣትሌታት ከምዚ ዝተወደበ ኣይኮነን፣ ግን ውድድር ብውድድር ይጀሚሩ ማለት እዩ። ሕጂ እቲ ቀዳማይ ውድድር ተዘይተጋጌ ብምክንያት ምጅማር ብረታዊ ቃልሲ ኣብ 91 ከምኡ ኢሉ ጀሚሩ ከምኡ እንዳበለስ እዚን ቀዳሞት 4-5 ዓመታት ብከምኡ ክኸይድ ፀኒሑ። ሕጂ እቲ ኣሳጉማ ክንሪኦ ከለና እቲ ኣወዳድባ ከምቲ ዝድላ ኣይነበረን። እቲ ፅቡቅ ነገሩ ግን ኣብ ኣባይቲ ትምህርቲ ኣብ ኩሉ ቦታ ከም ኣካል ስፖርት ብተዛማዲ ከምቲ ቅድም ዝበልኮ ብዙሕ ፀዓት ዘይሓትት ብምንባሩ ኣትሌቲክስ ኣብ ኣባያቲ ትምህርቲ ኣብ እንታሽሙ ኣብ ገለ ክፋል ከምዚ ኣብ ሰራዊት ገለ እውን ክተሳስዮ ትኽእል ኢኻ። ግን ዝተወደበ ናብ ቅድሚ ዘተኮረ ከም ሙያ ተታሒዙ ግን ይኸይድ ነይሩ ክንብል ኣይንደፍርን። ውሕዳት ነይሮም ሓደ ክልተ ኣብቲ ዋነቲ በዓል ግርማ ዮሃንስ በዓል ተስፊት ዝፍትኑ ዝነበሩ ካብዚ ነዊሕ ርሕቐት ግን ኣንፈቱ ናበይ ከም ዝነበረውን ኣብቲ እዋን ገና ኣይነፀረን እዩ።
0: በዚ ተስፉ ናይ ምዕባለን ዕቤትን መንፈስ ተደሪኾም ክሳብ መፋርቅቲ ሰዓታት ሓያለ ኣትለታት ብምፍራዮም ከዓ መፃእ ዕቤት ኣትለቲክስ ኤርትራ ናብ ሓድሽ መድረኽ ክሰጋገር ተራእዩ። ክሳብ 1993-94 ኣብ ዝነበረ ዓመታት ድማ ኣብ ኩለን ኣውራጃታት ኤርትራ ኣብ ዝነበረ ኣብያተ ትምህርትታት ዝካየዱ ዝነበሩ ስፖርታዊ ንጥፈታት ዝያዳ ሰሓብን ተወዳዳርን እናኾነ ብምምፅኡ ዓመታዊ ብሚኒስትሪ ትምህርቲ ተማእኪሉ ክካየድ ዝጀመረ ውድድራት ኣብያተ ትምህርቲ ተስፍዋት ኣትለታት ክፈርዩ ዝተፃወቶ ተራ መሰረታዊ ነይሩ። ናይቲ እዋን ዝለዓለ ኣካል ስፖርት ክፍሊ ስፖርታዊ ጉዳያት ሚኒስትሪ ትምህርቲ ነቲ ተስፉ መንገዲ ሒዙ ክጓዓዝ ዝጀመረ ዓውዲ ኣትለቲክስ ብመደብ ንምክያዱ ዝወሰ

0: ሮ ተበግሶ ኣብ ዓመተ 1995 ኤርትራ ንመጀመርያ ግዚኣ ኣብ ኣህጉራዊ ውድድራት ክትሳተፍ በቂዓም። ኣብዛ ዓመተ ውድድር ከዓ ኤርትራውያን ኣትሌታት ኣብ ዚምባብዌ ኣብ ዝተኣንገደ ናይ መላእ ኣፍሪቃ ፀወታታት ኣብ ናይ 1500 5,000 10,000 ሜተር ከምኡውን ኣብ ውድድር ማራቶን ብምስታፍ ካብ ሃገሮም ወፃኢ ብቕዓቶም ከመስክሩን ተመክሮ ክቐስሙን ክኢሎም እዮም። በዚ ድማ ዓመተ 1995 ንኣትለቲክስ ኤርትራ ናብ ሓድሽ ምዕራፍ ዘሰጋገረት ዓመት ተባሂላ ክትግለጽ ትኽእል እዮም። በዚ ተስፉ ናይ ምዕባለን ዕቤትን መንፈስ ተደሪኾም ክሳብ መፋርቕቲ ሰዓታት ሓያል ኣትለታት ብምፍራዮም ከዓ መጻኢ ዕቤት ኣትለቲክስ ኤርትራ ናብ ሓድሽ መድረኽ ክሰጋገር ተራእዩ። ክሳብ 1993-94 ኣብ ዝነበረ ዓመታት ድማ ኣብ ኩለን ኣውራጃታት ኤርትራ ኣብ ዝነበረ ኣብያተ ትምህርትታት ዝካየዱ ዝነበሩ ስፖርታዊ ንጥፈታት ዝያዳ ሰሓብን ተወዳዳርን እናኾነ ብምምፅኡ ዓመታዊ ብሚኒስትሪ ትምህርቲ ተማእኪሉ ክካየድ ዝጀመረ ውድድራት ኣብያተ ትምህርቲ ትስፍዋት ኣትለታት ክፈርዩ ዝተፃወቶ ተራ መሰረታዊ ነይሩ።
1: ኣብቲ ተሰዓታት ከም ኣብ መባእታ ቤት ትምህርቲ ከም ናይ ስፖርት መምህር ይነጥፍ እየ ነረ። ሽዑ ኣትሒዙ ኣብ ዓመታዊ ዝግበር ናይ ኣብያተ ትምህርቲ ናይ ኣትሌቲክስ ንጥፈታት ናይ ኣብያተ ትምህርቲ ዝተፈላለዩ ዓይነት ስፖርት ኩዕሶ እግሪ ናይ ስካንዲኔቪያን ለ ብዙሕ ዓይነት ንጥፈታት ነይሩ። ሽዑ ከም ብሚኒስትር ትምህርቲ ኣብ ዓመት 2 ዓመት ዝግበር ዝነበረ ውድድራት እዩ። ብኣውራጃታት እውን ስለ ዝነበረ ኣብ ዝተፈላለየ ኣውራጃታት በብዓመቱ እቲ ሻምፒዮናታት ይግበር ነይሩ እዩ ናይ ኣብያተ ትምህርቲ። ካብኡ ብምቕፃል ስጋብ ኣብ መንጎ ኣብቲ 94-95 ገጹ እውን በዚ ኣብያተ ትምህርቲ ሓሊፎም ዝመፁ ተምሃሮ ከምዚ ብምርጫ ወይ እውን ኣብ ከምዚ ዓይነት ኣውራጃ ኣብ ከምዚ ዓይነት ንጥፈታት ንፉዕ ዝኾነ ስፖርታዊ መን ኣሎ ተባሂሉ ብሃገር ደረጃ እውን ናብ ንሓፂር ግዜ ንውድድር ኣትሌቲክስ ወኪሎም ዝገሽሉ ግዜ እውን ነይሩ። እቲ ዝበዝሐ ግዜ ግን ስጋብቲ 97-98 ዘሎ ኣብ ኣዲ ቀይሕ ዝተገብረ ናይ ቀዳማይ ውድድራት ናይ ትራክን ፊልድን እቲ ዝበዝሐ ብሚኒስትር ትምህርቲ ጥራህ ይካየድ ከም ዝነበረ ዝያዳ ኣነ ስጋብ ሕጂ ከም ታሪክ ዝፈልጦ ማለት እዩ።

0: ኤርትራ ንመጀመርያ ግዚኣ ኣብ ኣህጉራዊ ውድድራት ክትሳተፍ በቂዓም። ኣብዛ ዓመተ ውድድር ከዓ ኤርትራውያን ኣትሌታት ኣብ ዚምባብዌ ኣብ ዝተኣንገደ ናይ መላእ ኣፍሪቃ ፀወታታት ኣብ ናይ 1500 5,000 10,000 ሜትር ከምኡውን ኣብ ውድድር ማራቶን ብምስታፍ ካብ ሃገሮም ወፃኢ ብቕዓቶም ከመስክሩን ተመክሮ ክቐስሙን ክኢሎም እዮም። በዚ ድማ ዓመተ 1995 ንኣትለቲክስ ኤርትራ ናብ ሓድሽ ምዕራፍ ዘሰጋገረት ዓመት ተባሂላ ክትግለጽ ትኽእል እያም። ጽባሕ ናጽነት ብዝተራሕወሉ ጥጡሕ ባይታ ቅልጡፍ ዕቤት ዘርኣየ ኣትለቲክስ ኤርትራ ብድምር ጻዕሪ ናይ ኣትለታት ኣሰልጠንትን ኣካየድትን ናይ ዝዓውዲ ኣብ ውሽጢ ናይ 4 ዓመታት ዕምርዩ ኣብ ኣህጉራዊ ውድድራት ክሳተፍ ክኢሉ። ኣብ መጀመርያ 1996 ንውድድራት ኣትለቲክስ ዘወሃድ ዝነበረ ሃገራዊ ኮሚቴ ፌደሬሽን ናብ ዓለምለኻዊ ማሕበረ ፌደሬሽናት ኣትለቲክስ ማለት እያፍ ብዘቕረበቶ ሕቶ መሰረት ኣብ ለካቲት 1997 ኤርትራ ኣባል ዝውድብ ክትከውን በቂዓም። ኤርትራ ድሕሪ ዝዝረኸበቶ ኣባልነት ኣብቲ ኣብ ሓምለ 1997 ኣብ ከተማ ኣቴንስ ዝተቓንዐ መበል 41 ዓለማዊ ጉባኤ ብመንገዲ ኣቦወንበር ፌደሬሽን ኣትለቲክስ ኤርትራ ናይቲ እዋን ዝነበሩ መምህር ገብረ ትንሳኤ ፍስሃየ ሱታፊኣ ብምርግጋጽ ምስ ናይ ዝተፈላለየ ሃገራት ልኡኻት ንምዕባል ዓውዲ ኣትለቲክስ ኤርትራ ዘተኮረ ርክባትን ናይ ተመክሮ ምልውዋጥ መደባትን ከተካይድ ብምኽኣል ምስሊ ኤርትራ ኣብ ዓለማዊ መድረኽ ኣብ ምጉላሕ ርእሱ ዝኽኣለ ዕዙዝ ተራ ምፅዋቱ ክግለጽ ይከኣል።
1: ኣብ 1996 ኣብቲ ዋነቲ ዝነበሩ ኣባላት ፌደሬሽን ኣብቲ ዋነቲ ያፍ ተባሂሉ ኢንተርናሽናል ኣትሌቲክስ ኣማተር ኣትሌቲክስ ፌደሬሽን ናብኡ ጠለብ ኣቕሪቦም ኣባልነት ኣብ 1997 ወርሒ ለካቲት ድማ ተቐባልነት ረኺቡ ማለት እዩ። ኣብ መበል 41 ኣኼባ ናይዚ ጉባኤ ናይዚ ኢንተርናሽናል ኣማተር ኣትሌቲክስ ፌደሬሽን ማለት እዩ ያፍ ኣብ ግሪክ ተኻይዱ ሽዑ ንመጀመርያ ግዜ ኤርትራ ኣብቲ ኣኼባ ተዓዲማ ከይዳ ኣብኡ ድማ ተቐባልነት ረኺባ ማለት እዩ። ተቐባልነት ረኺባ ኣካል ናይዚ ትካል ኮይና ሕጂ ኣትሌቲክስ ካብ ወይና ክንዛረብ ንጅምር ማለት እዩ። ካብቲ እዋን ጀሚሩ ግን ኩሉ ንሰርሖ ስራሕ በቲ ሕጋጋትን መምርሒታትን ናይዚ ዓለማዊ ትካል ኮይኑ ናይዚ ኣባል ምስ ኮና ድማ ኣውቶማቲካሊ ማለት እዩ ብቐጥታ ናይ ኣፍሪካ ኣትሌቲክስ ፌደሬሽናት ኣባል ናይ ምብራቅ ኣፍሪካ ኣባል ብምዃን ድማ እቲ ዓውዲ እንዳገፍሐ እቲ ትካል ከም ትካል ቅርፂ እንዳሓዘ መፅኡ ማለት እዩ። ስለዚ እዚ ከም እንታሽሙ ከም መንጠሪ ባይታ ኮይኑ ብድሕሪኡ እቲ ፌደሬሽን በቲ ቅርፂ ዝሓቶ መሰረት መደብ ሰሪዑ ዓመታዊ ስራሕ ክሰርሕ ጀሚሩ ማለት እዩ። ዓመታዊ መደብ እንዳጀመረ ብኡ መሰረት ይሰርሕ።
0: ኤርትራ ኣብ መፋርቅቲ ሰዓታት ኣባል ኣህጉራዊ ፌደሬሽን ኣትለቲክስ ድሕሪ ምዃና ብደረጃ ዓለም መዳልያ ክትዓትር ሒደት ዓመታት ጥራዩ ሓቲትዋ። ንጉስ ፍርቂ ማራቶን ዝብል ስም ዝተዋሃቦ ኦሎምፒካዊ ኣትለት ዘርእሰናይ ታደሰ ኣብ 2004 ኣብ ኣቴንስ ግሪክ ኣብ ዝተኻየደ ናይ 10,000 ሜትር ውድድር ኦሎምፒክ ንገዛእ ርእሱን ሃገሩን ናይ ፈለማ ናሓስ መዳልያ ኣበርኪቱ። እዚ ዝተመዝገበ ዓወት ድማ ኣብቶም መሳትኡን ድሕሪኡ ዝሰዓቡን ኣትሌታት ዓብ ድርኺት ክፈጥር ክኢሉ እዩ።
2: ዘርሰናይ ናይ ብሓቂ ብዙሕ ነገር እዩ ጸልይዎ ብዓብዩ ነቲ ኣትለቲክስ ሃገርና ኣብ ዓለም ክፍለጥ ኣብ ዓለም ሲ ኣበርከቲ ምዃንና ኣብቲ ጉያ ኣብ ዓለም ከም ዘለና ኣቕሚ ከም ዘለናን ተወዳደርትን ምዃንና ሓደ ሶሊድ ዝኾነ ነገር እዩ ኣርእዩ። ኣብዚ ዘሎ መንእሰይ ክትሪኦ ከለካ ከዓ ማዕሪ ማዕሪ እዩ። ሓደ ዘርሰናይ መን እዩ ክፈልጦ ጀሚሩ ኣሎ። ዘርሰናይ መን እዩ እንዳሓር ፈልጦ ኮይኑ ካበይ ከባቢ እዩ እንታይ ሰሪሑ እዩ ኣብቲ ደረጃ በፂሑ እንታይ ተዓዊቱ እንታይ ጎዩ እንታይ ሰሪሑ ክብል ከዓ ኩሉ እቲ መንእሰይ ክበራበር ክመራመር ጀሚሩ ማለት እዩ። ስለዚ ቅድም እቲ ጉያ ብዙሕ ከም ጉያ ወይ ከም ስፖርት እውን ብዙሕ ዝፈልጦ ሰብ እውን ኣይነበረን። ንኣብነት ሰቲት ኣብ 97 ክምስረት ከሎ ኣብ ባረንቲ እዩ ተመስሪቱ ዞባጋሽ ባርካ ማለት እዩ ድሕሪ ነዊሕ

0: ገፁ ናብ ኣስመራ ደይቡ ናብ 2000 ዓመተ ምህረት ድሕሪ 2 ዓመትን ገለን ገፁ ናብ ኣስመራ ደይቡ ሽዑ ከም ዝፈልጦ ብዙሕ ሰባት ትሬኒንግ ክሰርሑ ከለዉ ክርዮም ከለዉ እንታይ ጉያስ ከምዚ ዓይነት ስልጠናታት ኣሎ ድዩ ውሃብ ድዩ ዝብል ዘረባታት ነይሩ ከይዱ እዚኣ ናይ ዘርሰናይ ውፅኢት ምስ መፀ ሽዑ እዩ ሰብ ሕጂ እምበዓር ጉያ ስፖርት ምዃኑ ሓደ ብዓብዩ ከዓ ክንዕወት ንኽእል ምዃንና ስፖርት ጥራሕ ዘይኮነስ ከም ሙያውን ወሲትካ ንዓኻ ንምዕባሌኻ ፋይናንሻሊ እውን ክሕግዘካ ከም ዝኽእል ዝጀመረሉ ግዜ እዩ ይብል። ስለዚ እቲ ናይ ዘርሰናይ ዓወት ነቲ ኣትሌቲክስ ዝብል ናይ ሃገርና ዳርጋ እቲ 95 ሚእታዊት እሱ ኣበራብርዎ ንብሉ ማለት እዩ።
1: ኣብ ሓደ ፀብፃብ ዝረኣኸዎ እንታይ ይብል ከባቢ 206 ሃገራት ኣብ ኦሎምፒክ ዝሳተፋ እዩ ካብተን 206 ሃገራት ሰብዓ ዝኾና ብቁጠባ ብኩሉ ነገሩ ካብ ኤርትራ ዝሕሸ ሃገራት ዝኾነ ነገር ረኺበን ኣይፈልጣንን ን ልዕሊ 7 ዓመት ድማ ተሳቲፈን እየን ልዕሊ 7 ዓመት ተሳቲፈን ሲ ወላ ሓንቲ ነገር ዘይረኸባ ሃገራት ኣለዋ። ኤርትራ ኣብታ ካልኣይ ስተዋፊኣ እያ ሜዳልየ ረኺባ ኣብ ናይ ወድ ዓለማዊ ሻምፒዮን ኣብ 215 ብማራቶን ቀዳመይቲ ኮይና ኣለና ኣጥባቃ ኣጥባቃ ናይ ፍርቂ ማራቶን ናይ ዓለም ሻምፒዮና ዘርእሰናይ ንሓሙሽተ ዓመት ሪኮርዱን ሒዙ ኣሎ እጂ እዚ ክንሪኦ ከለና ብሓደ ሰብ ብምዃኑ ቁሩብ ስክፍት ኣለካ ማለተይ ሲ ክፋሕ ክብል ትደልኢኻ ካልእ ኸየብልና እንድኡ ንብል
2: ንዑ ተኸቲሎም ከዓ ኣትለት ግርማይ ገብረ ስላሴ ኣብ 215 ኣብ ቤጅንግ ኣብ ዝተኻየደ ዓለምለኻዊ ሻምፒዮን ኣትለቲክስ ዓለም ወርቂ መዳልያ ብምዕታር ኣንጸባራቐን ታሪኻውን ዓወት ጨቢጡ ከም ናዝሬት ወልዱ ራሄል ዳንኤል ዶልሺ ተስፉን ሳምሶን ኣማረን ዝኣመሰሉ ኤርትራውያን ኣትሌታት እውን ኣብ ዝተፈላለየ መድረኻት ስሞምን ስም ሃገሮምን ከፀውዑ ካብ ዝበቕዑ ውሑዳት ኦሎምፒካውያን ኣትሌታት ካብ ብዙሓት ምጥቃስ ይከኣል። ኤርትራ ኣብ ዝተፈላለዩ ዓመታት ብብርክት ዝበሉ ኣትሌታት መዳልያታት ተገዚማ እዮም ይኹን እምበር እዛ ዓወታ ቦትኡ እናሃለወ ምኩራት ኣትለታት ኣሰልጠንቲ ኮኑ ጀመርቲ ኣትለታት ንዝያዳ ዝበልፀገ ዓወታትን ዕቤትን ከማልእዎም ዝግባእ ስልጣናታትን ጥንቃቐን ከም ዘሎ ህልው ኩነታት ኣትለቲክስ ሃገርና የመላኽት። ዓወታት ኤርትራውያን ኣትሌታት ኣብ ዓበይቲ ዓለምለኻውያን ውድድራት ካብ ግዜ ናብ ግዜ እናቐነሰ ይመፅእ ምህላው ካብ ማንም ዝኽወል ኣይኮነን።
0: ሽዑ ክትሪኦ ከለኻ ዝነበረና ተወዳዳርነት ቀሊል ኣይነበረን ወላ ብደረጃ ኣህጉር ጥራሕ ዘይኮነ ወሪድካ ወላ ብደረጃ ዓለም እውን በዓል ዘርሰናይ ክልተ ግዜ ናይ ጉያ መሮር መዳልያ ዝወሰደሉ ሓንሳብ ቀዳማይ ሓንሳብ ካልኣይ ሰለስተ ግዜ ካልኣይ ሓንሳብ ሳልሳይ ዝወፃሉ ነይሩ ተክለ ማርያም ከምኡ ሓንሳብ ካልኣይ ሓንሳብ ሳልሳይ ዝወፃሉ ነይሩ ኣብ ሲኒየር ማለት እዩ። ደቂ ኣንስትዮ እውን በዓል ስምረት ኣብ በዓል ምዕራፍ 5-6 ዝወፃሉ ግዜ እውን ነይሩ እዩ። ሕጂ እዚ ክንብል ከለና ኣብቲ ናይ ዓለም እየ ዝብለካ ዘለኹ ብደረጃ ኣፍሪካ ዝግበር ውድድራት ኣብቲ ኣትሌቲክስ ብዙሕ ከቢድ እውን ኣይኮነን ብዙሕ መዳልያታት እውን ውሰድ ነይሩ እዩ ኣብ ትራክ ይኹን ኣብ ጉያ መሮር ኣብ መላእ ፀወታታት ኣፍሪካ እውን ነይሩ እዩ። ስለዚ ኣብቲ ኣህጉርና ጥራሕ ዘይኮነ ኣብ ዓለሙ ነይሩ እዩ እቲ ተወዳዳርነትና ወላ እቲ ዓወትና። ኣብዚ ሕጂ ኮይንካ ሽዑን ክተወዳድሮ ምናልባሽ ዓይነት ስፖርታውያን ሽዑ ዝነበሩሉ ሕጂ ክንዲ ኣለዉ ኢልካ ክትደፍር ኣይትኽኢልን ኢኻ። እቲ ስራሕ ይኸይድ ኣሎ ይስራሕ ኣሎ ኣሰልጠንቲ ኣለዉ ፌደሬሽን ኣሎ ኣትሌታት እውን ኣለዉ። ግን ኣብቲ ዓይነት ናይቲ ስፖርታውያንና ከምቲ ሽዑ ዝነበረ ኢለ ክደፍር ኣይክኢልን።
1: ኣብ ኤርትራ ከምቲ ቅድም ዝበልኩኻ ብሉፃት ጎየይቲ ኣለዉና እቲ ሰዓቶም ክንሪኦ ከለና ምስትዮም ኣብ ዓለም ዘሎ ብሉፃት ዝተቀራረበ እዩ። ግን ኣብ መወዳእታ ናይ ሰከንድ ፍልል ንድሕር ኣለካ ብሉፅ ክትኮን ኣይትክእልኒ ኢኻ እቲያ ሰከንድ ንሕና ግን ናብ ደቂቕ እንዲ ዘሎ እቲ ደቂቕ ከመይ ጌርካ ተውርዶ እዩ። ሃገራዊ ሻምፒዮን ዝኾኑ ብዙሓት ኣለውና እዚኦም ሃገራዊ ሻምፒዮን ግን ናይ ዓለም ሻምፒዮን ክኾኑ ከምዚ በዓል ግርማይ ዝነበረዎ ግዜ ኣይኮነን ሕጂ ዘሎ ከምቲ በዓል ዘርእሰናይ ዝነበረዎ ግዜ ኣይኮነን ሕጂ ዘሎ ቀደም

0: ኩሎም ዝያዳ ኣብቲ ተህቦ ኣብቲ ትሬኒንግ ኣብቲ ኣካል ኣብቲ ቅርፂ ኣብቲ ኢንዱራንስ ምፅማም ኣብቲ ውልቀት ልምምድ ዓብይ ነይሩ። ሕጂ ግን ሳይንስ ስለ ተሓወሶ እቲ ሳይንስ ክመፅእ እንድሕር ኮይኑ ድማ ዝያዳ እዚኦም ላዕሎ ትካላት ትምህርቲ ምስ ፌደሬሽናት ኮይኖም ይሰርሕሉ። ንኣብነት ቤት ትምህርቲ ሕክምና ኣውሮት ኣሎ ምሳሰል ጠንቲ እንታይ ክተሓባበር ይኽእል እንታይ ክገብር ይኽእል። እዚኦም ኣብ መሪሕነት መፂና ዘለና ኩላትና ናይ ልምዲ ሰራሕተኛታት ኢና። ሕጂ ኣብዚ ምሳና ተምሃሮ ናይ ኬሚስትሪ ዝነበሩ ተምሃሮ ናይ ባዮሎጂ ዝነበሩ ተምሃሮ ናይ ምምሕዳር ዝነበሩ እንድሕር ተሓዊሶሞ ወይ ድማ ሳቶም ሒዞሞ ሲ እቲ ኣትሌቲክስ ናይ ግድን እዩ ናብቲ ገፁ ክኸይድ። ሕጂ ብመንፅር እቲ እንታ ሽሙ ክንሪኦ ከለና እቲ ከባቢ ኣነ ሕጂ ከም ፕሬዚዳንት ኮፍ ኢሉ ኣለኹ እንድሕር የፍራሓኒ ኣሎ ኮይኑ ዝተምሃረ ሰብ ፍልጠቱ የፍራሓኒ እንድሕር ኮይኑ ኣትሌቲክሱ ንቅድሚት ክኸይድ ኣይክእልን እዩ። ኩላትና ሲ ኣብቲ ዓውዲ ዘለና ክፉታት ክንከውን ነቲ ሓድሽ ሓሳባት ኣምፂና ምስቲ ዘሎ ተህቦታትና ምክንያቱም ኤርትራ ኣብቲ ብራኸ ትርከበሉ ሲ ቀንዲ ረቋሒ ሓገዝ እዩ ነቲ ዓውዲ ኣትሌቲክስ። ነዚ ከመይ ጌርና ናብ ረብሓና ንቀይሮ ሳይንስ ክሕወሶ ጥራሕ እዩ ዘለዎ።
1: ኣትለቲክስ ኤርትራ ናብ ናይ ቅድም ክብርታቱ ንክምለስ ክትግበሩ ዘለዎም ዕማማት ብዝምልከት ምስዝተፈላለዩ ኣብቲ ዓውዲ ዝነጥፉ ሞያውያን ዝገበርናዮ ሓፂር ዕላል ይስዕብ። ኣብዚ ቀረባ ዓመታት በዚ ዓውዲ ዝተፀለዉ ብርክት ዝበሉ መንእስያት ብጉጅለ ኮይኖም ክጎዩን ልምምድ ከካይዱን ብዝተዓፃፀፈ ቁፅሪ ይረኣዩ ኣለዉ። እንተኾነ ግና ብክቱር ድሌትን ህንፅዩነትን ጥራይ ዝተበገሱን እቲ ዓውዲ ዝጠልቦ ስነ ፍልጠታዊ ስልጠና ዘየማልኡን ብምዃኖም ግና እቶም ጀመርቲ ትስፋት ህፃናት ግዳይ ናይ ዝተፈላለዩ መጉዳእታትን ሕማማትን ክኾኑ ይረኣዩ ኣለዉ። ስለዚ ናይዚ ሕማም ፈውሲ ምስ ኣፍልጦ ዘለዎም ኣሰልጠንቲ ተመያይጦም ንሳቶም ብዝሰርዕሎም ልምምዶም ከካይዱ እቲ እንኮ ፍታሕ ምዃኑ ኣየማትእን።
2: ሰብ ይጎይ ኣሎ ጥራሕ ኢሉ ዝመፅእ ዝጎይ ጫሙ ዘይፈልጥ ኣብ ክንደይ ርሕቐት ጎይ ከም ዘለዎ ክንደይ ደቃይ ክሽፍን ኣለ ዘይፈለጠ ስቕ ኢሉ መፅኡ ቀልጢፉ ይሓምም ወይ ገለ ናይ ጥዕና ፀገማት የጓንፎ ነይሩ። ሕጂ ወላቲ ሚኒስትሪ ትምህርቲ እውን እቶም ናይ ስፖርት መምሃራን ዝበሃሉ እቲ ትምህርቲ ናይ ስልጠናታት ቀፃሊ ወስዱ እዮም ኣብደት ውን ገብሩ እዮም ብዓብዩ ከዓ እቶም ብደገ ኮይኖም ከም ኣሰልጠንቲ ዓለምቲ ኮይኖም ኣትሌቲክስ ብፍሉይ ዘሰልጥኑ ከዓ ስለ ዘለዉ እቲ ስድራውን ሕጂ ዳርጋ ደቆም ሒዞም እዮም ዝመፁ። ኣብ ገዛሲ ከምዚ ንጥፈታት ይገብር ዝቆልዓ ከምዚ ይጎይ ንገሌ ክንልኢ ከለና ሲ ኣብ ሓንቲ ደቂ በፂሑ ቀሲ ላይ ከይዲ ንገለ ነገራት ሒዞም መፁ እቶም ቆለዉ ደቆም ሒዞም መፅኦም። ሕጂ ንስኻት ዕድመ ትሪኦ ኢኻ ምስቲ ዕድመ እንታይ ክሰርሕ ኣለ ምስቲ ዕድመ ኣበይ ነቲ ደረጃ ወሪዱ ክሰርሕ ኣለዎ ኣበይ ክስልጥን ኣለዎ ከዓ ምኽሪ ንህቦም ኢና ነቶም ስድራ ቤት ብዓብዩ ነቶም ቆለውዕ ድልዮት እንዳሃላለዎም ስድራዊ እንዳሃዳፍቂድሎም ከዓ በቲ ደረጃኦም ከዓ ንሕግዞም ኢና ማለት እዩ። ስለዚ ብሓፈሻ ግን ከምዚ ዓይነት ተውህቦ ዘለዎ እንዳሃር ኮይኑ ትቆልዓ ንክጎይ ድሌት ክህልዎ ይኽእል እዩ ግን ድሌት በይኑ ከብፅሓካ ይክእልን እዩ ተውህቦ እውን ክትሓትት ኣለካ። ሕጂ ብዙሕ ግዜ እንታይ የጋጥመና ሕጂ ፀገም እዚ ሲ እዚ ቆልዓስ ናይ ጉያ ድሌት ኣለዎ ይብሉኻ ክጎይስ ደልየ ይብሉኻ እቲ ብቕዓቱ ኸ ትቁመንኡ ኸ ንጉያ ይኸውን ድዩ ተውህቦ ኣለዎ ድዩ ግን ክትፈልጦ ኣለካ ብኡኻ ክትመኽሮም ኣለካ እትዮም ስድራ ቤት እምበር ድሌት ጥራሕ ሃልዮ ተህቦ የብሉ ድማ ምፅኻ ክንደይ ዓመታት ኣብኡ ዝደኺሙ ዝኸይድ ገዙ ዝኸይድ እንዳሃር ኮይኑ ትብድሎ ኣለኻ እምበር ተሰልጥኖ የለኻ። ስለዚ እንታይ ኢና ንመኽሮም እዚ ቆልዓ ድሌት ዳ ይሃልዎ እምበር ብቕዓት ስለ ዘይብሉ ወይ ክጎይ ስለ ዘይክእል ኣብ ከምዚ ዓይነት ኣውዲ ወይ ንትምህርቲ ድዩ ንካልእ ስርሑ ተዝሰርሕ ሓይሽ ኢልና ንመልሶም እውን ብዙሓት ኣለዉ ማለት እዩ። ስለዚ ኣብ ከምዚ እቲ ሙያ ናይቲ ሙያ ማዕዳ ምኽሪ ኣዝዩ ወሳኒ እዩ።
3: ኣብ ኩሉ ቤት ትምህርትታት ናይ ስፖርት መምሃራን ኣለዉ። ሕጂ ሓደ ስፖርት ዝደሊ ሕጂ ብግራስሩት ንጅምር እንዲና ዝብሉ ዘለና እቲኦም ዕድመ ክሊ ዕድመ 12 ማለት እዩ። እዚኦም ሕጂ ኣብ ቤት ትምህርቲ እዮም ወላ ወላዲኦም ውን ኣሚኑ በይኖም ዘይሰዶም ዓይነት ቆልዑ ስለ ዝኾኑ ምስቶም ስፖርት ዝፈልጡ ሰባት ኣትለቲክስ ኮይኖም ምስቶም ናይ ኣትለቲክስ ኣሰልጠንቲ እንታይ ናይ ግራስሩት ኣሰልጥ ወይ ከዓ ናይዞም ናእሽቶ ኣሰልጠንቲ ብዙሓት እዮም ዘለዉ ኣብ ኩሉ ምምሕዳራት

0: ኣለዉ። ንምንታይ ብምምሕድ ብዞባ ደረጃ ስለተታሒዙ ዘሎ ኣብ ኩለን ምምሕዳራት ኣሰልጠንቲ ናይ ግራስሩት ኣለዉ። ንባዕሉ ችቸሮ፣ ቀይሕ ባሕሪ ካልእካልእ ናይ መሰልጠኒ ማእከላት ማለት ከይዶም ክጎይሉ ዝኽእሉ ስለ ዘሎ ወላዲ መፂኡ ምስኦም ከተሓሕዞም ይሓይሽ። ንምንታይስ ዝኾነ ናይ ግራስሩት ኣሰልጣኒ ነቲ ቆልዓ ከመይ ገይሩ የሰልጥኖ ይፈልጥ እዩ። ብኡ መጠንካት ወላዲኡ ከዓ ውላዱ ኣበይ ይውዕል ኣሎ ይፈልጥ ማለት እዩ።
1: ሓጋጊስካ ምስራሕ ውፅኢቱ ዓብዩ፣ ምክንያቱ ሓንቲ ኢድ በይና ስለዘይተጠቐዕ። ስለዝኾነ ድማ ኣብ ኩሉ ዓውዲ መሻርክቲ ምህላው ኣገዳሲ ይኸውን። ፌደሬሽን ኣትለቲክስ ኤርትራ እውን ምስ መልሕቕ ስፖርት ሃገርና ዝኾነ ሚኒስትሪ ትምህርቲ ብምሽራኽ ውፅኢታዊ ስራሕ ክዓምም ይከኣል እዩ። እቲ ምንታይ መሰረት ናይ ሓደ ስፖርት ተምሃሮ ስለዝኾኑ
2: ኣብ መንጎ ፌደሬሽንን መሻርክትን ዘሎ ምትእስሳር ብፍላይ ብፍላይ ድማ ምስ ሚኒስትሪ ትምህርቲ ዘለና ምትእስሳር ወሳኒ ይኸውን ኣለዎ። ምክንያቱም ስፖርት ንሕና ንኣብነት ናይ መንእስያት ውድድር ነካይድ ኢና። ኣብ ካልእ ዓለም ከምኡ ዝበሃል ነገር የለን። ናይ መንእስያት ውድድር ኣብ ቤት ትምህርቲ ጥራሕ እዩ ዝካየድ፣ ካብ ቤት ትምህርቲ ድመፅእ። ስለዚ ገሊዩሲ ክነሕልፎ ክንክእል ኣለና። ከምዚ ዋንነት ይስማዓና ሞ እዚናና ኣብዚ ኣይትእተውና ከምኡ እዚ ኣተሓሳስባ ዘሎ ካብዚ ክንወፅእ ክንክእል ኣለና። ሚኒስትሪ ትምህርቲ ከበርክት ኽእል እዩ። ኣትሌቲክስ ካብ ደቂ 4 ዓመት እዩ ዝጅመር። እቲ ኣተሓሳስባ ኣብዝ ሓለፈ ግንቦት ሓንቲ ፅቡቲ መደብ ሰሪሕና ነርና። ናይ ህፃናት ኣትሌቲክስ ትብላ ስቴድዮም ኣስመራ ፅቡቲ መደብ እያ ነራ። ንዑ ምስ ረኻሲ ብዙሕ ተስፋ ዝህብ ነገር ኣለዎ ኣብኡ። ስለዚ ሃገራዊ ፌደሬሽን ኣትሌቲክስ ምስ መሻርክቲ ብፍላይ ድማ ምስ ሚኒስትሪ ምክልኻልን ምስ ሚኒስትሪ ትምህርትን ተዋሂዱ እንድሕር ከምዚ ንዖም ነንምልከቶ እንድሕር ሂብካ እቲ ዝሓሸ ስራሕ ይስራሕ እዩ።
0: ኣብዚ ሕጂ እዋናት ኮ ሚኒስትሪ ትምህርትን ሃገራዊ ፌደሬሽንን ብምርድዳ እቲ ካላንደር እናማዕረረዩ ይመፅእ ኣሎ። ንምንታይ እቶም ተምሃሮ እዮም እቶም ኣትሌታት ብፍላይ ኣብቲ ናይ ዩዝ ካብ ተካእቲ ጀሚርና ካብቲ ግራስሩት ዝበሃል ማለት እዩ። ሕጂ እንድሕር ክልቲኦም ዘይተረዳድኦም እቲ ስራሕ ክስራሕ ኣይክእልኒ። ንምንታይ ተምሃሮ ኣብ ቅነ ትምህርቲ ውድድር ክገብሩ ኣይክእሉን እዮም። እቲ ካላንደርስ ክረዳድኡ ይኽእሉ ማለት እዩ። ብኡ መጠን ግን ይረዳድኡ። ብኡ ከዓ እቲ ካላንደር ምትዕርራይ እንዳተገበረ እቲ ውድድር ዝስራዕ። ኣብዚኣ ሕጂ እዋን ግን ኣነ ክሪኣ እንዳረእክዋ ዝኸይ ዘለኹ ኣነ ንባዕለይ ጎያይት ነይረ ተማሃሪት ከለኹ። ሕጂ ብግራስሩት ኢና ንጅምር ዘለና ፅቡቅ ኣካይዳት ሳይንስ ንብሎ ዘለና ማለት ካብ ቅድመ 12 ይጅምር ሞ እንዳመልመልካዮም 17 18 በፅሑ ዕድሚኦም ሕጂ ብዚ ናይ ተካእቲ ኣትሌታት እዩ ትዕድመ ዘሎ። ልክዕ ኣብቲ 11 ክፍሊ በፂሖም ሳዋ ምስ ከዱ ግን እቲ ናይ ምምላስ ዝተኽእሎ ፅብብ ይብል። ንምንታይ ገሊኦም ናብ ኮሌጃ ተኣት ገሊኦም ናብ ሃገራዊ ጉቦኦም ስለ ዝኾኑ ኣብዚ ሕጂ ቁሩብ እቲ ናይ ምትኽኻእሲ ዝተቆረፀ ይመስል ማለት እዩ ድሕሪ 2018 ዘሎ ግዜ።
1: ኣሰልጣኒ ብሉፅ ኣትለት መልሚሉ ዘፍርን ናብ ዝለዓለ ደረጃ ዘብፅሕን እዩ። ነዚ ክውን ክገብር ግና ማዕረ ማዕረቲ ቴክኖሎጂ በፂሕዎ ዘሎ ፍልጠት ክዓጥቕ ኣገዳስነቱ ዓብዪ ብምዃኑ ክዝንጋዕ ዘይብሉ እዩ። ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣብ ዝተፈላለየ እዋናት ስልጠናታት ክህብ ፀኒሑን ኣሎን። እንተኾነ ኣብዚ ጥራይ ከይተሓፀረ ነዞም ብቁፅሪ ኣዝዮም ውሕዳት ዝኾኑ ኣሰልጠንቲ ዓቕሞምን ደረጃ ኣፍልጦምን ኣብ ዓውዲ ኣትለቲክስ ክብ ንምባል ዝለዓለ ናይ ማህደረ ስልጠና ዕድል ክፈጥረሎም ይፅናሓለይ ዘይበሃሎ ዕዮ ገዛ እዩ።
0: ዝበዝሕ ኣሰልጣኒ ኣብ ኤርትራ ዳርጋ ኩሉ ክብል ይኽእል። ኣብቲ ሌቨል ዋን ምስ ተምሃረ ካብ 2002 ምሽት ፌደሬሽን ቆይሙ ኢለካ ብኡ መጠንካ እቲ ኮችንግ ኮርስ ዝበሃል ወይቲ ናይ ኣሰልጠንቲ ስልጠና ትምህርቲ ኣብ 2002 ይጀሚሩ ኣብካ 2 ዓመት ካ ይወሃብቲ ትምህርቲ። ሕጂ ኣብዚ ሓደ ሰብ 2 ሰብ እዮም ዝሓልፉ ናብታ ሌቨልቱ ዋላ ሶምስ ከይዶም ኣይቅፅልዎን እዮም እቲ ትምህርቲ። ሕጂ ዳርጋ ከምቲ ናይ ቀደም ዝነበረ በቲ ንስርሓሉ ማለት እዩ በቲ ልምዲ ዳ እምበር ብትምህርቲ ዝዓበየ ኣሰልጣኒ የለን። እዚ ሕጂ እቲ ፌደሬሽን ቆላሕታ ብጣዕሚ ክገብረሉ ይኽእል ይግብኦ። ንምንታይ ስፖርት ሳይንስ እንዳኾነ እዩ ዝኸይድ ዘሎ። ሓደ ኣትሌትካ ኣሰልጣኒ ክትብል እንድሕር ኮይንካስ እቲ ኣሰልጣኒ ማለት ኩሉ ነገር እዩ። ልዕሊ 10 ነገራት እዩ ነቲ ኣትሌት ክሽፍን ዘለዎ። ወላዲ እዩ፣ መምህር እዩ፣ ኣሰልጣኒ እዩ፣ ኣላዩ፣ ተሓዚ ሰዓቱ ገለ ኢልና ንዝርዝሮ ማለት እዩ። እዚ ግን ናይ ትምህርቲ ዕድል እንድሕር ዘይረኺቡ ኣብቲ ናይ ፕሮፌሽናሊዝም ወይ ካብቲ ናይ ዓለም ደረጃ ክበፅሕ ከሎ እቲ ኣትሌት ካብቲ ኣሰልጣኒ ኣብ ውሽጢ ሃገር ዘሎ እልይ እንዳበለ እዩ ዝኸይድ። እዚ እንታይ የርእካ ሕጂ ትዋሕዲ ትምህርቲ ናይቶም ኣሰልጠንቲ እዩ። ስለዚ ፌደሬሽን ብጣዕሚ ክፅዕረሉ ዕድላት ክፈጥር ሕጂ ምስ ዝማዕቢልዎ ዘሎስ ናይ ረሕቀት ትምህርትታት ስለ ዘሎ ከምኡታት እንዳፈጠረ ትምህርቲ ክገብር ኣገዳሲ እዩ።
3: ትጋብ ሕጂ ኣብቲ ኣብ ዓመት ክልተ ዓመት እቲ ቀዳማይ ካልኣይ ደረጃ ሳልሳይ ደረጃ እንዳበለ ትምህርቲ ብሃገራዊ ፌደሬሽንን ብኦሎምፒክን ምትሕብባር ይመፅ እዩ ናይ ኣሰልጠንቲ ትምህርቲ እዩ። ሕጂ እቲ ካብኡ ዝሓልፍ ሰብ ኣዝዩ ውሑድ እዩ ናብቲ ዝቕፅል ደረጃ ሓሊፉ ዝምሃር ካብኡ ቀፂሉ ክውድእ ብጣዕሚ እቲ ትምህርቲ ሓደ ኣብቲ ብዙሒ ኣዝዩ ኮታ እዩ ካልኣይ ኣዝዩ ብሉፅ ውፅኢት ክድሊ እዩ ናብቲ ዝቕፅል ክትሓልፍ ሕጂ ስጋ ሕጂ ምናልባሽ ደሚርካ ክንደይ ግዜ ከም ተዋሃበኮ ልክ ተዘይፈለጥኩ ግን ደማሚርካ ኣብዚአን ዝሓለፋ 20 ዓመታት ናብ ካልኣይ ሌቨል ናብ ሳልሰ ዝሓለፉ እንድዒ ካብ 10 በፅሑ ይሓልፉ ኢልካ ይትደፍር ኢንኻ ማለት እዩ። ሕጂ ኩሉ ግዜ ከም ሙያተኛ ወይ እቲ ንሙያ ፈቲኻ ኣፍቅርካ ትሰርሖ ኣለኻ ንፌደሬሽን ትፅበዮ ምክንያቱን የብልካን ኣብ ገሊዋ ናትካ ፃዕርውን ወሳኒ እዩ። ንምንታይ እቲ ዝወሃበካ ትምህርትታት ንድሓር ብካልእ ቋንቋ እንድሓር ኮይኑ ንስኻ ክትዕብየሉ ኣለካ ናትካ ምልከት ቋንቋኻ ከም ሰብ ክትኸይድ ክትሰግር እንዳሓር ደሊኻ ነቲ ዘሎ ፈተናታት መፅሓፍቲ ክትርኢ ኣለካ ክትነብብ ኣለካ እዚ እቲ ከም ውልቅና ከም ኣሰልጠንቲ ንገብሮ እዩ። ኣብቲ ፌደሬሽናት ክግበር ኣሎ ንብሎ እንዳሓር ኣሎ እቲ ዕድላት ብብዝሒ ምፍጣር ሕጂ ግድን ኣይኮነን ኣብቲ ቀዳማይ ካልኣይ ሳልሳይ ኢልካ ትመሃሮ ናይ ሃንጋሪ ትምህርቲ ነይሩ ናይ ስፖርት ዩኒቨርሲቲ እዩ ኣብኡ በቲ ዩኒቨርሲቲ ሌቨል ብዲፕሎማ ኢኻ ትውድእ ነቲ ኢንተርናሽናል ኮችንግ ዝወሃብ ትምህርትታት እጂ ከምኡታት ውን ሓደ ዕድላት ኣሎ ካልእ ካልእ እውን ኣሎ ሓደ ክልተ ሰባት ከምኡታት ዕድላት ዝረኸብና ኣለና እጂ ነቲ ካልእ ኣሰልጣኒ እውን ከምዚ ዕድል እንተዝወሃብ እቲ ኣቕሚ ሰብ ማዕበለ መሓየለ እሞ ኣብ ብዙሕን ከምቲ ኣንቶዝም ብሎ ዝነበርና ኣብ ዓይነትን ስፖርታውያን ምፍራይ ሓጋዚ ይኸውን ግን ከዓ ናትካ ተበግሶ ከም ኣሰልጣኒ እውን ናትካ ተበግሶን ክህሉ ኣለዎ።
2: ኣሰልጠንቲ ዓቕሞም ድሩት እዩ እንድሕር ኢልካ እንታይ ጌርካ ነቲ ዓቕሚ ክተበርኽ እዩ ክተበርኽ እንድሕር ደሊኻ ድማ እቲ ድቅበል ኣሰልጣኒ ድማ ናይ ምቕባል ዓቕሙ ክህሉ ኣለዎ። ሕጂ ንመጀመርያ ግዜ ናይ ደረጃ ክልተ ኣሰልጣንነት ኣብ ኤርትራ ክወሃብ እዩ ኣይወሃብን እዩ ቅድሚ ሕጂ ተገይሩ ኣይፈልጥን እዩ ብኣጋጣሚ ብኦንላይን ጥራሕ ዝወሃብ እምበር ብንታሽም ውን ኣይወሃብን እዩ። ንኤርትራ ግን ብፍላይ ብፍሉይ እዩ ኣብ ኤርትራ መፂኦም ከምህሩ ተሰማሚዖም ኣለው ኣብኡ ከባቢ 25 ዝኾኑ ኣሰልጠንቲ ክንእቱ ኢና ሕጂ ካብኦም ድማ መን እዩ ናብቲ ደረጃ ሰለስተ ዝሓልፍ እቲ ዝኸበደ እዩ። ምክንያቱ ክትምሃር ኣለካ ቋንቋ ክትምሃር ኣለካ እዚ ቴክኖሎጂ ክትመልኮ ክትኽእል ኣለካ ከም ዛንታ ክኾነልኩም ግርማይ ኣብ 215 ክዕወት ከሎ ሓደ ኣሰልጣኒ መፅኡ ምስ ኣብዚ ኣስኪሩ ነይሩ ሆላንዳዊ እዩ ሚስተር ቬሮን እንብሎ ምስ ክንዕልል ከሎና ደረጃ ክንደይ ኣለካ ኢ ዮ ደረጃ ይብሉ ናይ ኣሰልጣኒ ትምህርቱን ኣይተምሃረ ነፍሱ እዩ ምሂሩ መፅሓፍ ኣንቢቡ ሓደ ጎያይ እንታይ ክገብር ኣለዎ ኢሉስ ኩሉ ነገር ኣንቢቡ ኣብዚኣ መፅኡ ድማ ንግርማይ ኣብቲ ሓፂርዋን ናይ ዓለም ሻምፒዮን ገይርዎ ግርማይ ዓለም ሻምፒዮን ጥራሕ ኣይነበረን ድሕሪ ገለ ኣዋርሕ ኣብ ኒውዮርክ ኣብ ዝተካየደ ናይ ኒውዮርክ ማራቶንን ቀዳማይ ይወፅ እዩ ድሕሪ ዓመት ድማ ኣብ ዝነበረ ናይ ሪዮ ደ ጀነሮ ኦሎምፒክ ራብዓይ ይወፅ እዩ ደድሕሪኡ ኣብ ናይ ለንደን ማራቶን ራብዓይ ወፅ ኣሎ እንታይ ማለት ናይ ግድን ኣይኮንካ ቤት ትምህርቲ ኣቲኻ ፍልጠት ክተማእርር ናይ ግድን ኣይኮንካ ኣትሌት ነርካ ናብኡ ክትኣቱ እዚኦም ዓቕሚ ኣለና ትብሉ እቲ ናይ ምንባብ ዓቕሚ ዘለዎ ሰብ ኣብ ሳይንስ ኣፍልጦ ዘለዎ ሰብ ነዚአን ትምህርቲ ኦንላይን ዝርከባ እተን ሰነዳት ምሳና እውን ኣለዋ እተን ሰነዳት ኣንቢብካ ንኣትሌታት ክንሕግዝ ንኽእል ኢና ናይ ሳይንስ ፍልጠት ዘለዎም ንኣብነት ኣብ ማይ ነፍሒ መምሃራን ኣለዎ መንእስያት መምሃራን ኣብዚኣ ምፅ ክልተ ኣትሌት ነዚን ክሕዘ ኢሎም በትያ ስነ ፍልጠት እንድሕር ክሕግዙ ጀሚሮም ብዙሕ ነገር ክግበር ይከኣል እዩ

0: ሰውራ ኤርትራ ሲ በዓል ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስራ ክፍለ ዘበን
1: ዓወት ናይ ናጥነት ብቐሊሉ ዝመጣ ኣይኮነን
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣረኣያ ብሒዝባ ክበሃል ማለት እዩ
3: ህዝቢ ሲ ጠበንጃ ዝኣሓደረ ወተሃደር እዩ
4: ስንቁ ንህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታሃት ብህዝቢ ዓመድ ኣዳ መለብስ
5: ተራ ናይ ህዝቢ ክትገልፆ ኹነን ከቢድ እዩ ኣቃላት ይሓፅረካ እዩ
6: ብደቁ ናብቲ ሰውራ ከም ትሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮይ ተሰሊፉ መስዋዕትነት ኮ
7: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
8: ነዚ ከዓ ንስኻ ነቶም ደድህብ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ዮብፅሖም ኮ ንስኻ ከዓ ነትኦም ከምኡ እዳብዛ
9: ሕጂ ህዝባዊ ጉማራ ኣብዚ ሰብሃለ እዩ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ

0: ፖለቲካዊ ቃልሲ ሕብረተሰብ ኤርትራ እቲ ሕልኽላኽን ሸርሕታትን ናብ ካልእ ኣንፈት ምስ ተጠምዘዘን እቲ ህዝቢ መቐጸልታ ፖለቲካዊ ቃልሲ ብጎነፅ ክቕይሮ ተገዲዱ። ነቲ ዝተነፍጎ መሰል ንምምላስ ዕጥቃዊ ቃልሲ ኣበጊሱ። ብዘካየዶ መሪር ናይ 30 ዓመት ተጋድሎ ድማ ብመሪሕ ውድብ ህዝባዊ ግንባር ኣቢሉ ኣብ 1991 ሙሉእ ሓርነት ተጎናፂፉ። እቲ ዓወት እቲ ነቲ ብምሉእ ልብን ፍጹም ባህግን ዝጽበዮ ዝነበረ ህዝቢ ናይ ነዊሕ ዓመታት ሕልሙ ክፍትሓሉ እንከሎ እቶም ሰውራ ኤርትራ ክዕወት ኣይክእልን እዩ ዝበሉ ወገናት ንምእማኑ ክጽገሙ ተረኣዮም።
1: ክዕወት ኣይክእልን ዝበሃል ዝነበረ ድምፂ ወይ እቲ ገምጋማት ዓበይ ካብ ሰውራ ኤርትራ ክዕወት እዩ ኢልካ ምሕሳብ ክዕወት ኣይክእልን እዩ ግን ገለ ፍታሕ ስ ክምፅእ ክእል ኸውን ዝብል እምነት ጥራሕ ነይሩ እምበር ሙሉእ ፍታሕ ከምቲ ህዝቢ ኤርትራ ተፀብዮ ወይ ዝተመንዮ ዓወት ክመፅ ኢሉ ዝሓስብ ሓይልታት ኣይነበረን።
0: ሕብረተሰብ ኤርትራ ሓያል ቃልስን ደማዊ ኩናትን ብምክያድ ከቢድ መስዋእትነት ብምኽፋል ነቲ ኣይከኣልን እዩ ዝበሃል ዝነበረ ሰውራ ናብ ምዕለቢኡ ከብፅሖ ክኢሉ ብዝተኸተሎ ቁኑዕ መርሓን ዝኸፈሎ ከቢድ ዋጋን 24 ጉንበት 1991 ደወል ናጽነት ተወቂዑ። ካብ ጫፍ ናብ ጫፍ ኤርትራ ሰጊሩ ናብ መላእ ዓለም ብስራት ሓርነት ኣቃሊሑ። ህዝቢ ኤርትራ ነቲ ባህንቀውታ ጽበየ ዝነበረ ኣብ ጋህዲ ረኺብዎ። እታ ዕለት ኣብ ዓውደ ዋርሕ ኤርትራ ናይ ገዛ ርእሳ ፍሉይነትን ክብርን ክትሕዝ ተረኣያ። ኣዝዩ ድሙቕ ሕብርን ምልክት ጽንዓትን ሰሊማ ናብታ ዕለት ንምብጻሕ ዝተሰግረን ዝተሓልፈን ጉዕዞ ትምስክር ማእከል ኮይና ኣሰጋጊራ።
2: ካብ በዓልና ደው ጀሜርካ ድሕሪኡ ዝነበረ ኩናት ዝተፈላለየ ናይ በዓል ባፅዕ መጥቃዕቲ ኣብ ኩሉ ኩርናዓቲ ኤርትራ ዝካየድ ዝነበረ ኩናት ዝፈጠሮን ዘመቻቸኦን ኩነታት እዩ። ቅድሚ ኩናት ደቂ ምሓረ ማልያ ዘይብሎም ተደጋገምቲ ኣዝዮም ከበድቲ ንፀላእ እውን ኣሰንበርቲ ዝኾኑ ኩናታት ተኻይዶም እዮም። ዘዛም ኩናት ክንብል ከለና ምናልባሽ እቲ ኩናት ኣብ ጥቓ ኣስመራ ነስመራ ንምሓዝ በየን ተጀሚሩ ኢልና ኢና ናይ ግንባር ደቂ ምሓር ነንዕል ዘለና እምበሪ ኣብ ሙሉእ ኤርትራ ንነዊሕ ግዜ ናይ ዝተኻየደ ኩናት መደምደምታ እዩ።
3: ትጋደል ነበረ ተጋደላይ ኩሎም ውግኣት ሓደ ናተው በሎ ውቃው በሎ ጫትሻይ ወራር በሎ ምዝራቕ በሎ እዚ ሕጂ ናፅነት ኢልና ድመፃናየ በሎ ኩሎም ሓደ እዮም። እቲ ፍልልያቶም እንታይ እዩ? ሓደ ብግዜ ካልኣይ ከዓ ኣብ ውስን ኣከባቢን ውስን ህዝቢ ሒዝካ ትዋግኦም ደቃል ሓልካ ዘይብልካ ዝፈልጦ ዘይብልካ ደውርየልካ ዘይብልካን ኣብ ሰፊሕ ህዝብካ ኮይንካ ትሰርሖን በበይኒ እዩ።
0: ዛዛመ ኩናት ውፅኢት ናይቲ ካብ ውሑድ ናብ እኹል ካብ ንኡስ ናብ ዓብዪ ካብ ቀሊል ናብ ዝተሓላለኸ ብኽለንቲ ንኡስ ዝተማልአ ውዳበ ክፈጥር ዝኽኣለ ምልክት እዩ። እቲ ናብ ጫፍ መድረኽ ዓወት ዘብፅሐ ዓቕምን ብቕዓትን ብምዃኑ ንኤርትራውያን ነባር ሓበን ዝፈጥር ኣብ ቀርኒ ኣፍሪቃ ሓድሽ ምዕራፍ ዝጨበጠ ዓወት ክበሃል ዝኽእል ትምህርቲ እዩ። እቲ ኣብ ጉንበት 1991 ዝተረኽበ ዓወት ንድምር ውፅኢት ነቲ ብነዊሕ ዓመታት ዝተዋህለለ ሃብታም ባህሊ ዓወትን መንፈስ ቃልስን ይምስክር። እቲ ወተሃደራዊ ዓወት ንውፅኢት ኣተሓሳስባን ግብራዊ ብቕዓትን ይገልጽ።
4: እዚ ሕጂ ነቲ ወተሃደር ነቲ ተጋዳላይ ሞራል ሆቦ እቲ ህዝቢ ከዓ ሚሕ ነይርዎ። ምክንያቱ ንነዊሕ እዋን ክፅብዮ ፀንሐታ ስለዚ ውፅኢት ናይ ስራሕና ስለ ዝኾነ ህዝቢ ልዕሊ ዝኾነ ይኹን ነገር እልል ናለይ ተቐቢሉ ስለዚ ህዝቢ ኣነ ዓብ እጃ ሜርዎ ኢለ ክዛረቡ ክእለ ማለት ይፍጥ።

0: ዘዛሚ ጉዕዞ ናጽነትን እቲ ካብ መድረኽ ናብ መድረኽ ዓቕሙን ኣወዳድቡን ቀጻሊ ብምዕባል ሰረት ህንፃ ሰራዊት ብምድልዳል ካብ ናይ ምክልኻል ወፂኡ ናብ ምጥቃዕ ብምስግጋር ዝተረኽበ ዓወት እዩ። ህዝባዊ ግንባር ካብ ውልድኡ ብዕላማ ብስትራተጂን ብራእይን ዝተመርሐ ውድብ ምዃኑ ዘረጋግጹ ናይ ቃልሲ መስመሩን ዝሓለፎም መሳልል ጉዕዞን ብዓብኡ በቢግዜኡ ዝደለቦም ተመክሮታትን እዮም። ነቲ በቢቕሩብ ዘዋህለሎ ዓቕሚ ዝምጥን ወተሃድራዊ ኣወዳድባን ክስራዕ ተረኣዩ። ማዕረ ማዕሪኡ ድማ እቲ ዝመረፆም ስልትታት ንዓቕሙን ተኽእሎታትን ዝውክሉ ነበሩ። ህዝባዊ ግንባር ካብ ናይ ደባይ ስልቲ ኩናት ተበጊሱ ወተሃድራዊ ምዕባልታቱ ናብ ዝለዕለ ደረጃ ምስ ረገጸ ናብ ካልእ ስልቲ ተሰጋጊሩ። እቲ ታሪኽ እውን ካብቲ መስመር ዝርሕቕ ኣይነበረን። እቲ ውድብ እውን ናይ ገዛ ርእሱ ዓቕምታት ክዕቢ ዝተፈላለየ ካብ ንኡስ ናብ ዓብዪ ከሰጋግራ ዝኽእላ ትካላት ፈጢሩ ኣብ ኩሉ መደያት ርእሱ ክኢሉ ክጓዓዝ ተበጊሱ።
1: ምውላድ ህዝባዊ ግንባር እቲ ባሕርያ ዝበለ ስም ሒዙ ዝመፀ ብውሕዳት እሞ በላሕቲ ናይ ብሓቂ ሰፊሕ ናይ ተመክሮ ዘለዎም ኣባላት ቆይሙ ማለት እዩ።
0: ህዝባዊ ግንባር ካብ ፈለምኡ ዝተኸተሎ ፈልስን ዝሃነፆ መሰረትን ንህዝቢ ማእከል ዝገበረ ቃልሲ እዩ። ህዝባዊ ቃልሲ ወትሩ ተዓዋቲ ምዃኑ ብምእማን ኣብ ሓፋሽ ህዝቢ ግብራውን ኣብነታውን ጽልዋ ክሕድር ሰሪሑ እቲ ውደባ ክሳብ ዝተሓተ ዋህዮ ክበጽሑን ሓያል ጻዕሪ ኣካይዱ። ኣብ መላእ ሃገርን ወፃኢ ካብ ሃገርን ውዳቤታቱ ክሕይል እዩ ተረኣዩ። እቲ ስጡምን ሓያል ስታፈ ህዝቢ ስርበቶ ክሰውራዊ ምዕባል ምእንቲ ክመፅን ንንቕሓት ህዝቢ ኣብ ዝለዕለ ደረጃ ከብፅሑ ዝኽእል መስመራት ሓንፂጹ። እቲ ዕላማታት ብዕምቆት ርድኢትን ግንዛበን ናብ ውሽጢ ሕብረተሰብ ክሰርጽ ተሰሪሐሉ ኣብ ድም ነፍሲ ወከፍ ዜጋ ብምስራፅን ሓይል ሓሳብ ክፈጥር ክኢሉ እዩ።
2: ሓያል መሪሕነት ዘይነበሮ ነይሩ እንተዝኸውን ቁኑዕ ፖለቲካዊ መስመር ህዝባዊ ዝኾነ ኣተሓሳስባ ንህዝቢ ዘገልግል ውድብ ምእንቲ ህዝቢ ዝስዋዕ ውድብ ዘይነበረ ነይሩ እንተዝኸውን ዝቆረፅካ እንተቆረፅካ ቆራፅኩን ዝዓጠቕካ ኣፅዋር እንተዓጠቕካ ክትዕወት ጥራ ይኮነ ስጥራ ዓወታይ ትመፅና
0: ብዓብዩ ርእሰ ምኻል ከም ኣተሓሳስባ ናብ ባህሊ ክቕየር ባይታን ፂፉ። እዚ ድማ ብውፅኢት ናይቲ ሓፋሽ ይንቃሕ ይወደብ ይዕጠቕ ናብ ዝብል ሰፊሕ ሃገራዊ ፕሮግራም ተሰጋጊሩ። ስለ ዝኾነ ድማ እቲ ቓልሲ ናይ ህዝቢ ብህዝቢ ንህዝቢ ካብ ምዃን ሓያል ምትእሳር ክፈጥር ክኢሉ ነቲ ውድብ ድማ ኣብ ሓፂር ናይ ቃልሲ ተመክሮታቱ በተሓሳስባን ሰራፅነቱን ብዅሎንትንኡ ክዓቢ ዓብዪ ኣስተዋፅኦ ገይሩ።
3: ህዝባዊ ግንባር ከም ውድብ በቲ ዝነበሮ ወይ ከዓ ዝኣምነሉ እስትራቴጂ ኣብቲ ሓራ መሬት ዝርከብ ህዝቢ ኤርትራ ሓፋሽ ይንቃሕ ይወደብ ይተዓጠቕ ካብ ዝብል ጭርሖ ተበጊሱ ህዝቢ ኤርትራ ንቕሓቱ ክብ ኣቢሉ ተሳታፍኡ ወይ ከዓ ንኣስተዋፅኡ ኣብቲ ሰውራ ከም ዝዓቢ ኣብ ምግባር ሓያል ተራ ተፃዊት እዩ።
1: ትቐንዲ ስራሕ ኣብዚ ዝነበረ ንሜዳ ካብ ሱዳን ዝርከብ ናይ እኽሊ ይኹን ነዳዲ ይኹን ሰብ ይኹን ናይ ምምልላስ እዩ ነይሩ። ብፍላይ ኣብ ግዜ ክረምቲ ከዓ እዚ ናይ ፖከር ወይ ኮርባራካ ዝበሃል ሩባ ስለዚ ዓፅዎ ኣብ መንጎና ናብ መንጎ ሱዳን ናይዓፅ ስለ ዝነበረ ብዓጊግ ናይ ሱዳን ተጠውዩ ብኡ ንሜዳ ዝኣቱ ዝነበረ ሎጂስቲካዊ መዳያት ኣብዚ ብዙሕ ተራ ይፃወታ ነረን ማለት እዩ።

እቲ ኣብ ርእሰ ምኽኣል ዝተመርኮሰ እስትራቴጂ ህዝባዊ ግንባር ብዝተናውሐ ህዝባዊ ኩናት ናብ ዝለዕለ ደረጃ ክበጽሕ ዝኽኣሎ መሪሕነትን ኣብ ኩሉ መዳይ ብዝተኸተሎ ኣገባብ እዩ ነይሩ። እቲ ሓሳብ ኣብ ግብሪ ንምትርጓም ቀሊል ዘይኮነ ዋጋታት እዩ ከፊ ኢሉ። ማዕረ ማዕረቲ ሓራ ዘውፅኦ ዝነበረ መሬትን ህዝብን ኣብ ኣወዳድብኡ እውን ሓያለ ኣተሓሳስባን ናይ ስራሕ ዝተፈላለየ ትካላት ውድብ ክፈጥር ክኢሉ። እተን ህዝባዊ ግንባር ዝተኸለን ትካላት ብግዜ ዝዓብያን ዝምዕብላን ሓያል ስረት ህንፃ ከም ዘለዎን ኮይነን ስለ ዝተነጥቃ

أتيهم يوم ولا غنى؟ ها؟

Vielen Dank.

Okay, that's

ተከታተልትና ንመላእ ህዝቢ ኤርትራ ርሑስ ቅንያት በዓልና ፅነት ክኾነልኩም እናተመንና ሕጂ ከምዚ ትርኢና ዘለኹም ኣብ ሲቲ ፓርክ ብምዃን ነቲ ዓመት መፀ ኣብ ጎደናታት ኣስመራ ዝካየድ ምርኢት ካርኒቫል ናባኹም ንምባል ኢና ተዳሊና ዘለና። ከምዚ ትርእዎ ዘለኹም 13 ንኡሳን ዞባታት ንኩለን ብሄራትና ዝውክል ትልሂትን ኣለባብሳን ብሓፈሻ ነቲ ባህሊ ናይ ኩለን ብሄራትና ዘንፀባርቕ ትሕዝቶ እየን ሒዘን ቀሪበን ዘለዋ። ንምሉእ ትሕዝቶ ናይቲ መደብ ናብኡ ክነብለኩም ኢና። ናብቲ መደብ ከብለኩም ብሓባር ንከታተሎ።

0: በዓላት ዞባ ማእከል ኮይኑ ከዓ ሰርሕ ኣለኹ ብሓፈሻ ናይ ሎም ዓመት ብደረጃ ዞባ ማእከል ክንሪኦ ከለና ሽማግለ በዓላት ኣብ ሰለስተ ቅርፂ ዝተኸፋፈለ እዩ። እቲ ሓደ ሽማግለ ወይ ከዓ ኮሚቴ ሚኒስትሪ ትምህርቲ፣ እቲ ካልኣይ ኮሚቴ ካርኒቫል፣ ሳልሳይ ከዓ ኮሚቴ ኮማወዳሳት ዘጠቃለለ እዩ። ልክዕ እቲ ቅርፂ ኣብ ዞባ ዘሎ ከዓ ኣብ ንኡሳን ዞባታት ከዓ ብኡ መሰረት ከዓ ይወርድ። እዚ ንሪኦ ዘለና ካርኒቫል ሕጂ ኣካል ናቱ ክፋል ኮይኑ ዞባ ኣብ መሓደርቲ ንኡሳን ዞባታት ምስ ኩሎም መሳርሕቶም ፀሓፍቲ ግንባር፣ ሓልፍቲ ማሕበራት፣ ሃማደ ሃማማት ሃኳስ ኩሉ ዝተሳተፈሉ እዩ። ብዓብኡ ከዓ ህዝቢ ነባሪ ዞባ ማእከል ንሃገራዊ ናፅነቱ ዘለዎ ክብሪ ልዑል ስለዝኾነ ርእሲ ኣውደ ዓመት ስለዝኾነ ዛብዓል እዚኣ ከዓ ብናይ ብምሉእ ብንዋቱ ብጉልበቱ ኩሉ ህዝቢ ዞባ ማእከል ኣብ ማዕሪግዎ ዝሳትፎ ዘሎ እዩ። ኣብ መጀመርያ ነዚ ካርኒቫል ክገልፅ ተኮይኑ ሕጂ ቅድሚ ክልተ ወርሒ ምልምማዳት ወይ ከዓ ስራሕ ተጀሚሩ። እዚ ስራሕ እዚ ክጅመር ከሎ ከዓኒ ቀሊል ነገር ኣይኮነን። ስለ ትልሂት ስለ ሳዕስዒት ዘይኮነ ናይ ትሽዓትየን ብሄራት ነዘን ንኡሳን ዞባታትና ተዓዲለን ልክዕ ከዓኒ ብሄረ ትግርኛ ኮይኑ ኩናማ ኮይኑ ክስዕስዕ ክንሪአ ኢና፣ ናራ ኮይኑ ክንሪአ ኢና፣ ረሻይዳ ኮይኑ ክንሪአ ኢና። ዝተፈላለያ ብሄራትና ሽዱሽተ ዞባታት ኣብዚ ቅርዓት እዚ ከም ዝወፃ ኮይነን ግን ብነበርቲ ዞባ ማእከል ዝተዳለወ እዩ። ኣባላት ሚኒስትሪ ትምህርቲ መምሃራን ኩሎም ተማሃሮና ኩሎም ህዝብና ነበርትና ብሙሉእ እዚ ኣሳታፊ እዩ። ሕጂ ትልሂድ ዘይኮነ ከዓኒ ኣላባብሳ ብሄራትና እንታይ ይመስል፣ ስልማት ናይ ብሄራትና እንታይ ይመስል፣ መናባብሮ ናይ ብሄራትና ትሽዓትኦም ብሄራትና እንታይ ይመስል፣ ብኩሉ እንትንኡ ዘማለአ ምድላዋት ዝተገብረሉ ዝተደኽመሉ ምርኢት ኢና መበል 35 ዓመት ናፅነትና ካርኒቫል ሎም ምሸት ክንዕዘቦን ክንሪኦም በቂዕና ዘለና ማለት እዩ።
1: ራይ እንኳዕ ሓጎሰና ኣዝዩ ደስ ዘብል ምርኢት እዩ ኣብ ጎደናታት ኣስመራ ዝካየድ ዘሎ። በዚ ኣጋጣሚ ከዓ ንኩሉ ህዝቢ ኤርትራ ውሑስ በዓል ቅንያት ናፅነት ክኾነሉ ንምነ እስከ ከምዚ ኣቀዲም ክትብል ዮ ፅናሕኺ እቲ ኣብ ዘሎ ትግርኛ ኮይኑ ናይ ካልኦት ኩለን ብሄራት ይኽእል፣ ሳሆ ኮይኑ ናይ ካልኦት ኩለን ብሄራት ልሂት ይኹን ኣለባብሳ ይኽእል። እዚ ብጣዕሚ እዩ ደስ ዘብለካ። እቲ ብሄራትና ከዓ ማዕር ክንደይ ንሓደ ሕዱ ተዋሂሉ ከም ዘሎ እዩ ዘረዳእካ ሞ እንታይ ፃዕሪ ማዕር ክንደይ ዝኣክል ፃዕሪ እዩ ተኻይድሉ ኣብ ከምዚ ስምረት ንክበፅሕ?
0: እዚ ሕጂ ቀሊል ኣይኮነን። ኣብ መሓደርቲ ንኡሳን ዞባታት ፀሓፍቲ ግንባር ንኡሳን ዞባታት እቲ ቅርፂ ናይ ዞባና ከዓ ኣብ መሓደርቲ ከባቢታ

0: ዘጠቃለለ ማሕበራት ኩሉ ትቕርፂ ብሓንሳብ ኣብ ንኡስ ዞባ ወሪዱ ኣብ ምምሕዳር ከባቢ ወሪዱ ብጥምረት ስራሓሉ ስለ ዘሎ ቀሊል ዝኾነ ወፍሪ ኣይኮነን ተኻይድሉ፣ ቀሊል ዝኾነ ድኻም ኣይኮነን ተኻይድሉ። ግን ነቲ ድኻም ነቲ ፃዕሪ ነቲ ሃልኪ ክትሪኦ ከለካ ግን ንሃገራዊ በዓልቲ ናፅነትና ስለ ዝኾነ ሰብ ብሕጉስ መንፈስ ስለ ዘካይዶ ይዕውት ዝኸውን ዘሎ እቲ መደባት ሕጂ ክትሪኦ ከለካ ራሻይዳ ድሕሪ ኢልካሲ እቲ ኣልባሳት ክዳን ናይ ራሻይዳ ከማልእዎ ዘለዎም ነገራት እቶም ንኡሳን ዞባታት ዝደኸምሉ ዕንቁ ካበይ መፅእ ክዳን ካበይ መፅእ ኩለተን ብሄራት ተዳልየን ዘለዋ ሕጂ ግዜ ነዚ ፃዕርታት እዚ ሕጂ ልክዕ ምስሊ ናይ ብሄራትና ብልክዕ ካብ ቁኖ ጀሚርካ ኣልባስ ጀሚርካ ስልማ ጀሚርካ ኩሉ ነገራት ከማልእ ስለ ዘለዎ ነዚ ከማልኡ ከዓኒ ክለብስዎ ስለ ዘለዎም ከዓቶም መንእሰያትና ደቂ ኣንስትዮም ደቂ ተባዕትዮም ከዓ ልዕሊ ክልተ ወርሒ ተደኺሙሉ ስነ ጥበባውያን ኣብዞም ኩለ ንእሷን ዞባታት ክኢላታት ተመዲቦም ከዓ ለይትን ቀትርን ፃዕርታት ኣካይዶም ከዓ ልክዕ ንብሄራትና ከምዝመስሉ ገይሮም ቀሪፆም ኣለዉ ማለት እዩ ትስራሕ እስኡ ድሕጉሰካ ከዓ ብሄረ ትግርኛ ናይ ራሻይዳ ተሳዕሲዑ ብሄረ ትግርኛ ናይ ኩናማ ድሕር ትልሂት ገይሩ ናይ ሳሆ ድሕር ሳዕሲዑ ሲ ልዕሊ ዚ ስለዘየለ ናይ ብሓቂቲ ተለቢሱሎ ማለት እዩ ሸዓተ ብሄራትና እንታይ ይመስላ መሃሪ ዝኾነ ካብ ህፃን ክሳብ ዝለዓለ ሽማግለ ኣብዚ ዞባ ማእከል ክንርአ ኢና ማለት እዩ
1: ሕራይ እሞ የቐኒልና እቲ ትሕዝቶ እናቐፀለ ዝብል ዘሎ ንተዓዘብትና ናብኡ ክነብሎም ኢና ርሑስ በዓል ቅንያት ናፅነት የቐኒልና

حديثك الحل ربح عمري.

مشاهدينا تأتينا الآن قومية الساهو

ባል እናርኣና ርሑስ በዓል ቅድሚያት ናፅነት ክኾነሉ ንምነ እቲ ምርኢት ገና ቀጻሊ እዩ ዘሎ ምሳና ሓቢርኩም ክትፀንሑ ንምሕፀን።

ዝኸበርኩም ተዓዘብትና ካብዚ ቀፂሉ ድማ ብስንኩላን ዝተመርሐ ምርኢት ናይ ህዝቢ ኢና ክንዕዘብ። እዚ ምርኢት እዚ ከምቲ ዝሓለፈ ክንከታተሎ ፅንሕና። ኩሎም ህዝቢ ነቲ ብሄራትና ዝውክል ዝተፈላለየ ኣለባብሳ፣ ትልሂት ወዘተ ዝኣመሰሉ ከርእዩናዮም። ስለዚ በዞም ንሪኦም ዘለና ስንኩላን እቲ ምርኢት ናይ ህዝቢ ይጅምር ኣሎ። ብሓባር ኮይና ክንከታተሎ ኣቐዲምና ብክብሪ ንዕድም።

Tu sais,

Thank you.

Thank you.

Thank you.

Thank you.

وعيد ما يصلك تسيسو، ما تبي مريت تسيسو، حتى

Nuggets win.

ሓደይ መርዓባ መርዓባ ሓላል ደጋሽሻይ መሓፀባ ሳራይት ናይ ሰብስየሩባ ተደላይት መርወይ ትኣንስባ ኣባ ኸቢት ናይ ርሕረ ሓደስናይ ዓይነ መንባባ ነዛ ትምስትንኽ ናዘ መርዓባ መርዓባ

ገዛይ ክርካ መርዓባ መስመት ገዛይ ክርካ

ኣይትፈሃሩ ዓዲላዓዲ ካውትዘረባ መርዓ

ሓልገና ሽሻይ መሓፀባ ዛራይት ናይ ሰብ ስየሩባ ተደላይት መርወይ ትኣትባ ኣባቃቢት ናይ ርሕፈ ኣሎስ ናይ ዓይነ ዕምባባ እዛትምስ ንኽረባ

Yeah.

0: فلنسرح.
1: نبارو سعيبو حلافي كبل بحلن سبورتن زبا معكل أتو أسمروم تقى برهان قال كسمعنا بخبري أم مدرخ نعدم.
2: الآن ندعو السيد أسمروم تقى برهان مسؤول قسم الثقافة والرياضة بالإقليم الأوسط ليلقي كلمة بهذه المناسبة.
3: ክቡር ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ፣ ክቡር ዋና ኣካየዲ ስራሕ ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን፣ ክቡራት ሰበ ስልጣን ግንባርን መንግስትን ኣዘዝቲ ሰራዊትን፣ ክቡራት ዕዱማት ኣጋይሽ፣ ክቡር ህዝቢ፣ ክቡራት መምህራንን ተምሃሮን፣ እንኳዕ ናብ መበል 35 ዓመት ናጽነትና ኣብፅሓና የውሃና ንምሉእ ህዝብን ሰራዊትን ኤርትራ ብሓርበኛው ተጋድሎና ብክቡር መስዋእትን ዝረኸብና እያ ናጽነት። ሎሚ ንመበል 35 ዓመት ጽንዓትና ወሓስና ኣብ ትሕቲ ዝብል ሃገራዊ ቴማ ብኽብ ዝበለ ድምቀት ነብዕላ ኣሎና። ናጽነት ስለ ዝሰኣና ዝነበረ ሓሳርን ግፍዕን ብወረ ዝንገረና ዘይኮነ ኣብቲ መከራ ዝተሳቐና ወለዶ ስለ ዘለና እቲ ሕሰም ዝርሳዕ ኣይኮነን። ንመኸተ ህዝቢ ኤርትራን ንመንነት ኤርትራውነትን ዘጉልሐ ናጽነት ኣምንዳይ ዝነበረ ገድልን ጻዕርን ሓርበኝነትን ዋላ እኳ ብፍቕዲ 35 ዓመታት እንተገበረ ናይ ትማሊ ፍጻሜ ብምዃኑ ብኣካል ኣዘንተውቲ ዘለውዎ ቅያ እዩ። ህዝቢ ኤርትራ ኣብ ውሽጢ መዋል መግዛእቲ ዘጥረዮ ንቕሓት ስለ ዝነበረ ብዘይውልውል እንኮ ምርጭኡ ናጽነት ኮይና፣ ስለ ዝኾነ ከዓ ናጽነት መሪር ቃልስን ከቢድ ዋጋን ተሓትት ምዃና እናፈለጠ ብዘይ ዝኾነ ግዳማዊ ሓይሊ ደገፍ ብሓድነት ሓይሊ ወዲቡ በይኑ ኣንጻር ሓያላት ተቓሊሱ ብጽንዓቱን ተወፋይነቱን ቅያ ሰሪሑ ናጽነት ረኺቡ። ነዚ ብመስዋእትን ብጽንዓትን ዝተረኽበ ናጽነት ሚዛኖም ካብ ክንቲት ዝፈኾሱ ቀናኣት ንዕማም ዳግመ ህንጸትን መደባት ልምዓትን ክኸልፉ ዝገበርዎ ወራርን ውዲትን ብጽንዓት ኣምኪኑ ከም ቀደሙ ኣብ ጽንዓቱ ጸኒዑ ኣሎ። ክቡራትን ክቡራንን፣ ናጽነት ኤርትራዊ ንኤርትራዊ ኣብ መዋእሉ ግዜ ጉልበት ብዓብኡ ኸዓ ክቡር ህይወቱ ኸፊሉ ዝረኸባ ፍረ መሪር ተጋድሎ ብምዃና ህይወቱ እያ። ስለ ዝኾነ ኸዓ ኸምብሌን ዓይኑ ክሕልዋን ክኽብራን ክጽምብላን ክነብር እዩ። ንናጽነት ኲለንትኑ ስለ ዘወፈየ ኣብ ጽላል ሰንደቓ ብመንነቱ ተሓቢኑ ስለኣ ይዝምርን ይደርፍን። ሓንቲ መዓልቲ ተፈስሑ ክጻወት ጥራሕ ዘይኮነ ንሓዋሩ ኽፍሳሕ ከዓ ጻሙኡ እዩ። ስለ ዝኾነ ኸዓ ህዝቢ ዞባ ማእከል ኩሎም ህዝብታት ኤርትራ ንበዓል ናጽነቶም ብኽብ ዝበለ ድምቀት ከብዕሎ ዝተፈላለየ ምድለዋት ገይሩ ካብ ብዕለት 5 ግንቦት ጀሚሩ መደባት በዓል ነጻነት ጀሚሩ እዚ መደብ ኣብ መላእ ዞባ ማእከል ኣብ ዝርከባ ኣብያተ ትምህርቲ ብልዑል ተወፋይነት መምህራን ንኡድ ተሳትፎ ተማህሮን ይቕጽል ኣሎ። ሎሚ መዓልቲ ድማ ምምሕዳራት ንኡሳን ዞባታት ብዅሉ ዓቕመን ዝተዳለዋሉ ልዑል ውዳቤ ዘለዎ ህዝባዊ ባህላዊ ካርኒቫል ክካየድ ውዒሉ ኣሎ። ኣብዚ ልዑል ወኒ ህዝባዊ መኸተ ዝገልጽ ምርኢት ልዕሊ 13,000 ህዝብን ልዕሊ 2,000 መንእሰያትን ዝተሳተፍዎ ንትሽዓትን ብሔራትና ዝገልጽ ባህላዊ ምርኢት ቀሪቡ። እቲ ምርኢት ብጽንዓት ንመኸተን ልምዓትን ድልው ምዃኑ ኣጸቢቑ ኣድሚቑ ኣርኢ ኣሎ። ኣብዚ ዕማም ንዝተዓጥቁ ኣመሓደርቲ ህዝቢ፣ ንኡሳን ዞባታት፣ መምህራንን ተምሃሮን ልዑል ምስጋና ነቕርበሎም። ነዚ ግሩም ምርኢት ንዝወደቡ መራሕትን ስነ ጥበበኛታትን ንተወፋይነቶም ለመጉሶ ብዓብዪ ድማ ብዂለንትንኡ ክውሕልል ንዝፀዓቱ ሃገራዊ ኣወሃሃዲ ሽማግለ በዓላት ሞሳ ይብፅሓዮም። ጽንዓትና፣ ዋሕስና፣ ዓወት ንሓፋሽ።
1: ነመስግነካ ኣቶ ኣስመሮም ጸጋ ብርሃን። ሃገራት ኣፍሪቃ ብገዛእቲ ምስተሰናዓ ብስመ ስክራምብል ምስተወዛዛዓ ከከም ሓይሊ ግዛእተን ምስተሰርዓ ኤርትራ እውን ከም ዓለማ ግዳይ መግዛእቲ ኾይና እዚ እውን ደሓን ምዃነ ነይሩ። ናጽነት ምስተዋሃበን ደሞ ነገርና ሓሪሩ ካብ ጻዕዳ ናብ ጸሊም ገዛእቲ ተሰጋጊሩ ኩሉ ሰላማዊ ኣብ ደገታት ምስተረጋገጠ ብዘይካ ጸኒዕኻ ምቅላስ ምርጫታት ምስተሰኣነ ደቂ ኤርትራ ሽዑዮም ዓቕሎም ዝወድ ዋሕሶም ባዕላቶም ጥራይ ምዃኖም ዝተረድ ካብ ሽዑ ኽሳብ ሎሚ እነና ኣብ መስመርና ጽንዓትና ዋሕስና ምዃኑ ርሒምና ኣብ መኸተን ህንጸትን ስንና ነቒስና እወ ንልዕሊ ፍርቂ ዘመን ሓደ ልቢ ኾይንና ንሕና ንሱ ንሕና ሓፋሽን መሪሒውን ጽንዓት ተቐኒትና። ጽንዓትና ቀንዴል ጉዕዞና፣ ጽንዓትና በሪ መጻኢና፣ ጽንዓትና ክብሪ መንነትና፣ ጽንዓትና ዕጥቂ ህላወና፣ ጽንዓትና ኵልንትናና፣ ጽንዓትና ዋሕስና። እዚ ዛንታ 100 ዓመት ዛንታ ኤረና እዩ። ስለዚ ኤርትራዊ ሓፋሽ እንኳዕ ናብ መበል 35 ዓመተ ናጽነት ብሓበን ኩራዓትን ኣብጻሓካ ደጊምና ርሑስ ቅንያት ናጽነት።
0: ስዒቡ ዝመጸኩም ድምፃዊ ጓል ሃገረይ ብቋንቋ ትግርኛ ድምፃዊ ኦሬን ሳልሕ ዜማን ገጥመን ባዕሉ ኦሬን ሳልሕ ብድሆ ብቋንቋ ትግርኛ ድምፃዊ እስጢፋኖስ ኣብርሃም ዘማች ዜማ እስጢፋኖስ ኣብርሃም ዘማች ገጥሚ ኣስመሮም ሃብተ ማርያም በደል ኣበል ብቋንቋ ዓፈር ድምፃዊ ኣሕመድ ኣሕመድዲን ዶሮና ዜማ ዮሃንስ ሰንጋል ግጥሚ ዓብደላ ዓሊ ሒጎ
2: ዓቅብ ዛሊክ ያእቲኩም ሃብተ ስላሴ ኣብርሃ ዓይኖመ ሰምበል ትግርኛ ኣልኣሽዓር ለተስፋ ልደት ክቡርዝጊ ብርጌድ ወልኣልሓን ሃይለ ሚካኤል ሃብተ ስላሴ ሊንጎ

ከም ፈረስ ባሕሪ እምንቲ ከም ኣዴታታ ውሕንቲ ከም ኣቦታታ ትብዕቲ እዛ ናይ በይነይ ናይ በይነይ ናይ ፈጣ

بوش صندرا سمعتك انت بركنت كان يفوح هذا.

0: ኣበላ ሳድኹን ብቋንቋ ብሊን ድምፃዊት ሳራ ተኽለ ሰንበት ግጥምን ዜማን ባዕላ ሳራ ተኽለ ሰንበት ጽንዓት ሞኖሎግ ብቋንቋ ትግርኛ ኣቕረብቲ ኣዜብ ዘረኣይን ሳሙኤል ዓፅመገርግሽን ደራሲ ግጥሚ መለስ ንጉሰ ኮሎሎ ብቋንቋ ናራ ድምፃዊ ዑስማን ዑመር ግጥምን ዜማን ባዕሉ ዑስማን ዑመር ለጋዕ ላምና ብቋንቋ ትግርኛ ድምፃዊ ተኽለ ክፍለ ማርያም ወዲ ትኹልን ተኽሊ ሰሎሞን ዜማ ተኽለ ክፍለ ማርያም ወዲ ትኹል ግጥሚ ሰሎሞን ፀሓየ ባህር ብቋንቋ ሳኦ ድምፃዊ ሳልዕ መሓመድ ፕሮቲን ግጥምን ዜማን ባዕሉ ሳልዕ መሓመድ ኣዝመራ ብቋንቋ ትግርኛ ድምፃዊት ብርኽቲ ወለ ስላሴ ታንኪ ዜማ ፍጹም ወለ ማርያም ግጥሚ ሰሎሞን ድራር
1: عقب ذلك الفنان سليمان أحمد والفنان أمان هبت سلاسي أغنية سابر عقال باللغتين التجرايت وتجرينيا الأشعار لمحمد سعيد عثمان وملس نقسي والألحان لسليمان أحمد استيفانوس أبراهام زماج سمور حزبي بلغة التجرينيا الأشعار والألحان لستيفانوس زماج መንግስቲ ኣብ ገብረ ገርግሽ ኮይ ብሻ ፎርዳ ብሉغት ኣልኩናማ ኣልኣሽዓር ወልኣልሓን መንግስቲ ኣብ ሃብቲ ገርግሽ ቱመ ባዕድ ዛሊካ ተስፋይ መሓርፍ ሒራ ዓወት ቃልስና ብሉغት ትግርኛ ኣልኣሽዓር ወልኣልሓን ተስፋይ መሓርፍ ሒራ ወኣኪራን ኣልፈናን ተኽለ ክፍለ ማርያም ወዲ ትኹል ኤርትራና ብሉغት ትግርኛ ኣልኣሽዓር ወልኣልሓን ተኽለ ክፍለ ማርያም ወዲ ትኹል
0: ደጊምና ሰናይ ምክትታል

0: ህዝበይ ህዝበ ባሕሪ ካብ ቃቑራ ዝወፀ ብፃዕሪ ብስሩ ደው ዝብል ከም ተኽሊ ጭዋ ድማ ዘይናቱ ዘይደሊ
1: ኣብቲ ብርህ ገጹ ይንበብ ስምዕታ ሕነሕኑን ውሉድ ዝገልጾ ዕልልታ ጽንዓት ክልተ ገጽዎ ሓደ ምስጢር ካልኣይ ምጽማ ትዕግሥቲ ምፍጣ
0: ልዕሊ ምንባር ግዳሴ ኣብ ምዃን እምባ ደንደን ደብረይ ካ ምእማን ካብ ዘረባ ኣብ ተግባር ምጽጋ ብጽንዓቱ ንኸውሒ ምትርባዕ ድሕሪ ምብሳል ተሪሩ ኣብ ቁራዕ ኣብኡ እንድዩ ተራእዩ ለይቲ ምድሪ ንፀሓይ ምውላዕ
1: ሃለውለው ተበሉ በዓል ሃንጎሊማ መቓልሐ ድምፆም ክባዕ ዘይስጉማ ጥሙሕ ርእሶም ህርፋን ዘቐድማ ውያ ውያ ንዘይንጹር ዕላማ ኤርትራ ግን ደው ኢላ ኣላብ ደማ ዘንጋ ሓቂ ተኺላብ ዓፅማ
0: ፍትሕን ርትዕን እንካብ ዝጣለማ
1: ሓቅን ሓሶትን እንካብ ዝፋለማ
0: ዓለቕቱ ዓሊቑ ዋላ ጸብኢ ይግጠማ ጽኑዕ ህዝቢ እማን ሒዙ ዘባርር ጸገማ እዛ ሃገር ይጣማ ይጣማ ኣይንሱን እዩ ብጽንዓቱ ንዓለም ዝገጥማ ንጥፋቱ ሽሕ ጊዜ ክሕሰብ ባህርኣት ይጸብለን ዝብል መርከብ
1: ህዝበይ
0: ህዝበ ርስቲ
1: ኣብ በረኻ ሰሪቱ መንግስቲ ንዂሉ ዝኸዶ ብትዕግሥቲ ነቕ ከይበለ ነዊሕ ዓማውቲ ብእፍሊ ቖልዑ መዓስ ግማ
0: ብገዛእ ቅጽሙ ዘምለሰ ዝፋኑ መልሲ ዘይህብ ንዝተፈንፈኑ ኣብ ሓቂ ዝነብር ንፍትሒ ኣስፊኑ ርትዒ ተዓጢቑ ንሰላም ወኒኑ ቀተልቱ ማሪኹ ምሒሩ ዘፋኑ
1: ይትረፍ ደምሩኽ ካብ ሞት ናብ ሕይወት በሪኹ ዳግማይ ተፈጢሩ ቋቒቡ ዓቒኹ ጐቦ እኳ ደኒኑ ምስ ሰገደ ቡርኩ
0: ተገላብጦሽ ኮይኑ ግን ዘይኢዱ ረኺቡ ኣብቲ ንጹህንኡ ሰበብ ተሳቢቡ መስጣናይ ዝዅሉ ሰር ብደም ዘኒቡ ንቐርኒ ዝዞባ

0: ኣንፅሆ ሓጢቡ
1: ወርቢ ዕንቅፋት ስጋ ተሰቢሑ መላስ ድማ ይብሉን ደም ተፈሊሑ
0: ህዝበይነ ዝፈሊጥ እዩ ንኽናብ ገሪሑ ደው ኢሉ ብፅንዓት ኣብ ዓወት በፂሑ
1: ህዝበይ
0: ፋኑስ ሓቂ ዝወልዐብ ኩርባ
1: ኳኺቶን ጎኖቕን ዘህደመ ብዳርባ
0: ኪኖ ሓጡር ደርብዩ ንተኸርባ
1: ሃገሩ ረኺቡ ምስ ሙሉእ መሶባ
0: ህዝበይ ዓንዲ ሃገር ኣላፋ ዝግመት ንዑ ይተኮስ መልፊ ዓውዳመት ሕጹብ መዓንጡኡ በዓል ምሉእ ሓሞት
1: ባሩት ተዓብሊኹ ኣዕንቱ ዘይዕመት
0: ደጋገም ሕልሚ ከበርዕን ደልሃመት
1: ሓጋይ ተሳጊሩ ዝምክት ክራማት
0: ሓቂ ዝሓዘመ ንስዕሮ ተጋዲሉ ዝወፀ ሰሃሮ ጓህሪ ኣብ ርእሲ ጓህሪ እናተሳወሮ ብዓወት ንሓፋሽ ዝድስቕ ከበሮ
1: ህዝበይ ንህላወ ኢሉ ዝተለሓፀፀ ምስ ሸውዓተ ቆርኖም ዝተጓናነፀ
0: ብመስዋዕቲ ገይሩ እምባ ዝሃነፀ ተመን ምድረ በዳ ካብ ጉድጓድ ዝወፀ
1: ኣብነት ናይ ፅንዓት ናይ ዝንቀስኒ ፍቕሪ ሃገር ስሙ ዝዓጠቐግኒ ዓለም ዘስተንከረና ሓቂ ዝግደም ምእንቲ መጻኢ ንሞት ዝቀዳድም ሞታ ሓይሽሉ ካብ ብደኳ ሕስም ፍረ መስዋዕቲ ኮይኑ ፍረ ትፍልሕ ደም
0: ንቐራን ህቦ ብላ ኣብ ፅንዓት ዝሰልዕ ንጸሊም ክረምቲ ዝመልሰሉ ባርዕ ሸንኮሌት ትመስክር ሓብቲ ሓዊ ወልዕ ትተሓተት ብድሆ ከመይ ነይሩ መስርዕ
1: ሳሓል ተፈጢሩ ዕፀና ጅግንነት
0: ህዝበይ ዝፈጠሮ ስርስቲ ዋንነት
1: ሎሚ ተፈጢሮም ሰብቃን ጢሻ ዓሶ
0: ድንግርግር ዝበለ ተደርመመልባሶ
1: ንረሳዕ ርእሶም ዳተመላለሶ
0: ክንዲ ሓልዮት ፍቕሪ ዝብርሆም ልቕሶ
1: ህዝበይ ኣንታጽኑዕ
0: በዓል በሪኽ ታሪኽ በታኽ ፍሕሶ ምሕሶ
1: ኣብ ዛዕጎ እዚ ኣምን ሽርሕታት ዘልምሶ
0: ነቲ ሓቂ ድማ ብተግባር ዝለብሶ
1: ብናቱ ብሰላ ዓቂሉ ዝገሾ
0: ነቲ ዝፈጠሮ ንውሕልን መንገዲ ወትሩ መላለሶ
1: ጹሩይ ከማይ ሳዋ ብናቱ ዝኰርዕ ኣብ ከብዱ ዘይብሉ ባልዕ ወዲ ባልዕ ኣብ ርስቱ ዝመጾ ብነድሪ ዘባርዕ ጽንዓት ተደሪሩ ዕላማ ዘይርስዕ
0: ጽንዓት ዝዋሕሱ ዘይናቱ ዘይሕይኽ ኣብ ብርኩ ዝተንፊሱ ብብርኩ ዝብርኽ ቀጥ ዝብል ኣብ መስርዕ ምስ ሰነፍ ዘይዓርኽ
1: ሎምን ከንቲባል ጽንዓት ይዋሕሱ ኣብ ጽንዓት እዩ ዘሎ ኣብ ጽንዓት ፈሊሱ

0: ዋልታ ሎምሉ ሳንጃ ብጠመንጃ ፍትሕ ሲልና ሓርነት ዘማና ሓርበኛ ዲኖዝ ለበዝና ፈራይ ቃልሲ ዝደባና ዓቢና ንሾና ብዓበራ ኩሉና ህዝቢ ኤርትራ ከም ሓደ ስድራ ቱታ ቅልፅምና ዝዓጥፍ ክሳድና ደድምን መኒታ መኒዩ
1: ኣየወክት ሓትኮ በደ

0: ሁሉም በባ ሓንቲ ከይቀበርናዮም ኣይርከብን ሰላድዋ ዘላለ
1: ምድረ ሰማይ ለገብ ይፅበብ ከም ኣፍ ዑንቂ ዝኸፍ እስከታዕሰቁ ይተኣለም መንቂ በሊና ዶኺል ድርገኽም ጨርቂ ብሓሶት ዶኺ ትቕበር ዓቂ ግዲ የብልኩምን ዓወትናትና እዩ ንሰላም ገዲፎም ህውከት ካብ መረፁ ኢዶም ከይክቡ ንፀይቂ ካብ ቈረፁ ይርከብዋ እምበር ባሓውና ይለቕመፁ ልዋም ንኽላዮም ትንፋት ኣይነሃቦም ክብረት ኣይፈትውን እዮም መቕጥቃጥ ይፈውሶም
0: ንዓና ዝበልዎ ናብኣቶም ተጠውዩ ኣካ ተደሰቑ ኢዶም ተፈደዩ ዓለም ርእየቶም ተጠሊዖም ከውዩ ሓፈ ተቕበሉ በዓል ዓንበርበራሕ ኮኡ ተሰይራ
1: ኣታ ኣታይ ሓስቢልኸ ቕርብር ብለዎ እዚ ኩሉ ክቕጥቀጡሩ ዝህብሶም ከምኽሊ ክዕፀት ሰራዊቶም ምልቁዕ ኢሎም ከዘይከዱ ኢሉ ርዒ ስዩም ምባል ድዕፊርዎ ወይስ መምለስ ገዛ እዮም ስኢኖም ትሰኪፈ እኳ ዘይሓንኩ ልዕሊ ሰብ ክኾኑ ዝህንጠዩ ዕቡያት ንዓለም ክረብፁ ሒኽ ዝብሉ ባዕሉባዕሉ ንዕስያ ኣየድልዮምን ኣይግብኦምን ምዕረት ባርዕና የሃመኩም ይቀፅዕቦም
0: ሒልሚ ክጭርበጡ ሓነት ንባሃልቲ ስዕረት ዘይምኖ ንብላሽ ፈተንቲ ሳንቲማ ይርኸቡ እንትርፎ መግረፍቲ ድራር ሓዊ ኮይኑ እዚኹም ጃባለት ኤሪትራ
1: ኣይዞና ኣይዞና እሞ ህዝበይ ኣይዞና ሻማ ሻማ ንበላ ዝዓማምና ኣኺለያ ቆውዕና ሎማዓንቲ ዓፂ ዓጋት የብልናን ሓንሳብ ወስናኢና ቀደም ምትጨከልና ሕፁብ ማዓንጣና ወስናይ ንመልስን ኩርማጅና ንሂራውናይ ንተርፍን ከይዘለልና ክርዳድ ሓሪ እኽሊ ኣንፊልና ብዒብና ሃየ ንቀላጠፍ ንዕፈስ መርትና ድል ከም ንረክብ ጥርጥር ነይብርና ስጋብ ወይ
0: ይታበጋዕላምና ፅባና ተስታይና ዒንዳለይ ወትና ማዕከና ሽሩሻይና ዘንፍረላ የለን

እንጋሎ ህይወትና ማዕከልና ሽሻይና ዘምፍረላ የለን ፅንፅያ ንዓይና እድመን ሰውራ እምበር ምድሪ የለትና ኣይበሕታ

ኩልያ መሬት ትንፋስ ብርክያ

ንሱ ሓፋሽ ሓፀይመትካኖ ተደራ ብሓይል ኸዳ እንታይናኸተሎ ተበረብር ሓፋሽ ጃብናኸናጠሎ ታሪክ ክፍፅ

0: ሰውራ ኤርትራ ሲ በዓል ንርእሶ ሓደ ካብቶም ተኣምራታት ናይ መበር እስላ ክፍለ ዘበን እዩ
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣራኣያ ብህዝባ ምባል ማለት እዩ
3: ህዝቢ ሲ ጠበንጃ ዝሓደረ ወተሃደር እዩ ስንቁ ንህዝቢ መፀ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታሃት ብህዝቢ ዓመድ ኣዳም መለብስ
4: ተራ ናይ ህዝቢ ሞ ክትገልፆ ኹምን ከቢድ እዩ ኣቃላት ሓፅረካ እዩ
5: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮይ
6: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
7: ነዚ ከዓ ንስኻ ነቶም ደደህ ዝመፁ እቶም ተቐበሉካ ንዓኸኹም ወብፅሖም ኳ ንስኻ ከዓ ነፍኦም ከምኡ ናብፃሕ
8: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዩ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ

ፖለቲካዊ ቃልሲ ሕብረተሰብ ኤርትራ እቲ ሕልኽላኽን ሸርሕታትን ናብ ካልእ ኣንፈስ ምስ ተጠምዘዘን እቲ ህዝቢ መቐጸልታ ፖለቲካዊ ቃልሲ ብጎነፅ ክቕይሮ ተገዲዱ። ነቲ ዝተነፍጎ መሰል ንምምላስ ዕጥቃዊ ቃልሲ ኣበጊሱ። ብዘካየዶ መሪር ናይ 30 ዓመት ተጋድሎ ድማ ብመሪሕ ውድብ ህዝባዊ ግንባር ኣቢሉ ኣብ 1991 ሙሉእ ሓርነት ተጎናፂፉ። እቲ ዓወት እቲ ነቲ ብምሉእ ልብን ፍጹም ባህግን

0: ዝጽበዮ ዝነበረ ህዝቢ ናይ ነዊሕ ዓመታት ሕልሙ ክፍትሐሉ እንከሎ እቶም ሰውራ ኤርትራ ክዕወት ኣይክእልን እዩ ዝበል ወገናት ንምእማኑ ክጽገሙ ተረእዮም።
1: ክዕወት ኣይክእልን እዩ ዝበሃል ዝነበረ ድምፂ ወይ ከዓ እቲ ገምጋማት ዓቢ ካብ ሰውራ ኤርትራ ክዕወት እዩ ኢልካ ምሕሳብ ክዕወት ኣይክእልን እዩ፣ ግን ገለ ፍታሕ ስ ክምፅእ ክእል ኸውን ዝብል እምነት ጥራሕ ነይሩ እምበር ሙሉእ ፍታሕ ከምቲ ህዝቢ ኤርትራ ተፀብዮ ወይ ዝተመንዮ ዓወት ክመፅ ኢሉ ዝሓስብ ሓይልታት ኣይነበረን።
0: ሕብረተሰብ ኤርትራ ሓያል ቃልስን ደማዊ ኩናትን ብምክያድ ከቢድ መስዋዕትነት ብምኽፋል ነቲ ኣይከኣልን እዩ ዝበሃል ዝነበረ ሰውራ ናብ ምዕለቢኡ ከብፅሖ ክኢሉ ብዝተኸተሎ ቁኑዕ መርሓን ዝኸፈሎ ከቢድ ዋጋን 24 ጉንበት 1991 ደወል ናጽነት ተወቕዑ ካብ ጫፍ ናብ ጫፍ ኤርትራ ሰጊሩ ናብ መላእ ዓለም ብስራት ሓርነት ኣቃሊሑ ህዝቢ ኤርትራ ነቲ ብሃንቀውታ ዝጽበየ ዝነበረ ኣብ ጋህዲ ረኺብዎ። እታ ዕለት ኣብ ዓውደ ዋርሕ ኤርትራ ናይ ገዛ ርእሳ ፍሉይነትን ክብርን ክትሕዝ ተረእያ። ኣዝዩ ድሙቕ ሕብርን ምልክት ጽንዓትን ሰሊማ ናብታ ዕለት ንምብጻሕ ዝተሰግረን ዝተሓልፈን ጉዕዞ ትምስክር ማእከል ኮይና ኣሰጋጊራ።
2: ካብ በዓልና ደው ጀሚርካ ድሕሪኡ ዝነበረ ኩናት ዝተፈላለየ ናይ በዓል ባፅዕ መጥቃዕቲ ኣብ ኩሉ ኩርናዓቲ ኤርትራ ዝካየድ ዝነበረ ኩናት ዝፈጠሮን ዘመቻቸኦን ኩነታት እዩ። ቅድሚ ኩናት ደቂ ምሓረ ማልያ ዘይብሎም ተደጋገምቲ ኣዝዮም ከበድቲ ንፀላ እውን ኣሰንበርቲ ዝኾኑ ኩናታት ተኻይዶም እዮም። ዘዛም ኩናት ክንብል ከለና ምናልባሽ እቲ ኩናት ኣብ ጥቓ ኣስመራ ነስመራ ንምሓዝ በየን ተጀሚሩ ኢልና ኢና ናይ ግንባር ደቂ ምሓረ ነንዕል ዘለና እምበሪ ኣብ ሙሉእ ኤርትራ ንነዊሕ ግዜ ናይ ዝተኻየደ ኩናት መደምደምታ እዩ።
3: ትጋደል ነበረ ተጋደላይ ኩሎም ውግኣት ሓደ ናቶም በሎ ቃው በሎ ሻትሻይ ወራር በሎ ምዝላቕ በሎ እዚ ሂጂ ናፅነት ኢልና ድመፃናይ በሎ ኩሎም ሓደ እዮም። እቲ ፍልልያቶም እንታይ እዩ? ሓደ ብግዜ ካልኣይ ከዓ ኣብ ውስን ኣከባቢን ውስን ህዝቢ ሒዝካ ትዋግኦም ደቃላ ሓልካ ዘይብልካ ዝፈልጦ ዘይብልካ ደውርየልካ ዘይብልካን ኣብ ሰፊሕ ህዝብካ ኮይንካ ትሰርሖን በበይኒ እዩ።
0: ዛዛመ ኩናት ውፅኢት ናይቲ ካብ ውሑድ ናብ እኹል ካብ ንኡስ ናብ ዓብዪ ካብ ቀሊል ናብ ዝተሓላለኸ ብኽለንቲ ንኡስ ዝተማልአ ውዳበ ክፈጥር ዝኽኣለ ምልክት እዩ። እቲ ናብ ጫፍ መድረኽ ዓወት ዘብፅሐ ዓቕምን ብቕዓትን ብምዃኑ ንኤርትራውያን ነባር ሓበን ዝፈጥር ኣብ ቀርኒ ኣፍሪቃ ሓድሽ ምዕራፍ ዝጨበጠ ዓወት ክብሃል ዝኽእል ትምህርቲ እዩ። እቲ ኣብ ጉንበት 1991 ዝተረኽበ ዓወት ንድምር ውፅኢት ነቲ ብነዊሕ ዓመታት ዝተዋህለለ ሃብታም ባህሊ ዓወትን መንፈስ ቃልስን ይምስክር። እቲ ወተሃደራዊ ዓወት ንውፅኢት ኣተሓሳስባን ግብራዊ ብቕዓትን ይገልጽ።
4: እዚ ሕጂ ነቲ ወተሃደር ነቲ ተጋዳላይ ሞራል ሆቦ እቲ ህዝቢ ከዓ ኒሕ ነይርዎ። ምክንያቱ ንነዊሕ እዋን ክፅብዮ ፀንሐ ተባሂሎ እዚ ውፅኢት ናይ ስራሕና ስለ ዝኾነ ህዝቢ ልዕሊ ዝኾነ ይኹን ነገር እልልናለይ ተቐቢሉ ስለዚ ህዝቢ ኣነ ዓብዩ እጃም ነይርዎ ኢለ ክዛረቡ ክእል ማለት ይፍልጥ።

ኣጠቓላለየ ዓወትን ዛዛሚ ጉዕዞና ጽነትን እቲ ካብ መድረኽ ናብ መድረኽ ዓቕሙን ኣወዳድቡኡን ቀጻሊ ብምምዕባል ሰረት ህንጻ ሰራዊት ብምድልዳል ካብ ናይ ምክልኻል ወፂኡ ናብ ምጥቃዕ ብምስግጋር ዝተረኽበ ዓወት እዩ። ህዝባዊ ግንባር ካብ ውልድኡ ብዕላማ ብስትራተጂን ብራእይን ዝተመርሐ ውድብ ምዃኑ ዘረጋግጹ ናይ ቃልሲ መስመሩን ዝሓለፎም መሳልል ጉዕዞን ብዓብኡ በቢግዜኡ ዝደለቦም ተመክሮታትን እዮም። ነቲ በቢቕሩብ ዘዋህለሎ ዓቕሚ ዝምጥን ወተሃድራዊ ኣወዳድባን ክስራዕ

0: ተረኣዩ። ማዕረ ማዕሪኡ ድማ እቲ ዝመረጾ ምስልትታት ንዓቕሙን ተኽእሎታትን ዝውክሉ ነበሩ። ህዝባዊ ግንባር ካብ ናይ ደባይ ስልቲ ኩናት ተበጊሱ ወተሃድራዊ ምዕባልታቱ ናብ ዝለዕለ ደረጃ ምስ ረገጸ ናብ ካልእ ስልቲ ተሰጋጊሩ። እቲ ታሪኽ እውን ካብቲ መስመር ዝርሕቕ ኣይነበረን። እቲ ውድብ እውን ናይ ገዛ ርእሱ ዓቕምታት ክዕቢ ዝተፈላለየ ካብ ንኡስ ናብ ዓብዪ ከሰጋግራ ዝኽእላ ትካላት ፈጢሩ። ኣብ ኩሉ መዳያት ርእሱ ክኢሉ ክጓዓዝ ተበጊሱ።
1: ምውላድ ህዝባዊ ግንባር እቲ ባሕርያ ዝበለ ስም ሒዙ ዝመፀ ብውሕዳት እሞ በላሕቲ ናይ ብሓቂ ሰፊሕ ናይ ተመክሮ ዘለዎም ኣባላት ቆይሙ ማለት እዩ።
0: ህዝባዊ ግንባር ካብ ፈለሙኡ ዝተኸተሎ ፈልስን ዝሃነፆ መሰረትን ንህዝቢ ማእከል ዝገበረ ቃልሲ እዩ። ህዝባዊ ቃልሲ ወትሩ ተዓዋቲ ምዃኑ ብምእማን ኣብ ሓፋሽ ህዝቢ ግብራውን ኣብነታውን ጽልዋ ክሕድር ሰሪሑ። እቲ ውደባ ክሳብ ዝተሓተ ዋህዮ ክበጽሑን ሓያል ጻዕሪ ኣካይዱ። ኣብ መላእ ሃገርን ወፃኢ ካብ ሃገርን ውዳቤታቱ ክሕየል እዩ ተረኣዩ። እቲ ስጡምን ሓያል ስታፊ ህዝቢ ስርበተ ክሰውራዊ ምዕባል ምእንቲ ክመጽን ንንቕሓት ህዝቢ ኣብ ዝለዕለ ደረጃ ከብጽሖ ዝኽእል መስመራት ሓንጺጹ። እቲ ዕላማታት ብዕምቆት ርድኢትን ግንዛበን ናብ ውሽጢ ሕብረተሰብ ክሰርጽ ተሰሪሐሉ። ኣብ ድም ነፍሲ ወከፍ ዜጋ ብምስራጽን ሓይሊ ሓሳብ ክፈጥር ክኢሉ እዩ።
2: ሓያል መሪሕነት ዘይነበሮ ነይሩ እንተዝኸውን ቁኑዕ ፖለቲካዊ መስመር ህዝባዊ ዝኾነ ኣተሓሳስባ ንህዝቢ ዘገልግል ውድብ ምእንቲ ህዝቢ ዝስዋዕ ውድብ ዘይነበረ ነይሩ እንተዝኸውን ዝቆረፅካ እንተቆረፅካ ቆራፅኩን ዝዓጠቕካ ኣፅዋር እንተዓጠቕካ ክትዕወት ጥራይ ኮነ ስጥቓ ዓወታይ ትመፅሕና
0: ብዓብዩ ርእሰ ምኻል ከም ኣተሓሳስባ ናብ ባህሊ ክቕየር ባይታን ጺፉ። እዚ ድማ ብውፅኢት ናይቲ ሓፋሽ ይንቃሕ ይወደብ ይዕጠቕ ናብ ዝብል ሰፊሕ ሃገራዊ ፕሮግራም ተሰጋጊሩ። ስለ ዝኾነ ድማ እቲ ቓልሲ ናይ ህዝቢ ብህዝቢ ንህዝቢ ካብ ምዃን ሓያል ምትእሳር ክፈጥር ክኢሉ፣ ነቲ ውድብ ድማ ኣብ ሓፂር ናይ ቃልሲ ተመክሮታቱ በተሓሳስባን ሰራጽነቱን ብዂሎንትንኡ ክዓቢ ዓብዪ ኣስተዋጽኦ ገይሩ።
3: ህዝባዊ ግንባር ከም ውድብ በቲ ዝነበሮ ወይ ከዓ ዝኣምነሉ እስትራቴጂ ኣብቲ ሓራ መሬት ዝርከብ ህዝቢ ኤርትራ ሓፋሽ ይንቃሕ ይወደብ ይተዓጠቕ ካብ ዝብል ጭርሖ ተበጊሱ ህዝቢ ኤርትራ ንቕሓቱ ክብ ኣቢሉ ተሳታፍኡ ወይ ከዓ ንኣስተዋፅኡ ኣብቲ ሰውራ ከም ዝዓቢ ኣብ ምግባር ሓያል ተራ ተፃዊት እዩ።
1: ትቐንዲ ስራሕ ኣብዚ ዝነበረ ንሜዳ ካብ ሱዳን ዝርከብ ናይ እኽሊ ይኹን ነዳዲ ይኹን ሰብ ይኹን ናይ ምምልላስ እዩ ነይሩ። ብፍላይ ኣብ ግዜ ክረምቲ ከዓ እዚ ናይ ፖከር ወይ ኮርባራካ ዝበሃል ሩባ ስለ ዝዓፅዋ ኣብ መንጎና ናብ መንጎ ሱዳን ናይዓፅ ስለ ዝነበረ ብዓጊግ ናይ ሱዳን ተጠውዩ ብኡ ንሜዳ ዝኣቱ ዝነበረ ሎጂስቲካዊ መዳያት ኣብዚ ብዙሕ ተራ ይፃወታ ነረን ማለት እዩ።

0: እቲ ኣብ ርእሰ ምኽኣል ዝተመርኮሰ እስትራቴጂ ህዝባዊ ግንባር ብዝተናውሐ ህዝባዊ ኩናት ናብ ዝለዕለ ደረጃ ክበፅሕ ዝኽኣሎ መሪሕነትን ኣብ ኩሉ መዳይ ብዝተኸተሎ ኣገባብ እዩ ነይሩ። እቲ ሓሳብ ኣብ ግብሪ ንምትርጓም ቀሊል ዘይኮነ ዋጋታት እዩ ከፊ ኢሉ ማዕረ ማዕረቲ ሓራ ዘውፅኦ ዝነበረ መሬትን ህዝብን ኣብ ኣወዳድብኡ እውን ሓያለ ኣተሓሳስባን ናይ ስራሕ ዝተፈላለየ ትካላት ውድብ ክፈጥር ክኢሉ እተን ህዝባዊ ግንባር ዝተኸለን ትካላት ብግዜ ዝዓብያን ዝምዕብላን ሓያል ስረት ህንፃ ከም ዘለዎን ኮይነን ስለ ዝተነጥቃ ኣብቲ ውድብ ብመጠን ዕብየተን ኣስተዋፅኦ ክፈጥራ ክኢለን
1: ኮሚስዮን መጓዓዝያ ሓደ ካብቲ ዕማማቱ ማለት እዩ ምስቲ ስትራቴጂካዊ ወተሃደራዊ ተበግሶ ብኡ ከዓ ኮሚስዮን መጓዓዝያ ነቲ ስራሓቱ ሰሪዑ ተበግሾ ማለት እዩ።

0: ደቂ ንስ ዝነበራ ኣነስ ዝኸፍት ኮሉ መገዲ ቅድሚ ጓል ሓጂ ድሕሪ ካልኦት እቲ መገዲ ስሩዕ ኮይኑ ደቂ ንስ ብብዝሒ ክወፃ ጀሚረን ማለት እዩ። ኣብ ተዕሊም ተዓሊምና ኣብ ቢልቓት ማለት እዩ 76 ድሕሪኡ ኣብ 23 ይውዛዕ ብርጌ 23 ይውዛዕ ተወዚዐ ኣብኡ ሓንቲ ጅግና ፅንፅርሐኒ ኤልሳ ሹማ ኣስቴር ብዙሕ ደቂ ንስሽዑ ይነበረን እታ ኤልሳ ካብኣ ዝወረስኮ እንተሎ ጅግንነት እዩ።
1: ሓንቲ 177 ኣብ ታሪክ ሰውራ ኤርትራ ኣገዳሲ ምዕራፍ ዝሕዝን ምዝና ዘይብሉ ወተሃደራውን ፖለቲካውን ዓወታት ስለ ዝተረኽበሉ ዓመት እዩ። እቲ ኣብ ቀዳማይ ውድባዊ ጉባኤ ሰብን መሬትን በብቕሩብ ሓራናይ ምግባር ውጥናት ንትግባረ ኣምሪሑ ብዘይካ ኣዝየን ውሕዳት ከተማታትን ሓውሲ ከተማታትን ኤርትራ ዳርጋ ኩለን ጭራ ሓርነት ክርእያ በቂዐን እየን። ኣብቲ ዋንቲ ኣብ ዓበት ከረን ደቂ ምሓረ ሰገነይቲ ድግሳ ደጎሊ ጊንዳዕ ነፋሲት ማይ ሓባርን ካልኦትን ሓራ ብምውፃእ ማለት ወተሃደራዊ ስርዓት ኢትዮጵያ ኣብ 5 ከተማታት ጥራይ ተሓፂሩ ከም ዝተረፍን ኣብ ፍጹም ማሕንቕቲ ከም ዝኣቱ ገበሮ
2: እዚ ተንቀሳቀሲ ኩናት እዩ ዝፈልጥ ነይሩ ህዝባዊ ግንባር ካብ ቦታ ናብ ቦታ ከይዱ መጥቃዕታት እናገበረ ካብ ብዙሕ ቦታታትና ፀጊሩ ነይሩ መወዳእታ ግን ሓያል ምትእታው ናይ ሕብረሰብ ስለዝመፀ ኣብ ኢትዮጵያ ዝመፀ ሓድሽ ወተሃደራዊ ስርዓት ከዓ ናቱ ሕልምታት ድረት ስለ ዘይነበሮ ማለት ኣብ እስትራቴጂ ክተሓስብ ከለካ ኩሉ ሳዕ ድሩት ዝኾነ እስትራቴጂ ኣሎ ምጡን ሓይሊ ጌርካ ትደልየካ ጥራሕ ትረክበሉ መጠን ዘይብሉ እስትራቴጂ ከ ኣሎ።
1: እቲ ማዕበላዊ ዓወት ነቲ ኣብ ሜዳ ኤርትራ ዝነበረ ኩነታት ፍጹም መልክዑ ከም ዝቕይር እዩ ገይርዎ።
3: ህዝባዊ ግንባር ሲ መምህር እዩ። ህዝባዊ ግንባር መምህር ናይ ምሁራት ዘይኮነስ መምህር ናይ ዘይተማሃሩ እዩ። ምክንያቱ ነቲ ዘይተማሃረ እውን ብየናይ ደረጃ ደረጅኡ ሓፍ ኣቢሉ ናብቲ ዝድለ ንሱ በፅሕዎ ዘሎ እቲ ህዝባዊ ግንባር በፅሕዎ ዘሎ ከብፅሕ ይፅዕርን ይሰርሕን ስለ ዝነበረ ነፍሲ ወከፍ ሰብ ወይ ድማ ነፍሲ ወከፍ ተጋዳላይ ነቲ ድልያታት ናይቲ ህዝብን ናይቲ ግንባርን ኣማሊእ የኸይድ ነይሩ።
4: ጥንስቲ እየ ነረ እቲ ጥንስተይ ብጣዕሚ እንዳዕጎርጎርኩ እንዳኣበኽቦም ዳርጋ ካብዛ ዝነገርኩ ካይፍለን እዩ ማይ ዝበሃል ከይሰትዮ ካብ ናይ ፀላ ኢሎምና ገላ ኣነስ እንታይ ክስዋእ ኣለኒ እምበር ጥንሲ ሒዝካ ንደጀ እንዳክመለስ የለስ ነቲ ናይ ኣምሓሩ ማይ ሶ ኢለ ግልሎ ባቃዘ ዝረኸብኮ ሕጂ ኣነ ኣብቲ ናይ መወዳእታት ዝሓሽኩ ኮይነ ኣብቲ ፅምኢ ማለት እዩ ናሕራይ ነቲዮም ብፆተይ ከዓ ካብተን ናይ ኣምሓሩ ወሲድ እዮ ንዓይ እኳ ዘይቀተለኒ ኢለ ሒዘ ከይደ ማለት እዩ ዳሕራይ ኩሎም ረፊ ኢሎም ወጥቁ ብክልተ ሰብ ጥራሕ ትባዕ ትተሓዝ ኩሎም ወዲቖም ክልቦ ዝሰሎ

0: ስለ ዝበዝሐ ካብ ኣትኪሉ ምቁዋም ደገፍን ዘራይን ከናዲ ተራእዩ። በዚ ድማ እዩ ንምዕባለ 1977 ዝገትእ ወታደራዊ ምትእትታው ሓያላን ሃገራት ኣብ ምድሪ ኤርትራ እግሪ ዘንበረ። ብኡንቡ ኣብ ዓመተ 1978 ኣብ ሚዛን ሓይሊ ምቅያራት ተፈጢሩ። እቲ ካብ ጫፍ ዓወት ዝመለሰ ኩነታት ዞባውን ኣህጉራውን ጉዳይ ብቐዳምነት ይጥቀስ። እቲ ንንጉሳዊ ስርዓት ሃይለ ስላሴ ካብ ስልጣኑ ኣልዩ ብወታደራዊ ስርዓት ኣብ ኢትዮጵያ ኮፍ ዝበለ ሓይሊ ነቲ ኣቐዲሙ ዝፀንሐ ዝምድናን ሽርክነትን ምስዝተፈላለየ ሃገራት ብፍላይ ድማ ምስ ኣሜሪካ ዝነበሮ ኪዳን ኣንፈቱ ብምጥምዛዝ ናብ ሕብረት ሶቪየት ኣቕንዖ። ኣብ ኩሉ መዳያት ብሓፈሻ ኣብ ዘመናዊ ወታደራዊ ፅዋር ድማ ብፍላይ ገዚፍ ደገፍ ክረክብ ክኢሉ። ዘይካዚ እቲ ኣብ ማእከል ኢትዮጵያ ብፍላይ ከዓ ኣብ ሶማል ከባቢ ኦጋዴን ዝነበረ ኩነታት ስለ ዝተወድአ ሙሉእ ሓይሉን ዓቕሙን ናብ ኤርትራ ኣግዒዝዎ።
1: እዚ ኣብ ኦጋዴን ዝተረኸበ ዓወት ኣብ ሰሜን ኢትዮጵያዊ ክድገም ክኽእል ኣለዎ ካብ ዝብል መበገሲ፣ ሰሜን ማለት ከዓ ኣብ ኤርትራ ማለት እዩ፣ ኩሉ እቲ ገዘፍቲ ኣፅዋር እዚ ሰራዊት ብምሉእ ናብ ኤርትራ ይከጓዱ ተጀሚሩ። ገዚፍ ሰራዊት ገዚፍ ኣፅዋር ምስ መፀ ምስቲ ኣብ ውሽጢ ኤርትራ ዝነበረ ዓቕሚ ደሜርካ ክትሪኦን ከለኻ ኣዝዩ ገጅፍ እዩ
2: ሙቹእ። ስለ ዘይኮነ ዘለዉ ናቱ ሜካታት ኩኑ ኣጋር ሰራዊት ካብ ኦጋዴን ኣምፅ እዩ ነቲ ጎልጎል ባርካ ብዘይውግእ ምስ ሓለፎ ህዝባዊ ግንባር ሃስያያ ወይ ከዓ ኣድሚዐያ ዝብል ዝኾነ ሓሳባት ወሲዱ
3: ተመክሮና ኹን ኣብ ሰራዊት ኤርትራ ዝባ ሰራዊት ዝነበረ ባህሊ ድማ ንእምነት ሚእቲ የተ ነይሩ ሓንቲ ሓይሊ ሲ ኣብቲ ስሳ ምስ በፅሐት ነቲ ናይ ሚእቲ ሰብ ሕማም ትሽፍኖ። እዚ ኣብ ዝኾነ ካልእ ሰራዊት ኣይትረኽቦን ኢኻ። ጎዲለ ምሰለ ጎዲለ እዩ ፀብፃቡ ሕሊፉ ንሰራሒት ክኸይድ ከሎ በቲ ዝነበሮ ቁፅሪ ኸይድ ተሰለጦ ፅቡቅ ተደይሰለጦ ንድሕሪ ጎዲሉ ግን ጎዲለ እዩ ክውሰኸ እዩ ዘለዎ። ንሕና ግን ብኣንፃር እዩ እቲ ንሕና ናይ ባህሊ ናይ ውግእ
0: ህዝባዊ ግንባር ነቲ ናይ ሓፋሽ ሰውራዊ ማዕበል ብኸምቲ ካብ ሳሕል ተበጊሱ ደገ ስመራ ርእሰ ከተማ ኤርትራ በፂሕዎ ዝነበረ ክቕፅል ከም ዘይክእል ኣርጊጹ እዩ ገምጊምዎ። ሚዛን ሓይሊ ንግዜኡ ኣብ ወታደራዊ ስርዓት ኢትዮጵያ ምቕያሩ ንኣባላቱ ኣፍለጠ። ሰውራዊ መሪ ህዝባዊ ግንባር ኣብቲ ዝተፈጥረ ሓድሽ ኩነታት ንቐጻልነትን ናይ መወዳእታ ዓወትን ፍትሓዊ ቃልሲ ህዝቢ ኤርትራ ውሕስነት ንምሃብ ቅኑዕ ሜላ ናይ እስትራቴጂካዊ ምዝላቕ ሓንሲሱ። ነቲ መደብ እውን ብርግኣትን ብፅፈትን ኣብ ግብሪ ተርጊምዎ። ምዝላቕ እውን ናይ ገዛ ርእሱ ተመክሮ ዝነበሮ ብምሳሌ ዝተፈፀመ መድረኽ እዩ ነይሩ።
1: ከምቲ ዝኣመሰለ ገዚፍ ዓቕሚ ኣብቲ ዝነበርናዮ ቀዋሚ መከላኸሊ መስመር ኮይንና ክንምክቶ ንኽእል ዶ ኣይንኽእልን ዓብ ሕቶ እዩ። የዋፅእ ዲኸ ዓብ ሕቶ እዩ። ክትምክቶ ከምደይ ትኽእልካ ንስ ግብራዊ ክኸውን ከምደይ ክእልካ ርዱእ ነገር እዩ። ስለዚ ህዝባዊ ግንባር ከም ውድብ ነዚ ኢቫሉዌት ወይ ከዓ ነዚስ ክግምግም ክኽእል ኣለዎ። ግምግምዎ ከዓ ንከምዚ ዝኣመሰለ ገዚፍ ኣፅዋር ዝዓጠቐ ገዚፍ ሰራዊት ኣብ ሓደ ቀዋሚ ድፋዕ ኮንካ ኣብ ከባቢ ናይ ባዕለ ኣስመራ ካልእ ከባቢታትን ህዝባዊ ሰራዊት ሓድነት ኤርትራ ተደኪኑሉ ዝነበረ ክንምክት ንኽእል ዶ ኣይንኽእልን? እቲ መልሲ ኣይንኽእልን እዩ። ስለዚ እንታይ ደኣ ክግበር ኣለዎ ተባሂሉ ንፀላኢ ኣብቲ ዝጥዕም ቦታን ግዜን በብንእሽተይ እንዳተረባረብና ነቲ ዓቕሚ እንዳጉደልና ክንከይድ ዝደዋፅእ ተባሂሉ እስትራቴጂያዊ ምዝላቕ ክግበር ኣለዎ ዝብል መደምደምታ በፅ
0: እስትራቴጂካዊ ምዝላቕ ህዝባዊ ግንባር ናብቲ ናይ መወዳእታ መቃለሲ ክኾኖ ዝመረፆ ሳሕል ከምርሕን ከሎ እቲ ቦታ ብኩለንትንኡ ብልጫ ነበሮ። እሙን ድፋዕ ብመሓዝ ድማ ነቲ ካብ ጋሻ ውሕጅን ብተደጋገምን ዝመፆ ዝነበረ መጥቃዕትታት ክምክት ኣትኪሉ ደው ዝበለ። እቲ ምክልኻል ልኡም ኣይነበረ። ኣብ ውሽጢ እቲ ዘይዕርፍ ወራር ንቕሓት ውልቀ ተጋዳላይ ናብ ዝለዓለ ጫፍ ሰብኣዊ ክብሪ ክድይብ ክኢሉ ኣብ ሰራዊት ድማ ብፍላይ ዝሃነፁ ሃገራዊ ኣእምሮ መስተንክራዊ ክበሃል ዝከኣል ስርሓት ተዓሚሙ ኣብቲ ኣኻውሕ ሓፂናዊ ዕርዲ ብምፍጣር ክቃለስ ተረእዩ ብሓደ ጭርሖ ድማ ቃልሱ ኣካይዱ ብርሃፅና ደምና ንዕቅብ በዚ እምነትን መትከልን ህዝባዊ ሰራዊት ካብ ምክልኻል ናብ ፀረ መጥካዕቲ ክሰጋገር ብምኽኣሉ ነቲ ኩነታት ናብ ረብሑ ክቕይሮ ኣይተጸገመን እቲ ወተሃድራዊ ኩነታት እውን ካልእ ረቂቕ ሓይሊ ብምህናፅ ነቲ ብጸብለልታ ፅዋር ብግዝፊ ሰራዊት ብዝተዓጻጸፈ ሚእታዊት ዝዕብልሎ ዝነበረ ስርዓት ነቲ ንፍትሓዊ ቃልሲ ህዝቢ ኤርትራ ክጭፍልቕ ዝመጸን ብሓያላን ሃገራት ዝተደገፈ ሓይሊ ኣብቲ ጽኑዑን ዘይዕጸፍን ዋልትኡ ብምዃን ተኣምራታዊ ጅግነት ክንጽባረቕ ክኢሉ
3: ኣብ ጎበደንደን ክንግንባር ንኣፋ ክንራባረብ ከለና ሰ እንታይ ኣሎ መሳርሒ ብጀካ ታፍራዛ እታ ድፋዕ ድፋዕ ንምሳይል ንኹሉ መዳፍዕ ንኹሉ ቡንባታት ናይ ነፈርቲ የምክን ምዃኑ ከምክን ከም ዝኽእል ጌርና ስለ ዝሰራሕንያ ኢና ድሕነት ተፈጢሩ
4: ክምሃርን ክሕዝና ክኢልዎ ብዙሕ ኣፅዋር ናይ ፀላእዊ ክሰልባ ክኢልዎ ብዙሓት ሓደሽቲ መንእስያት ናብ ጎኒ ህዝባዊ ግንባር ክስለፉ ካብ ግዜኦም ዝለቐ ትሒዝካ ኣኽኢሉ ማለት እዩ

0: ሳሕል ኣብ ስትራቴጂካዊ ምዝላቕ ኣብ መስርሕ ምክልኻልን ምርብራብን ወሳን ቦታ ይሒዙ። ኣብ ውሽጢ ሓደ ዓመት ኣብ 1979 ጥራይ 3 ዓበይትን ወረራት ብፅንዓት ሕሊፉ ህዝባዊ ግንባር ኣብቲ ዓመት እቲ ካብ ምክልኻል ወፂኡ ናብ ፀረ መጥቃዕቲ ተሰጋጊሩ። ኣብቲ እዋንቲ ድማ ብተበግሶ ብዝወሰዶ መጥቃዕቲ በተሓሳስባ ንጸላኢ ብብረቱ ብጥይቱ ኣብ ጉልበት ተተኮስትን ኣፅዋርን ርኡይ ምዕባለ ረኺቡ። እቲ ምዕባለ ግን ካብ ናይ ምፅማምን ምኽኣልን ሓይሊ ተፈጢሩ።
1: ህዝባዊ ግንባር ከም ህዝባዊ ግንባር ክጥሙተን ንድሕር ኮንካ ሓቂ እዩ ከባዶ ኢና ናብዚ ደረጃ ዝበፂሕና ክንወፅእ ከሎና ሲ ፖለቲካ ፈሊጥና ኣይኮናን ወፂና የብልኮም ውልቀ ስምዒት ሃገራዊ ስምዒት ክኸስከሶ ተምሃሮ ከሎ ካብ ሸብሮት ይጅመር ካብኡ ከዓ ደቂ ገዛውትና ወፂኦም ደቂ ክስቶ ከይዶም ኣዕርክትና ከይዶም ንኽድ ንኽድ እዚ መበገሲ እዩ እንደ እቲ ካልእ ሰብ ኣንቢቡ ፈሊጡ ከይደ እየ ድብል ተልዩ

0: ኣብቲ ናይ 10 ዓመታት ምርብራብን ምክልኻልን ህዝባዊ ግንባር ብዘይካ እቲ ወተሃደራዊ ዓቕሙ ኣብ ካልእ ትካላት እውን ሓያል ተመክሮ ደሊቡ ንምዕባል ዓቕሚ ሰብ ብዝለዓለ ክሰርሓሉ ተረኣዩ ብዓብዩ ሓያል ባህሊ ቃልሲ ክፈጥርን እቲ ኣብ ውሽጢ ህዝቢ ዝተፈጥረ ሓያል ውዳበ ናብ ዝለዓለ ጫፍ ከብፅሖ ክኢሉ እቲ ውድብ እውን ዝተፈላለየ ኣሃዱታትን ትካላትን ብምፍጣር ርእሱ ናብ ዝኽእለሉ ደረጃታት ተሰጋጊሩ
1: 78 ኣቢሉ ካብ ዓደን ንሱዳን ስዋኪን ዝበሃል ቦታ ወይ ወደብ ኣብኡ መፅኦም ነተን ዝነበራ ንብረት ሒዞም ኣብዚ ቦታ ዝመፅኦም ማለት እዩ ኣብዚ ሕጂ ምስቲ ተደላይነትን ተጠላብነትን ናይቲ ባሕርያ ክሕይል ስለ ዝተደልየ ካብ ሜዳ ኣባላት ተሓዊሶሞም ማለት እዩ ሕጂ ኣብዚ ምስተሓወሱ እቲ ሓይሊ እንዳ ሓየለ እንዳ ዓበየ መፅኡ ማለት እዩ

መሪሕነት ህዝባዊ ግንባር ካብ ዝፈጠሮን ዘማዕበሎን ሓቅታት ምውናን ረቂቕ ሓይሊ እዩ። ብሉፃት ክብርታት ሰውራ ንኤርትራ ባህሊ ማእከል ዝገበረን ንወተሃድራዊ ስነፍልጠት ብግብራዊ ተመክሮ ናብ ፍሉይ መልክዕ ቀየሮ። ነፍሶ ከፍ ተጋዳላይ ርእሱ ምኽኣል ብኣውራ ይጥቀስ። ብመምርሕታትን ትእዛዝን ዝኸይድ ሓያል ዲስፕሊን ዝውንን ሰራዊት ፈጢሩ። ጥምረት ውህደትን ሓድነትን እቶም ከም ብዙሑን ሓደን ነቲ ዓቕሚ ተራቢሑን በዚሑን ከ

0: እቲ ውድብ ዝኾነ ነገር ንጥፈታት ከካየድ ተዳ ኮይኑ ኩናት ከካየድ ተኮይኑ ኣብ ካልእ ኩነታት እቲ ዘድሊ ስንቂ እቲ ዘድሊ ቦምባታት ነዳዲ ካልእ ሎጂስቲክ ብሓፈሽኡ ነቲ ሰራዊት ዘድልዮ ካብ ዝደቐቐ ጀሚርካ ካብታ ንሬድዮ ባተርያ ከይተረፈት እንተ ዘይተቐሪቡሉ ዝኾነ ነገር ንጥፈት ክኸይድ ኣይክእልኒ። በዚ መሰረት ክትሪኦ ከለኻ መጓዓዝያ መትኒ ናይቲ ውድብ እዩ ነይሩ እንተልካ ምግናን ኣይኮነን ሓቂ እዩ።
1: ዓቕሚ ናይቲ ሓይሊ ባሕርናሲ ብኩሉ እዩ፣ ብባሕሪ ብመሬት እዩ። በታ ሓደ ተኳሳዩ በታ ሓደ ሙሉእ ለይቲ ክሰርሕ ክስከምን ክራግፍን ኣፅዋር ይኹን ስንቂ ይኹን ኮታስ ዕርፍትስ ኣይነበሮን እየ ዝብለ ሕጂ ብዙ ቁጠባዊ ሂወት ዘልካዮ ከዓኒ ልዑል ተራ ተፃዊቱ እዩ ይኽብልኣ
2: እቲ ዝተውሃለለ ዓቕሚ መጥካዕቲ ብምስግጋር ቅድም ግንባር ሰሜናዊ ምብራቕ ሳሕል ኣስዒቡ ግንባር ኣፍ ዓበት ብዓብዩ ብስርሒት ፈንቅል ንወደባዊት ምፅውዕን ምብራቃዊ ጎላጉሉን ሓራ ድሕሪ ምግባር እቲ ዓወት ኣብ ርጉፅ መድረኽ ከም ዝበዝሐ ኣረጋጊፁ።
3: ኣብ ግንባር ናይ ክረን ብኦቢሉ ክሳዕ ጠጋማይ ሸናኽ እናመጠጥካ ናይ ምኻድ በረኽ ቦታታት ሒትካ ነቲ ግንባር ክፍተ ፈርተሉ ዝኽእል እዚ ዘይተባህለ ፈተናታት ምርብረባት ተኻይዱ።
2: እቲ ብስርሒት ፈንቅል ዝተረኽበ ዓወት ምስ ምኽታም ዝሑል ኩናት ዝተገጣጠመ ኣገዳሲ ምዕራፍ ዝሕዝ ብምዃኑ በቲ ሓደ ሸነኽ ወተሃደራዊ ስርዓት ኢትዮጵያ ንምፅዋዕ ንምምላስ ዘካየዶ ተደጋጋሚ ፈተነ ድማ በቲ ካልእ ናይ ገዛ ርእሱ ፍሉይ ምዕራፍ ይሕዝ።
4: እዚ ሶቤታውያን ማሪኽና ኣለና ሩስያ ዝሃበቶም ኣፅዋር እልብ ዘይብሉን ኣዝናይ ተፅዋር ምስፈለጡ ሓገዝ ምስ ሓሰተቦም ደርጊ ብዚ ቕድሚ ዝሃበናኩም ዘተዓወትኩም ብሕጂ ክትዕወ ይትኽእልኹም ኢልዎም
2: ናይ መወዳእታ መድረኽ ዕምሪ መግዛእትን ዛዛሚ ኩናትን እምበኣር ኣብ ከምዚ ዝኣመሰለ ሃዋህዩ ተፈጺሙ ሙሉእ ስእሊ ምእንቲ ክህሉ ድሕሪ ሓርነት ምፅዋዕ ጫፊኡ መበገሲ ዛዛሚ ኩናት ክስምዕ ይከኣል።

0: ሰውሩ ኤርትራ ሲ በዓሉን ርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስላ ክፍለ ዘበን እዩ።
1: ዓወት ናይ ናትነት ብቐሊሉ ዝመጠ ኣይኮነን።
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣራእያ ብህዝባ ምባል ማለት እዩ።
3: ህዝቢ ሲ ጠበንጃ ዝኣሓደረ ወታደር እዩ።
4: ስንቁ ንህዝቢ መፀ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ድሓን ዝኾነ ቦታታት ብህዝቢ ሓመድ ኣዳ መለብስ
5: ተራ ናይ ህዝቢ ክትገልፆ ኹማን ከቢድ እዩ። ኣቃላት ሓፅረካ እዩ።
6: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮይ ተሰሊፉ መስዋዕትነት ኮ እዩ።
7: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
8: ነዚ ከዓ ንስኻ ነቶም ደንደህ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ይወፅሐም ኳ ንስኻ ከዓ ነፍኦም ከምኡ እዳብዛ
9: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዩ። እዚ ከዓ እቲ ቀንዲ ካብኡ ተዝኽእለ ማለት እዩ።

ኣሜሪካ ኩሩዕ ላዕለ ፕትሮል ሩስያ ተናዙላት ቅሬቶ ግልዮም ሴት ድሉ ይለዓላ ኣኽባር ቀበት ዓድ ወኻርጅ ይብለን ኣተመምለትሊ በርናምጅ ዋልተግልግባእቶም ሴት ኬሮበርከቢኡ ብል

ፅንዓትና ዋሕስና እንዳበልና ርሑስ በዓልና ፅነት ይግበረልና ንብል ካብዚ ካብ መሰናዶ መደዋልታ ናብ ፈለማይ ተሰሪዑ ዘሎ መደብና ምስ እንሰግር ግምጃ ስእልታት ገድሊ ክሳብና ፅነት ከመይ ይመስል ንምንፅብራቕ ምስ ሰኣልቲ ገድሊ ዝግበርናየ ቁንጫ ልዕላሊ ክኸውን ደጊምና ምክታልኩም ብኸውን ንዕድም።

0: በብእዋኑ እንተስ ንንፅል ፍጻመታት እንተስ ንሰንሰለት ታሪክ ቃልሲ ህዝቢ ኤርትራ ንናፅነት ክገልፁ ዝፍትኑ ሓያሎ መጻሕፍቲ ተዘርጊሖም እዮም። በቲ ካልእ ሸነኽ ድማ ሰብ ካሜራ ገድሊ ኣብ ኣሰር ኣሰር ፍጻመታት እናጐየዩ ዝወስድዎ ቕላዓት ክሳብ ዕለተ ናፅነት ብኣዒንቲ ዝርአ ዛንታ እናፀሓፉ እዮም መጺኦም። ሰውራይ ኤርትራ ካብ መባእታ ገድሊት ሒዙ ብዓቕሙን ኣብ ዝተረኽበ ዕድልን ምስልታት ከትርፍ ምኽኣሉ ኣብዚ ሕጂ እዋን ህይወት ዘለዎ መወከሲ ኣትሪፉሎ።
1: ኣብ 978 ሜዳ ምስ ወረድኩ ኣብ ብርጌድ 44 ሳልሰይቲ ወጠሎኒ ኮይነ ከም ኣጋር ተዋጋ ሰራዊት ኣብኡ ነይረ ማለት እዩ። ድሕሪ ምዝላ ናይ ደባይ ኣሃዱ ፀኒሕና ናብ ግንባር ሰሜናዊ ምብራቅ ሳሕል ምስ መፃና ድሕሪ ተበጉሶ ናይ ግንባር ሰሜናዊ ምብራቅ ሳሕል ናይ ሓይሊ ኦፕሬተር ናይ ሓይሊ ወዳገትን ወዲ ዝራ ኣብኣ ከም ኦፕሬተር ንውሱን እዋናት ፀኒሐ ኣብ 980 ምስ ምቋም ናይ ብርጌዳት ዜና ካብ ኦፕሬተር ተሳ

0: ሂበ ናብ ዓራቅ ከይደ መባእታ ናይ ሪፖርታጅ ምፅሓፍን ካሜራ እንተማሂረ ካብ ሽዑን እኒው ካሜራ ተላልየስ ናይቲ ብርጌዳት ንፅፈታት ክስእል ጀሚረ ብ1980 ማለት እዩ። በዚኣ ናብ ዜና ብርጌድ መፅ
1: ኣነ መጀመርታ ኦፕሬተር እየ ነረ። እቲ ዝበዝሐ ግዜ ኣብ እንዳ ዜና ከም ኦፕሬተር ኮይነ ዝሰርሕ ነረ። ዳሓራይ ኣብ 80 ዳርጋ ኣባል ኮይነ ዝጀመርኩሉ መጀመርታ ምስኣል ዝጀመርኩሉ ኣብ ፌስቲቫል ናይ ኣብ ሜዳ ዝተካየደ ፌስቲቫል ነይሩ ኣብ ቤት ምሶራ ነይሩ እጂ ኣብኡ ከም ቴልሜደን ሰዓላይ ኮይደ ጀሚሮ ማለት እዩ። መጀመርታ ኣብ ጉባኤ ፎርሚ ክስእል ነይረ ማለት እዩ። እቲ መጀመርታ ሰዓላይ ዝኮን 87 ማለት እዩ። ዳሓራይ ፌስቲቫል ኣብ ክስታይም ዝተካየደ ከዓ ከም ቴልሜደን ሰዓላይ ኮይነ ናይቶም ተዓዘብቲ ስእልታት ዝስእል ነረ ካብ ሽዑ ኒወ ሰዓላይ ኮይኑ
2: ኣብዚ ሃገር ወረቐት ሂቦምና ተጋደልቲ ንብሓርባራ ወሪድና ብሓርባራ ወሪድና ተዓሊምና ከም ዝበልኩኹም ማለት ኣብቲ ኦርኒክ ካሜራማ ማለት ሳእላይ ምዃነ ስለዝነበረ ንዓይኒ በይነ ይሽዑ ኣብ ውሽጢ 3 8 ተንተዓሊም ንበይነይ 7 ፍሬም ሽዑ ጀነራል 7 ፍሬም ወረቐት ሂብኒ እዚኣ ሕዝካያ ሳቡር ትኸይድ ሳቡር መፅ ናብ ጀነራል ሎሚ ኣስመሮም ገረዝ ገር ሽዑ መሪሕነት 7 ሓደ እዩ እያ ትበሃል ነራ ኣባል መሪሕነት እዩ ን ሂበየታ ወረቐት ማለት እዩ ድሓር ሳኣላይ ደኻ ኢልኒ በይነ ተመዲበይ ሽዑ ኣጋጣሚ እወ ኢለ እንታ ስእሊ ኣቑሑት መደለና ነርና እንታይ ዓይነት እሞ ፊልምታት ቀመማት ገለ መደለና ነርና ገለ ኢልኒ ቀመምን ፊልምን ፊልምን ሓደ 10 ኮና ገለ ኣለዋን ቀመም ግን ብዝሕለኒ ኢሉ እዮ ኣነ እንታ ስእሊ ነራት እኒያ ኣለኒ ኢሉ ኣለካ ሞ እምበኣር ኣብ ወከዛ ሃገር ኮንካ ሰብ ልኢካ ተውፅእን ትኽእል ዶ እዩ ወ ሓወ ኣሎ ኢሉ ሓወ ኣሎ ብኡ ገይረ ከውፅእ ንኽእል ኢሉ ከዓም ተባሃል ኳ ወረቐት ሂብኒ ማለት መንቃሳቐሲ እዩ ዓድና ዝቕሰብ እዩ መንጎ እዛ ሃገር ተቕሰብወኪን እያ ትርከብ ኣብኡ ኮፍ ኢለ ዝኾነ ሰብ ተለኣኩ ምስለጠሚኒ ዘሎ ፍሓሊፈ ዓብዓ ወይ ሰዲደ እዩ ማለት እዩ እሱ ናይ ሰለጦን ሓራነ እንታይ ገይረ በቲ ከዓ ግዜ ወስድ ኣለኹ እንታይ ክብሉን እዮም ግዜ ሓልፍ ኣሎ ኢለ በዕለ ያ ሰብ ካብ ስመራ ብበዝሒ ወፂኡ ነሩ ሃዲሙ ነበረ ይምለስ ነሩ ሽዑ ኖርማል ተማሃራየ ትመስል ምስኦም ኣት ኩማንድስ ነሮም ኣብዚ ጦርም ኩማንድስ ኣብዚ ናይ ከረን ብሎኮ ንእሽተይ ከምዚኣ ናይ ጨርቂ ዛ ክሳተይ ተማሃራያ ትመስል ሰኣኒ ዶጅ ገይረ ኣት ኩለን ብምሸት ብካንሸሎ ኣለዎ ውሽጢ እቲ እንዳሰብ ውሽጢ ኣቲኻ ኩለን ጓሕጉሒን ኣውፅኢና ሕጂ ኢሉ ሽዑ ዜና ክቆም ነይሩ በላብ ዜና ተመዲብካ ኣለኻ ኢሉ ንሽዑ ናብኡ ፀኒሖምኒ እንዳ ዜና ኣብኣ ተመዲበ ካብኡ ናይ ፀናሓና ንባቑስ ዝበሃል ናይ መንሳዕ ቦታ ኣሎ ኣብ ባቑስ ቀዋሚ እንዳ ዜና ቆምና ንብለካ
0: እታ ናይ መጀመርታ ስእለይ ሽዑ ኣብታ ናይ 1980 ፀላኢ ብሸነኽ ኣስቃቕን ቀላን ዝበሃል ቦታታት ብኡ ሓደ ሻልቃ ዝኸውን ተንቀሳቂሱ ነይሩ ናይ መጀመርታ ኩናት እቲ ተዛማደይ ወላ ሓንቲ ታሽሙስ ኣይገብረካ ናይ መጀመርታ ኩናት ዝሰኣል ኩላ ግን ሽዑ እያ ኣብ 1980 ምስታ ሃታ ሃታ ሩዝ ተማሊኦም ኖርወይ ነይርዎም ብራሾታት ማይ ነይርዎ ድስቲ ግን ኣይነበረቶም ብድሕሪኡ ፀላኢ እንዳተኸታተሉ ማይ ኣምፅኦም ካብ ታሕቲ እቲ ቦታ ከመፃብዒዶም እዮም ዝፈልጡ ማይ ዝነበረታ ቦታ ስለዝፈለጡ

0: እቲ ብራሸናቶም ኣብ ሬንኮት ገልቢጦሞ እቲ ብራሻ ሒዞም ከይዶም ማይ ኣምፅኦም ሩዝ ኣብሲሎም ሻሓንስ እዩ ሻሓኒ ምስሳኣኒ ነዛ እምኒ ሕፅብ ሕፅብ ኣቢሎም ሩዝ ገልቢጦም ክበልዖ ከለዉ ናይ መጀመርታ ኩናትን እታ ዝፈትዋ ናይ መጀመርታ ስእልን ኣብዛ ህሞት እዚኣ ረኪበ እያ።
1: ካብዛ ስራሕ እዚኣ ናይ ሰሎሙን ሓንቲ ምልተ ኤግዚቢሽን ኣዳልየ ነይረ ኣብዚ መምሕዳር ከተማ ነይራ 80 ስእልታት እየን ተጋዳላይስ እዚኣ በሊዓታ ኣብኣ 8 ሰብ እዮም ዘለዉ ቆፂር እዮም ኣጋጣሚ እዞም 8 ሰብ እዚኣ ተናብኣ ዘለዋ ተሲሰን ዘለዋ እየን ክበልዑ ነዚአን እንዳበልዑ ምድረ በዳ ስምጥቑ ነዚአን እንዳበልዑ ጎቦታት ድዩ ነዚአን እንዳበልዑ ኣኻዊሕ ፍንቅሉ ከናለታት ክቁዕት ውዕሉ ነዚአን እንዳበልዑ ይውግቡ ደሞም ከዓ ከይዳዎ
2: ካብ ሓይልታት ነረ ናብ 51 ኣብ ናይ ተበግሶ 79 ኣብ ናይ 19 ፍርኣ ናብ ጎቡድንደ ኣብኡ ተወግአ ታ መጓተይ መጓተይ ከቢድ ስለ ዝገበረ 6 ወርሒ ናብ ሕክምና ገልኣ ከይደ ታ 6 ወርሒ ከዓ ሕክምና ብዘግረለይ ናብ ወታደራዊ ፅፈት መዲትና ናብ ብዝር ዜና ያብቲ ግዜ እቲ ባህልን ዜናን ኣብኡ ተወዝአ ብድሕሪኡ ከም ላ መዛ ኳ ዳሕሪ ወርሒ ከዓ ኣብ ጭንፍር ስእሊ ኣብ ጭንፍር ስእሊ ድሩቕ ስእሊ ድሩቕ ካሜራ ኣብኡ ተወሳኪረ ኣብኡ ከይድ ከሎ ሕጂ ኣብ ዳርኩም ከዓ ተወዝአ ማለት እዩ። ኣብ ዳርኩም ሕጂ ስራሕ እንታይ እዩ ዝተፈላለየ ካብ ግንባራት ዝመፀ ስእሊ ወይ ስኢሎሞ ዝመፁ ናብኡ መፅኡ ንምፅላብ እዛ ፀሊምካ ይሕትምካ ናብ ዶክሜንት ጌርካ ትሕዞ ማለት እዩ።
3: ኣብቲ ብምረቱን ንውሓቱን ውሑድ መዳርግቲ ጥራይ ክህልዎ ዝኽእል ገድሊ ኤርትራ ኣብ ዝተኣጉደ ውግእ እናነጠብካ ብሓዊ ሓሊፍካ ነቲ ሓዊ ብትኽክለኛ ምስሊ ኣብ ካሜራኻ ከተትርፎ ክሳብ ክንደይ ንህይወት ሓደገኛ ምዃኑ ማንም ዝግንዘቦ እዩ።
4: ካሜራ ኣይትትኩስ ኣይትቐትል እያ ግን ከዓ ነዚ ኩሉ ንዝቐትል ንዝቕተል ንዝሃጅም ንዝሃድም እንታይ ሞታ ካሜራ ብፍላይ ካሜራ ተጋዛላይ ስዋ ግንባርሲ ዘይፈፀመቶ ኣላ ኣይብልኒ ካሜራ ሰናድንስ እዩ ካሜራማን ሰኒዱ እምበር ኣይተሰንደ ከምኡ እየ መንካ ክሰንዶ ምናልባት ብፅሑፍ እውን እንታይ ኢና ክንገልፆ ንኽእል ብሓንጎል ናይ መግላፅ ድላይካ ክትፅሑፎ ትኽእል ትኸውኒ ሰኣላይ ወይ ንካሜራማን ግን ጭብጢ የብልካ ጭብጢ ከዓ እታ ስእል እያ ንሳ ከዓ ካሜራማን ይስኢልዋ
2: ሓደ ሰኣላይ ኣብ ግንባራት ዘሎ ኮይኑ ኣብ ገለ ስእል ከሎ ነቲያ ስእሊ ክብል ንሓንቲ ዝብክል ሓንቲ ስካቱ ክብል ኢድ ዝስዋዕ ንፅቡቕ ስእል ንፅቡቕ ክሳገብር ኢሉ እሱ ከምኡ ገይሩ ስኢልዋ ምፅዋ ኣብ ውሽጢ ዳርኩም ክፈፃ ንክሎ ግን ብሸንኪ ሰለልትነት ድሕሪ ተፈላሻ እቲ ወዲ ወይ ካቲ ዳሕቲ ሰብ ኢሎ ኮይኑ ካብቲ ዝሕረርካ ብናትካ ሸለንቲ ዝሓረርካ መን ቀትልዎት ሳ ቀትልካ ክትበሃል ፍርክሱ እቲ ክብል እዩ ንኣምነት ከም ብረት ኣይኮነን ርሳይ ብስእሊ ካሜራት ካብ ፍርቅ ኣፍ ልብኻ ከወፂኢካ ትስእል ሕጂ ዝኾነ ጢት ወይ ዝኾነ ክረብካ ክእል እዩ ንዓ ክብል ነተሰብ እዩ ግን ስብሸለንቲ ናሕፅፍካ ዳርጋ ስኻ ዝቕተልካ የድብል ካብቶም ዓበይቲ ሓለፍትና ይንደገረና እዮ ማለት እዩ።
1: ኣብቲ ትነብሮ ናራ ኩሉ ግዜ ዕለታዊ መዓልታዊ ሂወትካ ስለ ዝኾነ ንዓኻ ብዙሕ ግምት ኣይትቦን ኢካ ዋጋ ኣይትቦን ኢካ ክብደቱ ዕብየቱ ገሊኡ ገሊኡ ክትመዝነውን ኣይትኽእልን ኢካ ሓደ ብደገ ዝመፀ ግን ምፅእ ኢሉ ነቲ ስኻ ትነብሮ ዘለካ ናራ ክብደቱ ዕብየቱ ብርቱዕ ድ ሕማቅ ድ ፅቡቕ ድ ንክፈልዮ ዝቐለለ እዩ ዝኾነ ሕጂ እቲ ናይ ተገደልቲ ሰኣልቲ እቲ ዝገርመኒ ነቲ ገድልስ በዕሎም ስኢሎዎ ማለት እዩ ተጋዳላይስ ንተጋዳላይ ስኢልዎ ወይ ገድሊ ንገድሊ ስኢልዎ ማለት እዩ ሕጂ ኣብዚ እየ ዘንድቕሙ ነቶም ተጋደልቲ ሰኣልቲ ምክንያቱ ነቲ ገድሎም በዕሎም ስኢሎዎ ሕጂ ሓደ እዋን ሓደ ጋዜጠኛ መፅኡ ስኢሉ ከይዱ ኢና ስኢሉ ከይዱ ነቲ ስእልታት መፅሓፍ ዘዳልዋ ስእላዊ መፅት መፅሓፍ ሰዲድ ኮይኑ ሜላ ዳሕራይስ ነቲ ንነብሮ እዩ ስኢሉ ሽዑ ተረዲዩ ኣሃ ነዚ ንነብሮ ባይና ክንስእሎ ዘለና ዝብል ካብ ሽዑ ኣነ ኩሉ ዘገድሰኒ ጀሚሩ ንዝኾነ ይኹ

0: ንገብሮ ምንቅስቃሲ ክሳእል ኣለዎ ዝብል ክሳእ ሒዙ ሕጂ ወላ ነታ ምግብና ንወፃ ኩሉ ግዜ መጋባይ ስለትወፅእ ቀላል ኣምዓኻ ንሓደ ብደገ ዝመፅእ ግን ምስትትክ ምስትገለ ከቢድ ናብራ ምኳኑ ርድኦ ነይሩ ማለት እዩ። ነቲ ተጋዳላይ ሰዕላይ ዘለኮስ ነቲ ዕለታዊ ሂወቱ ወይ ከዓ ነቲ ዕለታዊ ናይቲ ተጋዳላይ ናብራ ብልከ ከንፀባርቆ ክኢሉ ኢለ ይሓስብ። ሕጂ ዳርጋት ኩሉ ስእልታትና ኩላናት ንስእሎ ስእልታት ከዓ ኣብ ናብራ ናይ ተጋደልቲ ኣብ ድፋዕ ዘሎ ኩሉ ኣለና። ኣብ ደጀን ዝነበረ ምንቅስቃሳት ብምሉእ ኣለና። ኣብ ሕክምና ዝግበር ነበረ ምጥፈታት ኣብ መናብሮ ህዝቢ ኣብ ድሕመት መነበሩ ከዓ ዳርጋ ኩሉ እቲ መናብሮ ናይ ህዝቢ ስእልዎ ነይሩ። እቲ ዝተፈል ድርቂ ክመፅእ ከሎ ይሰኣል፣ ጥኔት ክመፅእ ከሎ ይሰኣል፣ ኣንበጣ ክመፅእ ከሎ ይሰኣል። እቲ እዋናዊ ፍፃሜታት ከዓ ኩሉ ነገር ሲ ኣብቲ ኣካይና ኣለና ማለት እዩ።
1: ማለት ሲ ኩናት ኩሉሻብ ብሓዊ ከትምልሰሉ እቲ ብድሆታት ናይ ተጋዳላይ ሰኣላይ ግን በጋላልፃ ናተይ ድሕሪአዮ ዕፅፊ እዩ ማለት እዩ። ኣብነሲ ካላሽን ሒዝካ ፊት ንፊት ምስ ሰራዊት ደርጊ ክትዋጋእ ከለካ ትቀትል ትቅትል ትውጋእ ከምዚ ካሜራ ግን ኣብ ገለገለ ኣጋጣሚታት ከምዚ ኢንተርቪውታት ኩን ቅድሚ ሕጂ ገሊፅ እያ ነይረ ሰነድ እያ እታ ቃታ ናይ ካሜራስ ቃዕ ከተብላ ከለካ ሰነድ እያ ተትርፍ እምበሪ ቃዕ ከተብላ ከለካ ፀላኢ ይኩነት እንትሃር ሕጂ እዚ ሓደ ካብቲ ብድሆታት ሕደ ዘይትፈዲ ካሜራ እያ
0: ክንደይ ሓሊፎም ኣለውጠትና ሰኣልቲ ክስእሉ ዳኣ እምበር ብቀታሊኦም ክቀትሉ ኣይተሰውኡን ካሜራ ብካሜራ ኣምሓራይ ወይ ድማ መግዛእቲ ወይ ድማ ወታደር ፀላኢኻ ብካሜራ ካ ትገጥም ነርካ
2: ኣብ ድሕሪ መሰር ፍላይ ከቢድ ነገር ኣሎ። ኣብ ትሕቲ ፀላኢ ኮንካ ክሰርሕ ዘለካ ኣብቲ ፀላኢ ክስርሖ ከለካ ፀላኢ ስኻ እንዳስራሕካ ኮላ ነገርካ ፀላኢ መፅሉ ኣለካ ሕጂ ኣቑሑትና ኣብ ትሕቲ ኣብ ድሕሪ መስር ዘለና እቲ ቑሑትና እቲ ንብረትና እዚ ቆናት ንብረና ሲ እዚ ገዲፍካ ታይት ከለና ሕጂ እንታይ ንገብር ነርና ሕና ግን እቲ ዝለመናዮ ኣሰራርሓ ነቲ ኣቁት ሒና ሒዝናየን ምሳላ ንጓዓዝን ኣብኡ ንቀብሮን ኣብ ህዝቢ ንገድፎን ቁፅርታት ገርና ነርና ፀላይ መፅኡ ክብሉ ከለዉ ነቲ ዘድልየና ኣቁሑት ፅዒና ነቲ ዝቕበል ቀቢርና ነቲ ኣብ ህዝቢ ተርፍካ ናብ ህዝቢ ገዲፍና ንኸይ ነርና
0: ኣደ ኣነ ብዓብዩ እቲ ንህዝባዊ ግንባር ዘድንቆ ስነታ ኣብ ምስናት ዝለዓለ ኣቓልቦ እዩ ነይርዎ ህዝባዊ ግንባር መሰረቱ ክፍሊ ዜና ኣብ ምስናት ዘለዎ ኣተክሮ ተኣመር እዩ። ገለ ኩናት ክትፍጠር እያ ክበሃል ከሎ ዋላ ኣብ ደጀን ዘለዉ ሰኣልቲ ብምሉኦም ከምዝወፍሩ ዝግበር ምክንያቱ እቲ ውድብ ኣብ ስነዳ ዘለዎ ኣረኣያ ዝለዓለ ስለ ዝነበረ
2: ኣብዛ ገረን ሓደ ግዜ እንታይ ኣጋጥሚና ሓፀና ኮላ ፊልመቱ ምሰበልኩ ፀላይ መፅ ኣሎ ወይ ዓይሉ ክባይልና ካብ ፊልማ እቲ እያ ኣቁትም ጥርፉ ተባሂልና ኣነ እዚኣ ፊልም እዚኣ ሰገድፋ ናይ ዋላ መፅ ምፃ ኢለ ስካዕ መወዳታ ፀኒሐ ኢለ ንስኹም ናይ ጥርንፉ ገለ ተባሂልና ጠርኒፎም ናሓፀቡ ናጠርፍና ከለና ሓደ ዳዳርዲቨሮፖር ዝበኮላ ዓሰርተ ክልተ ደቂቕ እያ ዓሰርተ ክልተ ደቂቕ እዚኣ ተፀሚሙ ክገብራ ኣለኒ ኢለ ገይረ ብድሕሪኡ ጭምስ በለት ማይ ገይረ ከዓ ፊክሲር እቲ እያ ኣብ ፊክሲር ውሰት ከዓ እታ ሰዓት ትርአያ ኣጋጥና ዳኸድና ክትምፅላ ጭርክ ዝብልን ሓደ መፅኡ በቃ ድካ ፀላኢ ተመሊስ እዩ ተስራሕ ክንስርሕ ተኸልና ኣጋጣሚ ክታ ፊልም ግን ፅቡቅ ወፅያ ኣይሳ ኣይተበላሸወትን
1: ንኣብነት ይሃጅም ኣሎ ሓደ ሰራዊት ምስ ይሃጅም ኣሎ ንስኻ ማዕሪዩቲ ኣነ ድወስዶ ዝነበርኩ ተሓሳስባ ማዕሪኡ ከይደ ኣበይ በጢለ ኣበይ ኮፍ ኢለ ኩሉ ዝሓሳብ እዚ እንዳክድናኸሎ እቲኦም ፀላኢ ክቀትል እዮም ድጎይ ዘሎ ኣነ ከዓ ከመይ ገይረ ይስእል እየ ዝሓስብ ዘሎ ስለዚ ንቕነይ እንዳኸጥኩ ከለኹ ዝፅጋዕ ኣላ ቦታ ዳሓረይ ከመይ ገይረ ክወስዶም ኣለኒ እዚ ኩሉ ድምር ናይዚ ሓደ ውፅኢታዊ ዝኾነ ስእሊ ክትረክብ ብድሆታት ዝብሎ
3: ከምቲ ገድሊ ኤርትራ ብሰሪ ዋሕዲ ኣፅዋርን ተተኮስትን ንሓደ ፀላኢ ብሓንቲ ጥኢት ዝብል ኣምር ዝሓለፈ ሰኣልቲ ገድሊ እውን ንካሜራታቶም ልዕሊ ነብሶም እናተኸናኸኑ ሓንቲ ቕላዕ ንኸይትባኽን ብሕሉፍ

0: ጥንቃቐ እዮም ዝሰርሑ ዝነበሩ
1: እንታይ ምሂሩና ንዓና እቲ ብቂ ብቂ ሓንቲ ፊልም እቲ ሮል ፊልም ንብለሉ 36 ሾት እያ ትሕዝ ንሓንቲ ብርጌት ከዓ 36 ፊልም ሾት ትሕዝ ሓንሳብ ኣርባዕተ ካብ ማእከላይ ቦታ ይለኣኸካ ሓንሳብ 6 ሕጂ እቲ ክልተ ፊልም ድሕሪ ወዲአ እተን ክልተ ፊልም ይሰደን ንዓራሩ ምስ ተሕሶኦን ማለት እዩ ሾት ብሾት እዩ ካ ድምዝገም ነይሩ እቲ ቅርጡውነት ናይ ሜዳ ኣሰራርሓና ሕጂ ንድሕሪ ተመሊሰ ክዝክሮ ከለኹ ብጣዕሚ እዩ ዝገርመኒ ሾት ብሾት ሾት ብሾት ትሕዝቶ ገይረ ዓራሪ ብሰዶ እቲ ኣነ ዝሰደትኮ በዓል ሓዳስ በዓል ሮማ ዝበሃላ ገደበ ነይረ ናብኡ ንሰን ከዓ በታ ናተይ ዕለታ መዓልታ ቦታ ፍፃሜ ተባሂሉ ይምዝገብ እታ ፊልም ስጋብ ትመፀኒ ግን ቅያራ ክትመፀኒ ኣለዋ በተን ኣርባዕተ ግን ጨቆቕ እንዳበርኩ ክስእል ስለ ዘለኒ ከምቲ ኣቐዲሙ ፍረ ዝበሎ ኣብ ሓንቲ ፍረ ብዙሕ ነገራት ክእቱ ጥራሕ የድፅር
2: ኣብቲ ግዜ እቲ ዳርኩሮም ኣብ ክሻ ከምዚ ጌርና ለይቲ ዓፂና ከይባላሽ ተሰኣልናያ እንደገና ከዓ ታዊኽና ድማ ካ ክንሪኦ እቲ ውፅኢትና ኦርኒክ ኢና ስኢና ሓይልታት ዝገርመካ ሽዑ ንመጀመርያ ኦርኒክ ነይሩ እቲ ብከምኡ ስለ ተመሓላለፈ ለይቲ ሰዓት ሕዘለያ ነጋቲቭ ክገብረን እዩ ረአየና ፀይ ሰዓት ሒዘለይ ወርሒ ነራ ወርሒ ዝጋዕ ተፀቢና ኣብ ክሻ እዩ ከምዚ ክሻ ናይ መሕፀቢ ገለመ ደቂ ኣንስትዮ ዝፍፀማሉ ኣብ ከምኡ እዩ ወርሒ ምስ ገለ ዳርጋ ሰዓት ሰለስተ ከም ብግምት ተነጋቲቭ ሰዓት ሒዘለይ ይትየን ብምልአን ኣብቲ ብሓንጎል እየ ብኣብ ከሎ ብግምት እየ ቃሚመዮ ዘለኹት ሓርቂ ኣብ ማይ ማለት እዩ ይትየን ሕጂ ክንዳ ሓንቲ ደቕቱ መፈተንቲ እየ መፈተንታ ንሽዱሽተ እትየን ብሓንሰ ሽዱሽተ ሞ ሰዓት ኣኸይል እኳ ኢለኒ ቀፅል ድብለን ዘለ ሕጂ ኣራ ኢለ እንተፀቢአ ኣፊክሰር እትየ ወፅአ እንታይ ቀፅል ባ ኢለኒ ሓፂበን እ ሽዱሽተ ኢለ ሽዱሽተ ኣለዋ ና ካ ዘይተሓፅባ ሽዱሽተ እውን ሽዱሽተ ኸ ተተባላሸ ኸ እሱ ጥቡቕ ተመክሮ ኣሎ ናይ ከምኡ ቅድም ናይ ኣብ መንግስቲ እዚ ናይ ፖሊስ ናይ ዓሻራ ኣብኡ ስታይ ነይሩ ሳእላይ ተተባላሸ ኸይድኒ ፈዘዝ ኢለ ሓቁ እዩ ደቂስና ኣፊክሰራት እየ ካብ ፊክሰር ኣብ ማያኻትቶም ኩሉ ወዲአ ንጎ ቅድሚ ኩሎም ተስየ ኣብቲ እዋን ትስን ተባላሸ እንተዝኾናነ ልኡክ ናይ ፀላእ እዩ ክበሃል ይከኣል እዩ ምጥርጣር ነይሩ ሽዑ እቲ ግዜ እቲ ብሓቂ ፀላእ ከዓ መዓት ጃሱሳ ትልእኽ ነይሩ እዩ ንጎ ቅድሚ ኩሎም ተስአ ምስ ሪኦክዎን እዩ ክገርመኩም እቲ ፊልም ክፅብቕ ተኣምርኩም
1: ሕጂ መብዛሕትኡ ተሪኢኹም እቲ ስእልታትና ኩሎ ዝኣብ ውሕድ ዝበለ ኩሎ ዝኣብ ክልተ ሰባት ወይ ሰለስተ ሰብ ንበሎም ኢኻ ትስእል ደላ እታ ሓንቲ ሾት ሕጂ ክሳብ ክንደይ እያ ትሰክፈካ ንሰለስተ ተጋደልቲ ንክልተ ተጋደልቲ ክትስእል እንታይ ትመርፅ ሕጂ ፀሓይ ክትዓርብ ኮላ ዶ ትሕሸኒ ክትበርቕ ኮላ ዶ ትሕሸኒ ኢልካ መሪፅካ ኣብቲ ሓይልታት ዘለዎ ሓዲርካ ወይ ድማ ውዒልካ ብዙሕ ነገራት ምስ ድፋዕ ምስ ከናለ ምስ ድፋዕ ናይ ፀላእ ትመርፅ ሓደ ሓደ ግዜ እንታይ ትገብር እቲ ድፋዕ ናይ ፀላእ ናይ ናትናን ክስእል ድሕር ደልያ ለይቲ ኣትኻ እታ እንዳዋርድያን ናይ ፀላእ ቦታን ትስእለሉ ቦታ ድሕር ኣቢልካ ምስኦም ሓዲርካ ኢካ ትስእል ብርቀትረክ ተኣቱ ይትኽእል ኢኻ ስጋብ ከምዚ እቲ ብቂ ንባዕሉ ብዙሕ ነገራት ከምዝመሃረናስ ተዘንቲ ይደሊ
0: እዞም ሎሚን ሕሉፍና ብኣዓይንትና ክንክንርኢ ዘኽእሉና ስእልታት ገድሊ እምበኣር ኣብቲ ሃልሃልታ ዝናሕሱ ረመፅ ዝምድር ቤቱ ፅንኩር ገድሊ በቶም ኣብ ግንባራት ኣብ ደጀናት ይኹን ኣብ ድሕሪ መስመር ፀላእ ኮይኖም ብዓረር እናተሳሕቱ እናተዋግኡን እናተሰውኡን ዝተሳእሉ እዮም እንሆ ድማ ሎሚ ዛንታ ሰሪሖም መወከስ ወለዶ ክኾኑ በቒዖም ኣለዉ
3: እዛ ስእሊ ካብተን ኣብ ፈንቅል ዝተሳእላ ስእልታት እያ ካብተን

0: ዝፈትዎን ስእልታት እያ። ምክንያቱ ብዙሕ ነገራት ኣሎ ኣብዚ ስእሊ። ናይዚ ተጋዳላይ እዚ ቀንዲ ዓንዲ ናይዛ ምርኢት እያ። እዚ ተጋዳላይ እዚ ዕጥቅታቱ እንታይ ይመስል፣ ኩሉ ንብረቱ ብድሕሪ እትሪኦ፣ ኣብ ምንታይ ኩነታት ከም ዝቐነየ ከዓ ብልክዕ ኣብቲ ኣእጋሩ ዘሎ ምልክታት ጨዋማ ኣእጋሩ፣ ድኻሙ፣ ፃዕሩ ኣብቲ እጋሩ እትሪኦ፣ ገና እቲ ኩናት ከዓ ይቕፅል ከም ዘሎ፣ እታ ቦምባ ኢዱ ከማን ኣይመለሳን ኣቦትኡ ኣብ ኢዱላ። እዚ ከዓ እቲ ካልኣይ ፍፃሜ ሓደ ዓይኑ ጠፊኡ ነታ ካልኣይቲ ዓይኑ ንኸጥፋ እዩ ዝኸይድ ዘሎ ማለት እዩ። ምክንያቱ ኩሉ ግዜ ኩናት ኣሎ። ኣብ ምንታይ ካ ትህረማይ ትፈልጥኒ ኢኻ ተወጊኡ ከሎስ መሊሱ ነቲ ኩናት ይቕፅለሎ ማለት እዩ። ሕጂ ኣብዚ ከዓ ፀላእ በዝ ሎ ብረት ዝሓዘ ሰብ ኣሎ፣ ግን ነዚ ፀላእ እዚ እውን ሓንቲ ግምት ኣይሂዎን። ሕጂ ክትኩሰሎም ውን ክእል እዩ፣ ክቀትሎም ውን ክእል እዩ። ግን ማዕርፍ እንደይ ተጋዳላይ ንመስዋዕቲ ቅሩብ ንዝኾነ ይኹን ነገር ድልው ከም ዝነበረ ኣብዚ ስርዮ ናይዚ ርግኣት ከዓ ኩሎም ኣብዚ ዘለዉ ርግኣቶም ገለ መሊኦም ብኩሉ ነገራ ክትሪኣ ከለካ ብብእዋኑ ክሪኣ ከለኹ ሓድሽ ሓሳብ መፃካ
1: ካብ ፋሒና ንብገስ ሓደ ክልተ ቦጠሎኒ ሓደ ናይ ካብ ውድብ ሙሉእ ካብ ሃንደሳ ስለያ ኮማንዶ ዝተዋፀአ ሓረጎት ፍርዙን ዝመርሖም እቲ ሓንቲ ከዓ ሱ ወደቐሺ ናይ ቦጠሎና ሓደ ሒዝና ኢና ተበጊስና። ሕጂ እዚ እቲ ቦታ ንባዕሉ ታሪክ ኣሎ። ኣብዚ ቀደም ሲ ኣብ ግዜ ተዕሊም ንሰሎሙና ንፋሕ ገለመለ ይከዱ ከለዉ በዚታት ይስውዎም ስለ ዝነበሩ ደወደው ይበሃል። በቲ ሓደ ከዓ ጎልጎል ሰማዕታት ኢሎም እዮም ዝፅውዖ። ካብ ፋሕ ተበጊስና ሕጂ ዚ ረኣዮ ኩላ ሰብ ተባታቲነ የለ እቲ ድኻም እዩ በታቲንዎም ዘሎ። ካብዚ ንምዕጥር ካብ ከባቢ ጀልሓጥ ንምዕጥር ክንኣቱ ሲ ቁሩብ ሰዓታት ተሪፉና፣ ግን ኣብዚኣ 13 ሰዓት ተጓዒዝና ኣለን። እቶም ሓይልታት እንዳመፁ ክኸዱ ከለዉ ግን ካልእ ቅድሚኦም ከይደ ጥቓይ ስጋብ ዝቀርቡ የተፀበየ ኣብ ጥቓይ ምስ በፅሑ ግን እቲ ዲብ ኢለ ገና እቲ ምፍራስ ናታ ከይወደቀ ከሎ 43 ንሳትን እዩ ዚአ
0: እቲ ናይ ቢተይኖም ቦምባ ኣለዎ፣ እቲ ሓደ ባዴላ ኣለዎ። ድሕር ሰብ ደኺሞም ከዓ በቲ ቃሬዛ ተሰኪሞም ክኸዱ እዮም ገለቶ። ሕጂ እቲ ኣነ ኩሉ ግዜ ካብቲ ዝዋግኦ ተጋዳላይ ኣብቲ ዕለታዊ ሂወቱ ዘሕልፎ ፀገማት ንሱ እየ ከጉልሕ ከዝተማቐር ገለ ዝደሊ። ሕጂ እዚታት ከዓ ሓደ ካብቲ ኩሉ ግዜ ዘዝተብለሉ ማለት እዩ።
1: እዚኣ ሕጂ ናይ ካብቲ ኣቐዲምና ክንብሎ ዝፀናሕና እቲ ብምሉእ መነባብሮ ናይ ተጋደልትስ ይስነት ከም ዝነበረ እዩ። ሕጂ እዚ ኣብ ብርጌዳ 44 ኣብ ታባሰማይ ኮይኑ ንሩባ ኣልጌን ዝወር ተረተር ሕጂ እታ ጎቦ ጥራይ ድሕር ምስቶም ተጋደልቲ ጥራሕ ድሕር ተብላ ኮይንካ እፅዋ ተብለካ እቲ ግዜ ኣቃወማ ብርሃን ንብሎ ዘለና ሕጂ ኣብዚታት እዩ ዝነግረካ። ኣነ ግን ኣብ ሓንቲ ፍሬምስ ብዙሓት ነገራት ከእቱ ደል ዝተኣከበ ኣቡናት ካበይ መፅኡ ናበይ ደይቡ ድማ እታ ናይ ሩባ ኣልጌን ከእትዋ ደል
0: እዚኣ ሕጂ ናይዋ ኩሉ ነናቱ ስራሕ ኣለዎ። እታ ሓደ ኩዕት፣ እታ ሓደ ገለ ቅርብ፣ እዚኣ ቦምባ፣ እዚኣ ኩሉ ተዳልያ ወረዲ ኣብ ምትኳስ እያ በፂሓ ዘላ። ሕጂ እቲ ስምዒታቶም እትገለ ኩሉ ክትሪኦ ከለካ ቦታ ኩናት ኮይና ማ ናይ ስማዓካኒ ግን ኣብ ዲቕ ዝበለ ኩናት እዮም ዘለዉ። ሕጂ እቲ ባህር ተጋዳላይ ንክትገልፅ እዚኣ ከዓ ዓባይ ክስታይ ኮይነ ረክባ ኩሉ ግዜ ካብተን ዝፈትወ ስእልታ ኣብ ዝኾነ ምርኢት ክእትዋ ዝደሊ ዝጥቀመለያ
1: እዚኦም ኣብቲ ጎልጎል ሰማዕታት ምስ ሓለፍና ኣፍ ዓበታት ቀና እንደገና ሰሜናዊ ባሕሪ ጌርና መፅቃዕቲ ባሩንቲ ዝኸድናሉ ግዜ እዩ። እዚ ሕጂ እታ ፅባቐ ናታ እንታይ ኩሉ ስጡ መስር እዩ ዘርእካ። ኣድጉ፣ ሰቡ፣ ገመሉ ኩሉ ንምድላው ባሩንቲ ክንከይድ ከለና ኣብ ከባቢ መጎራይ ተሳእለት የ
0: እዚኣታ ባንዴራ ሰቕሉ ክስተያ ሕጂ እታ ቪሸይ ብዝብለ ክነበርኩ ዓንተ ወይ እዚኣታ ፒራሚዳዊ ቅርፂ እዚ ትብልሒ እዚ ከምዚ ኢሉ እዚ ሰረት ኮይኑ ኣሎ ናይቲ ፒራሚድ እዚ ከዓ ነቲ ፒራሚድ ኣቕሚ

0: ዳር ሓንቲትካያ ከምዚ ኣያታ ምስላ ትመፅእ ሕጂ ቲ ሰብቲ ፅቡቕ ኮይና ትስምዖ ሓደ ካብ ታሕቲ ንላዕሊ ስለ ዝተሳእለት እቲ ናይ ምንቅስቃስ ስምዒት ዕብይዎ እዚ ብል ሕዚ ከዓ ኩሉ ግዜ ናይ ምንቅስቃስ ስምዒት ኣሎ እዚ ሰማይ ዓብ ምእታዉ ከዓ ንባዕሉ ዕምቆት ሂዋናታ ስእሊ ሕጂ ሓያል ንክትኾን እታ ካሜራ ከዓ ብታሕቲ ኮይና ስለዝወሰደታ እዚኦም ከዓ ስለዘንውሓቶም ኩሉ ነገር ዝተማላእቲ ኮይና ሕጂ ተቐልሃታት ከዓ ነቲ ናይ ቦታ ኩናት ምኳኑ ንምግላፅ ከዓ ተቐልሃታት ከዓ ውሉ
1: እዚኣ ውን እታ ተረተብታ ካልእ ጋንታ እያ ማለት እዩ ሕጂ እቲኣ ካብ ታባ ሰማይ ወሪዳስ ንርቡዕ ኣልገን ትኸይድ ኣላ ብሸነክኒኦ ድሕር ከትካ እታ ሓንቲ ጋንታ ከዓ ከምኡ ማእተት ኣለዋ ማለት እዩ ሕጂ ካብ ደምካ ረሃፅካ ትብል እታ ጨርሖ ናይ ህዝባዊ ግንባር ብደረጃ ማእተት ክንሪኦ ከለና ነዚ ይመስል ነይሩ
0: ስትራቴጂካ ዝላት ሕጂ ዝኾነ ምርኢት ምሽ ክንርኢ ከልና ዚ ሽናት ገለ ክነዳል ከልና እቲ መድረካት እናተቐስና ኢና ንርኢ ሕጂ ሻርሻ ወራት ብሒልናስ ማስክ ዝገበረ ሰብ ኢና ንጥቀም ስትራቴጂካዊ ምዝላእት ንብል ከልና እዚኣ ዓባይ ዕውት ስብ እያ ነቲ ሙሉእ መድረክ እያ በዛ ኣርስ ኣብዚኣ ዘላ ርእስቲ ሕጂ እታ ስትራቴጂያዊ ምዝላቅ ኢልካ ኣክሉ ሽዕ ቋንቋ ትዛረብ እቲ ተጋዳላይ እናንበባ እያ ዘላታ
1: ስጋብ ሎሚ እታ ስእሊ ክሪኣ ከለኹ ኣብ ገለገለ ኣጋጣሚታት ኣብ ጋዜጣ ሓዳስ ኤሬትራ ኣልሓዲሳ ገለ ክወፅእ ከሎ ብጣዕሚ እየ ዘድንቃ እቲ ሓሳብ ከዓ ናይቲ ሰኣላይ
0: ሕጂ ሓደ እዋን ሓደ ተጋዳላይ ኣለኒ ነይሩ ኣብ ናይ ባሩንቲ መጥቃዕቲ እዩ ሕጂ እታ ናይ 0 ሰዓት 5 እያ ከርክቡ ነይርዎ ሕጂ ማይ ወቂዑ ነይሩ ሽዑት ናይ ባሮንቲ መጥቃዕቲ እቶም ሰሎሙን ከማን ነይሩ ማይ ብርቱዕ ወቂዑ ነይሩ መስለኒ ሕጂ ውሕጅ ኩሉ ትሩባታት መሊ ሕጂ ጋንታ ምልእቲ ሒዙ ዝተዓፅዩ ውሕጅ ከችዎ እሞ ድሕር ነዚ ክንፅበት ናይ 0 ሰዓት ከዓ ክለንዳ እዩ ምሸት ኢኸ ሕጂ እንታይ ሓሲቡ እቶም ዱልዱላት ንባዕሉ ንገለ እዩ ዝኾኑ ስጋዕ ሕጂ ወላ ዱልዱል ይነብሱ ምርፅ ምርፅ ኣቢሉ 4 ዝኾኑ ኩሉኩም ነፀለኹም ፈትሕኩም እሰርዎ ኢሎ ኣላጊቦም መነቲ ነፀሎም እቶም ሓሙሽቲኦም ናብቲ ሩባዕትዮም ተተሓሒዞም ተሓዋቂፎም እቲኦም ብደገነታ ገመድ ኮነው ኣቢሎም ሒዞምሎ ቀስ እናበሉ ሰንከልከል እናበሉ ሰጊሮም ነታ ነፀላ ሒዞም ሽዑ ነታ ጋንትሩ በብሓደ በታ ነፀላ ሒዞም ከም ዝሰጉሩ ገይሮም ሕጂ ተጋዳላይ ዝገጥሙ ኣብ መገዲ ኢለ
1: እዚኣ ናይ ባሩንቲ እያ እዚኣ ንበዓል ሕጂ ኣነ ምስ ናይ ወዲ ፍር ዝንበጠለን እየ ኣትን ታባ ዱታ ዝብሎ ሕጂ ሓያል እያ ታባ ኣሊሽ ምበል እርድጥል እያ ሕጂ ብኣ ገርና ምስኣተና ኣጋር ከቢድ ብረት ምሳና ዝኸዱ ነይሮም ሕጂ ዱታ ትበሃል ቦታ ኣብያትና እቶም ከቢድ ብረት ተፀዊዖም መፂኦም በላ ነታ ዱታ ዝበጡ ዋይድዎም ሕጂ እቲ ከቢድ ብረት እዚ ቢቴን እዩ እዚኣ ትክ እዚኣ እንተደይትህሉ እዚ ስቂኢልካ ኣርተፊሻል ስእሊ ምኾነ ነይሩ እታ ሓንቲ ቀዳሜይቲ ሾት ድሰኣልኳ ደስ ኣይበለትን ሕጂ እዚ ሳና ስለ ዝነበሩ ናይ ዳ44 ኣገር ከቢድ ብረት እዮም ንፋለጥ ኢና እዚኣስ ደስ ኣይበለትኒ ሞኒ ኣነ ንስኻ ቃታኻ ዝቐጥ ኣነ ከዓ እታ ናተይ ቃታ ብሓደ ክንፀቅፅ ፀገም የለን ሰሊህ ንግበረን ኢሉ ኣጉሪሱ ምስ ሓደገ ሸዑ ጣዕ ዓቢልናይ ንባሃል እታ ትኪ ትኺላ ወፅ እምበር እዚ ብዙሕ ግዜ ኣይትረኽቦን ኢኻ ወይ ርሒቑ ዚ ብትን ምስ በለ እቲ ፅባቐ ዘጉደለ ካብዚኣ መዓኮር እታ ቢቴን ብሙለን ተኣሳሲረን እየን ዝኸዳ ዘሎ ኣብ ካልእ ግዜ ግን ኣብቲ ምስ በፅሐ ወይ ድማ ከይወፅ ኢካ ትረ
0: ሕጂ ምስቲ ኩሉ ጉዕዞ ከዓ ረእይዎ እንዳስሓቁ ኮዱ ምስቲ ኩሉ ሸኸሙ ምስቲ ኩሉ ሽግሩ ምስቲ ኩሉ ዝረኽቦ ምክንያቱስ ጎቦት ድዩ ጎቦት ወርድ መሊስካ ጎልጎል ትኸይድ መሊስካ ጎቦ ትረክብ መሊስካ ጎልጎል ትረክብ ሩባ ትረክብ ሕፃ ትረክብ ሕጂ ግን ነዚ ኩሉ ከዓ ብስሓቅ ብሓጎስ ብፍሽኽ ተሓልፎ ዳርጋ ኩለንተን ዕለታዊ ሂወት ናይ ተጋዳላይ ኩለን ኣሎ ብረቱ ዝውልውል ዝሰፊ ክራሩ ዝወቅዕ ገለገለ እዚ ከዓ ካብተን መዓልታዊ ናይ ተጋዳላይ ተን ናይ ምዝንጋዕ ክዘናጋዕ ሲ ብረት ክብሉ

0: ውላ ኣለዋ ዕጥቁ ክሰብ ፍሎ ብኩሉ እቲ ኣብቲ ትርፉ ግዜ ዝገብሮ ከዓ እዚኣ ፅቡቅ ጌራ ትፈልጡ
1: እዚ ነፀላ ይተዓጢቁ ደሉ ኩሎም ዳርጋ የብሎምን እዚኦም ሕጂ እቲ ኣብ ጉናት ካብቲ ጎቦ ርሒካ መኪና ኣራጊፋቶ እያ ትኸይዳ ኣብ ሩባ ክኸይድ ከሎ ግን ሕጂ ክልተ ነገር እዮም ዝዝዓሙ ይኸዱ ኣብኡ ተሓፂቦም ክዳኖም ሓፂቦም ድፋኦም ክምለሱ ከለዉ ግን ሓንቲ ጉንዲ ሒዞምካ ይምለሱ እቲ ቁጥብ ኣካይዳን ውሕልነትን ንምርኣይ ዝሰኣልኮያ እዚ
0: እዚኻታ ትፍቶ ንኩሉ ግዜ ክሪኣ ከለኹ ኣደን ተጋዳላይ እዚኣ ኣደ ነዚ ውጉእ ክትስዕም ከልዋ ዳርጋ ውላዳ ብውሕዱስ ውላዳ ተጋዳላይ ኣለዋ እዛ ሰብ እዚኣ ውላዳ ትስዕም ዘላ ኮይኑ ይስማ ሕጂ ኣብ መንጎ ህዝብን ተጋዳላይን ዘነበረ ምትእሳር ፅቡቅ ጌራ ትገልፅ ኮይነ ቁርቡ ኣብቲ ፎካስ እያ ገሊያ ግን ካብተን ኩሉ ግዜ ዝፈትዋ ስእሊ እያ ካዚያ
2: ስእሊ ሓቀኛ ዛንታ ግዜን ፍፃሜን እዩ እቲ ናብ ናፅነት ኤርትራ ዘብፅሐ መስራሕ ቃልሲ ድማ ብቕላዓ ሰብ ካሜራ ተኣሳሲሩን ተዋሲቡን ንፍጻመታት ከም ዘለዎ ዓቂቡ ንሕሉፍ ናብ ህሉፍ ግዜ ኣምፅኡ ህዝቢ ኤርትራ ኣለውኒ ካብ ዝብሎም ፍጻመታት ሓደን ጉልሑን ኮይኑኣሎ
3: እቲ ዝነበረ ስምዒት ናይ ህዝቢ ናይ ህዝብና ሓደ ዓይነት በረትዕተቕ ኣየዕጥቕ ዝስማዓኒ እቲ ናፅነት ተጋዛላይ ናፅነት ብፍላይ ከዓ ዘምፅሓፋሽ ህዝባዊ ሰራዊትና ንስማዳ ተቋጣጢርዋ ክበሃል ከሎ ዝነበረ ኣብ ከተማ ስማዳ ጥራይ ዘይኮነ ኣብ ሙሉእ ገጠራት ኤርትራ እዚ ስማዓኒ የርናይ ናሽዑ ህዝቢ ክበክን ዝከረኒ ልዕሊ ዓቐና ሓጎስ እንዲስማዓኒ ግን ድረአኒካ ኣሎ ነዚ ክቆርፁ ዝሓለፉ ፀይተይ ከዓ ዝከረኒ ልዕሊ ዓቐ ንዝክሮ ኣነ ህሉ ኮይነ እየ ዝገልፆ ዘለዎ ነዚ ክቆርፁ ዝሓለፉ ቆራፃት ጀጋኑ መሰምሓራ ብካሜራ ክተሓናነቁ ከለዉ ብጀካቶም ብኮይና ተሓናነቁ ብፅትና ብካሜራ ተሓናነቁ ከለዉ ኣብ ከሎ ትሪኦ ካብ ገለገለ በጨቀኢሉ ክትርኢ ከሎካ ኣብ ናይ በዓል ስርሒት ፈንቀለጂ ዝነበረ ገለገለ ሰኣልቲ ብፅትና ከምዚ ባይ ነሩ ኢካ ትብል ሎ ከምዚ ድ ነሩ ኢካ ትብል
4: ካብቲ ኣይረኩት ብሰኣትናላ ሽዑ እዚ ወዲ መሃር ዝበሃል መራሒ ናይ ስርሽ ነበረ እዩ ሰተሓይዝና ንኸይድ ሱንኮፍሉ ዝይዎ ሕጂ ብውሽ ኸ ማዓት ታንክታት ልዕሊ 1ተ ኮና ታንክታት ይመፀና ንሕና ትላዓሉ ርና ድማ ኣብ ውፅንሆ ሶም ኣብዚ ሓዙ ይግቦም ኣባላት ሱ ከይዱ ኣነ ከዓ ምስ ከይድ ናኸት ከሉ ሓደ ካብ ታንክ ወሪዱ መይን ኸብ ኢልና ንማናት እዩ ወዲ መሃር ከዓ ወንበደነን ይዎ ክል ከሎ ከምዚያ ገይሩ ሽጉድ ውፅ እዩ ኣነ ካብ ኮልቲ ዳረታ መርቂ ከምዚያ ገይሩሉ ካሜራ ግድፊ ከምዚያ ገይሩሉ ኢድ ዓ ሓቢ ሕጂ ቁሶ ኣብ ቴታንክታት ዝነበራ ሰብ ሓደ ኣብ ውሽ ታንክ ዝነበረ ወንባ ኣቃፂዩ ካብኡ ኩሉ ኣፅዑ ኢለን ሂበን
0: ኩሉ ግዜ ሲ ኣብ መብዛሕትኡ እቲ ስእልታታት ዓለትና ክሪኦ ከለኩ ዝኾነ ከተማ ምስተሓረረ ደቂ ኣንስትዮ የን ትርኢ እልል ክብላ ፈጣ ከዓ ከብላ ገለ ኣብዛ መወዳእታ ናይ ኣስመራ ግን ታ ፍልይቲ ዝረእኳ ሰብኣይ ከይተረፈ ደድሕር ማርጋሪታ ክጎይ ምስ ረእኹ ናፅነት ብልክዕ መፅያ እየ ብዙሕ ስእልታት ከማ ሽዑ ዝሰኣርኩ ብዙሓት ኣሰውት ኣለዉ
3: ብምሉእ ሰብ ኣልዕልካ ብረታ ውርድ ድብል ጥራይ ናይ ፀላኢ እንዳሓደገ ስጋዕ ባረንቱ ኣነ ዝፈልጦ ጌት ስጋ ታሓቲ ከባቢ መጎ እዚ ጎኝ ብምሉእ እዚ ህዝብና የራግፎ ነሩ ህዝቢ ዘራግፎ ነሩ ነቲ በረት መርሰን ተሃንጊጦና ኮይኑ ክዳን ነ ኣራግፍ እናተመላእውን ዘራግፎ ድሕሪት መፅዮና ና መኻይን እንዳኣከባ ተጋዘልትና ብድሕሪት ድድመፁ እናተኣከበ እቲ ህዝቢ ከዓ ከምዝበልኩካ ከም እንዳእቲ ኣብ ደረት እንዳኣከቦ ከምኡ እዩ ኣብ ደረት መገድብ ደረት መገዲ ልክዓን ቁሚጦ ዝእከም ነሩ ህዝብና ህዝቢ ዝተፃወቶ ታሪክ እሞ እንታይ ማ ክብለከ
0: ድሕር ትሪእዋ ትፈልዮም ሓደ ተጋዳላይ መዓት ምርኻት ኣብኡ ሕጂ ሰራዊት ፋሕፋሕ ምስ በለስ ምስተዛዕለስ ማዕረክ ንደ ሓደ ሓንቲ ብረሲ 1,000 ክኾኑ 2,000 ክኾኑ ኣብቲ እግሪ ኮፍ ኢሎም ብሓደ ተጋዳላይ ኣለዉ ንሳ ኩሉ ግዜ ትረአየኒ ትገርመኒ
1: ግን ንድሕሪ ትምልስ ኢለ ክዝክሮ ከለኹ ቅድም ቀዳድም ህዝባዊ ግንባርሲ ነዚ ምሕሳቡ ካብቲ ዝሕጉ

ወሰን ኣካይዳ ናይ ውድብ ህዝባዊ ግንባር ኣብ ናይ ብርጌዳት ሰኣልቲ ምፍራ እዩ። ሕጂ ሰኣልቲ ኮይና ኣብ ድፋዕ ምኻድ ዓብይ ረብሓታት ነቲ ውድብ ኮይኑስ ሕጂ ክትሪኦ ከለካ ነዚ ሃገር ከዓ ዘገልግል ዘሎ ነፍሲ ወከፍ ደራሲ በሎ ነፍሲ ወከፍ ሓደ መፅሓፍ ዝፅሕፍ ኩሉ ብዛዕባ ገድሊ ክዝንተ ከሎ ገላፂ ሰነዳት ኮይኑ ዝወፅእ ዘሎ ስእልታት ኣብ ከምዚ ዝፈረዩ ስእልታት እዩ።

ናይ ሎሚ ትሕዝቶ መደብና ኣብዚ ዛዚምና ኣለና። ዝኽብርኩም ተዓዘብትና ኣብዝመፅእ ደሎ መደባትና ብካልእ ትሕዝቶ ኢና ክንራኸብ። ክሳብ ሽዑ ድሓንቀኒዩ ሰላም።

0: ሰላም ከመይ ምሲኹም ዝኸበርኩም ተዓዘብቲ ንሎሚ 319 ግንቦት ዝተዳልወ ዜናዊ መሰናዶ ሒዘልኩም ቀሪበ ኣለኹ። ንምክታልኩም ብክብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓድጎ ፈርማ ግን ብቀነጦታቱ ክፍልም መራሕቲ ሃገራትን መንግስትታትን ብምኽንያት ፅምብል ናፅነት ናይ ዮሃና መልእኽቲ ሰዲዱ ብምኽንያት በዓል ናፅነት ሎሚ ኣብ ቀንዲ ጎደናታት ኣስመራ ባህላዊ ካርኒቫል ቀሪቦም። ሃማደ ብምኽንያት በዓል ናፅነት ንቕያን ጅግንነትን ኤርትራዊት ጓል ኣንስተይቲ ዘንፀባርቕ መደብ ኣካይዱ። ኣብ ዜናታት ወፃኢ መንግስቲ ሽወደን 4 ዘመናውያን መራኽብ ኩናት ካብ ፈረንሳ ክሽምት ከም ተሰማምዐ ኣፍሊጡ። ጃፓንን ደቡብ ኮርያን ኣብ መዳይ ውሕስነት ፀዓትን ምክልኻልን ዘካየድ ምትሕባ ንምድንፋዕ ተሰማሚዐ። ኣሜሪካ ኣብ ልዕሊ 11 ላዕሎ ሰበስልጣንን ትካላት ስለያን ኪባ ሓድሽ እገዳ ኣፅዲቓ። ዝርዝር ዜና። መራሕቲ ንግስነት ስዑድያ፣ ንግስነት ታይላንድ፣ ቅሬታ ንግስነት ሆላንድ፣ ሪፓብሊክ ማልታ፣ ሪፓብሊክ ደቡብ ኣፍሪቃን ሪፓብሊክ ፓኪስታንን ብምክንያት መበሳሳን 5 ዓመት ፅምብል ናፅነት ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ንጉስ ስዑድያ ሰልማን ቢን ዓብደልዓዚዝን ወራስ ዓራት መሓመድ ቢን ሳልማንን፣ ንጉስ ሆላንድ ዊልያም ኣሌክሳንደር፣ ፕረዚደንት ማልታ ሚርያም ስፒትሪ ዴቤኖ፣ ፕረዚደንት ደቡብ ኣፍሪቃ ማቲሜላ ሴሪስ ሮዛ፣ ከምኡ ውን ኣብ ወንበር ሃገራዊ ባይቶ ፓኪስታን ሳርዳር ኣያስ ሳዲቅ ኣብ መልእኽቶም ኣብዛ ዕዝዝቲ ዕለት ናፅነትኩም ንህዝብን መንግስትን ኤርትራ ዮሃና ክንብል ከለና ሓበን ይስምዓና ክብሉ ሰናይ ምንየቶም ገሊፆም። ኣብቲ ብስሞምን ብስም መንግስትታቶምን ዝሰደድዎ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ሙሉእ ጥዕና፣ ንኤርትራን ህዝባን ድማ ሰላምን ራህዋን ብምምናይ ክልታዊ ዝምድናታት ንምምዕባልን ናብ ሓድሽ ናይ ምትሕጋዝ መድረኽ ክብ ንምባሉን ዘለዎም ቁርብነት ኣረጋጊፆም። ናብ ካል ዜና ምስንሰግርም ብምኽንያት መበሳሳን 5 ዓመት ፅምብል ናፅነት ሎም 19 ግንቦት ኣብ ሰዓታት ድሕሪ ቀትሪ ኣብ ቀንዲ ጎደናታት ከተማ ኣስመራ ምዕሩግ ዝኾነ ባህላዊ ካርኒቫል ቀሪቦም። እዚ ብምትሕባር ኮሚሽን ባህልን ስፖርትን ምምሕዳር ዞባ ማእከልን ተወዲቡ ብተሳትፎ 13 ዞባታት ዝተኻየደ መደብ ባህላዊ ኣልባሳትን ትልሂትን 9 ብሄራት ኤርትራ ዘንፀባርቕ ኮይኑ ካብ ጎደና ሰማዕታት ተበጊሱ ብጎደና ሓርነት ኣቢሉ ኣብ ሜዳ ባሕቲ መስከረም እዩ ተዛዚሞም። ኣብ ሜዳ ባሕቲ መስከረም ኣብ ዝተኻየደ ብስነ ጥበባዊ እውን ባህላዊ መደባ ዝተሰነየ ስነ ስርዓት ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ማእከላቱ ኣስመሮም ፀጋ ብርሃን ኣብ ዘስምዑ ቃል ብሓርበኛዊ ተጋድሎናን ብክቡር መስዋእትናን ዝረኸብንያ ናፅነት ወላ እኳ ብፍቕዲ 35 ዓመታት እንተገበረት እቲ ንስልያ ዝተኻየደ መሪር ገድልን ዝተኸፍለ መስዋእትን ግና ናይ ትማሊ ዘይርስዕ ታሪካዊ ፍጻመ ከም ዝኾነ ኣብሪሆም። ህዝቢ ዞባ ማእከል በዓል ናፅነቱ ብኽብ ዝበለ ድምቀት ንምብዓል ዘድሊ ምድላዋት ክገብር ምፅንሑ ዝሓበረ ኣቶ ኣስመሮ ብተሳትፎ ልዕሊ 13,000 ህዝብን ናስታት 2,000 መንእስያትን ዝቐረበ ምርኢት ባህላዊ ካርኒቫል ናይ ዝመራያ ከም ዝኾነ ሓቢሮም። ኣብቲ ብትልሂ ዝተሰነየ ባህላዊ ምርኢት ገዳይምን መንእስያትን ስነ ጥበባውያን ዘቕርቦ ሓድሽን ድግማ ደርፍታት ቀሪቦም። ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ብምኽንያት ፅምብል መበሳሳን 5 ዓመት ናፅነት ንቕያን ጅግንነትን ኤርትራዊት ጓል ኣንስተይቲ ኣብ ቃልሲ ንናፅነት ምውሓስ ልዕላውነትን ህንፀት ሃገርን ዘንፀባርቕ መደብ ሎም 19 ግንቦት ኣብ ኣስመራ ኣካይዶ። ኣብቲ ብሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝኸፈተቶ መደብ ሚኒስተራት ዝርከቦም ላዕሎ ሰበስልጣን መንግስትን ግንባርን ተረኺቦም ነይሮም። ኣብቲ ኣጋጣሚ ንተራ ኤርትራዊት ጓል ኣንስተይቲ ኣብ ምውሓስ ድሕነትን ፀጥታን ባሕሪ እተንፀባርቕ ከምኡ ናብ ሓቀኛ ታሪክ ዝተመርኮሰት ምትግባር ሕድሪ ሰማዕታት ዘየቋርፅ መስርሕ ከም ዝኾነ ትገልጽ ክልተ ሰነዳዊ ፊልሚታት ንምርኢት ቀሪበን። ኣዋሃዲት ናይቲ ፅምብል ወይዘሮ ዛይድ መስፍን ኣብ ዘስማዓቶ ቃል ብግቡእ ተሰኒዱ ዝፀንሐ ታሪክና ኣብ ምብራኽ ፅንዓትን መንእስያትናን ምድልዳል ሓድነትናን ልዑል ተራ ከም ተፃወቶ ብምጥቃስ ማሕበር ካብ ዝሓለፈ ዓመታት ጀሚሩ ንቕያን ጅግንነትን ኤርትራውያን ደቂ ኣንስትዮ ዘንፀባርቕ ሓቀኛ ስራሕ ኣብ ምስናድ ተፀሚዱ ከም ዝርከብ ሓቢሮም። እቲ ፅንዓትና ኣወሓስና ብዝብል ቴማ ዝተኸየደ መደብ ብባህላዊ መደብ ዝተሰነየ ነይሩ። ኤርትራውያን ነበርቲ ቶሮንቶ ካናዳ ከተማታት ደቡባዊ ስዑድያን ፅንዓትና ዋሕስና ብዝብል ቴማ ዝኽሪ መበሳሳን 5 ዓመት ናፅነት ኤርትራ ብልዑል ድምቀት ፀንቢሎም ከካቦቱ ንዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ገረ መስቀል ገረዝጌር ከቕርቦ እዩ።
1: ብ17 ግንቦት ኣብ ከተማ ቶሮንቶ ኣብ ዝተካየደ ብዕዙዝ ዝተሳትፎ ዜጋታትን ስነ ጥበባውያንን ዝማዕረገ ፅምብል ወይዘሮ ኣማራሽ መብራህቱ ሓላፊት ቆንስላዊ ጉዳያት ኣብ ካናዳ ብዘስምዖተ ቃል ፅምብል 35 ዓመት ናፅነትና ንዝተሓልፈ መድረኻትን ከም ህዝቢ ዝኸፈልናዮ ዋጋን እናስተንተና ብልፅግቲ ሃገር ንምህናፅ መብፃዕና እንሕድሰሉ ኣጋጣሚ ከም ዝኾነ ገሊፃ። ኣብቲ ሰመዚ ምምሕዳርታ ከተማ ብኣካል ዝተረኽብሉ ኣጋጣሚ ከንቲባ ቶሮንቶ ኦሊቪያ ቸው ናይ ዮሃና መልእኽቲ ሰዲዳ። እዚ ከምዚ ኢሉ እንከሎ ዝመፅእ ሓሙስ 21 ጉንበት ስነ ስርዓት ምስቃል ባንዴራ ኤርትራ፣ 24 ጉንበት ድማ ስፖርታዊ መደባት ንዋንጫ ናፅነት ክካየድ ምዃኑ እቲ ዝበፅሐና ሓበሬታ ኣፍሊጡ። ብተመሳሳሊ ማሕበረኩማት ኤርትራውያን ኣብ ከተማታት ደቡባዊ ስዑድያ ማለት ኸሚስ ምሸጥ ጀዛንን ኣልነማስን ብ14 15 ጉንበት ንናፅነትን ስሊኣ ዝተኸፍለ ረዚን ዋጋን ብዘንፅባርቕ ባህላውን ስነ ጥበባውን መሰናድኦታት ዝተሰነየ ምዕሩግ ፅምብላት ናፅነት ወዲቦም። ኣብቲ ኣባላት ኤምባሲ ኤርትራን ሽማግለ በዓላትን ከምኡውን ብርክት ዝበሉ ዜጋታት ዝተሳተፈ ፅምብላ

0: ነቲ ኣጋጣሚ ዝምልከት መደረታት ቀሪቦም። ተሳተፍቲ ናይቲ ስነ ስርዓት ንመኸተ ህዝብን ሓይልታት ምክልኻልን ድሕሪ ምምጓስ ሕድሪ ሰማዕታት ንምትግባር ዘለዎም ቁርብነት ደጊሞም ኣረጋጊፆም። ብኻልእ ወገን ድማ ማሕበረኮም ኤርትራውያን ኣብ ጁባ ሪፓብሊክ ደቡብ ሱዳን ብምኽንያት መበል 35 ዓመት ናፅነት ኣብ መንጎ 8 ጋንታታት ደቂ ተባዕትዮ ዝወደቦን ንሰሙናት ዝቐፀለን ግጥማት ኩዕሶ እግሪ ብ16 ጉንበት ተዛዚሞም። ነቲ መዛዘሚ ስነ ስርዓት ንምድማቕ ኣባላት ሃማደአ ውዕውዕ ፀወታ ጉታ ገመድን ጉያ እግርን ከካይዳን ከለዋ፣ ተምሃሮ ቤት ትምህርቲ ማሕበረኮም ድማ ደርፍታትን ትልሂታትን ብሄራት ኤርትራ ኣቕሪቦም። ኣብ መወዳእታ ጋንታ ደንደን ዕውቲ ብምዃን ዋንጫ ናፅነት ካብ ቆንስል ኤርትራ ኣብ ደቡብ ሱዳን ኣቶ ፀጋይ መሓሪ ተቐቢላ።
1: ኣብ ዞባ ደባዊ ቀይሕ ባሕሪ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ማሕበራዊ ኣገልግሎት ትሕተ ቅርፅን ካልእ ፅላታትን ዝተገብረ ወፍሪ ኣብ ሂወት ነበርቲ ዓብ ውፅኢት ከም ዘምፅእ ዋና ዳይረክተር ክፍሊ ህንፃው ልምዓት ኣቶ ተስፋ ማርያም ዮሃንስ ሓቢሮም። ቁፅሪ ኣብያተ ትምህርቲ ካብ 6 ናብ 48 ክብ ከም ዝበለ፣ ኣብ ጥዑና ፋንቦን ድማ 2 ናይ ማእከላይን ካልኣይን ደረጃ ኣሕደርቲ ኣብያተ ትምህርቲ ከም ተሰርሓ ብምጥቃስ እዚ ኣብ ዕቤት ተሳታፍነት ዜጋታት ኣብ ማኣዲ ትምህርቲ ፅልዋ ከም ዝፈጠረ ኣብሪሆም። ንኣገልግሎት ጥዕና ኣመልኪቱ ኣቶ ተስፋ ማርያም ቅድሚ ናፅነት ሓንቲ ሆስፒታል ኣብ ዓሰብ ጥራይ ከም ዝነበረት ብምዝካር ኣብዚ እዋን እዚ ኮማዊ ሆስፒታላት ኣብ ጢዖን ዕድን 9 መደበራት ጥዕና ኣብ ምምሕዳራት ከባቢ ሓንቲ ማእከል ጥዕና ኣብ ዓሰብ ከምኡውን ዞባዊ መውከሲ ሆስፒታል ድሕቶም ዝርከቦ ብድምር 16 ትካላት ጥዕና ከም ተዋደደ ኣብሪሆም። ብዛዕባ ቀረብ ማያ ኣብ ዝሃቦ ሓበሬታ ድማ ካብ 1991 ክሳብ 1995 ኣብ መላእ ዞባ ሰፊሕ መፅናዕታት ከም እተኻይደን ልዕሊ 115 ዒላታት ከም ተዃዕታን 45 ናይ ኢድ ፖምፓታት ከም ተተኽለ ከምኡውን ልዕሊ 15 ትሕተ ባይታዊ ባስካታት ከም እተሰርሐ ብምግላጽ ተጠቃምነት ቀረብ ፅሩይ ስተማያ ኣስታት 60%ዊት ከም ዝበፅሐ ሓቢሮም። ኣብ መወዳእታ ንሕርሻዊ ትሕተ ቅርፂ ኣመልኪቱ ኣብ ዝሃቦ መብሪ ምስራሕ መእለይ ወሓይዝ ጋሕሮን ይንካዕለን ከምኡውን ህንፀት ካብ 70,000 ክሳብ 300,000 ሜትሮ ኩቦ ዝሕዛ ዲጋታት ኣብ ደባይ ሲማ ኣፎንቦን ሮሞዳን ካብቲ ቀንዲ ከም ዝኾነ ኣብሪሆም። ሃገራዊ ምክልኻል ዑረት ምስ ጨንፈር ሚስ ጥዕና ዞባዶ ብምውሃድ ኣብ ንኡ ዞባ ማይምነ ልዕሊ 1,000 ዜጋታት ነፃ ኣገልግሎት ሕክምና ዓይኒ ሂቦም። ኣብዚ ብመልክዕ ወፍሪ ዝተሰላሰለ መደብ ናይ ሓበላ ቅርኒብ ዓይንን ዓፅሚ ዓይንን ፀገማት ከም ዘለዎም ዝተለለዩ 152 ዜጋታት መጥባሕቲ ከም ተገብረሎም ኣብ መውከሲ ሆስፒታል ዞባ ደቡብ ክኢላ ሓኪም ዓይኒ ዶክተር መኮነን ኣብርሃለይ ሓቢሮም። ሓላፊ ኣገልግሎት ጥዕና ኣብቲ ንኡ ዞባ ነርስ ኣስመሮ ማስገዶም ብወገኑ ካብቶም ሓፈሻዊ ምርመራ ዝገበሩ ወገናት 83 ናይ ሓበላ፣ 35 ናይ ዓፅሚ ዓይኒ፣ 10 ናይ ቅርኒብ ዓይኒ፣ 24 ድማ ናይ ካልእ ፀገማት ዓይኒ መጥባሕቲ ከም ተገብረሎም ኣፍሊጦም። ብዘይካዚ ብማየት ንዝቕፀሩ ወገናት መድሃኒትን መነፀር ዓይንን ከም ተዋህቦን ዝሓበረ ነርስ ኣስመሮም ዓይኒ ተነቃፊት ህዋስ ብምዃና ብክንክንን ፅሬትን ክትተሓዝ ብሰብ ሞያ ጥዕና ዝተኣዘዘ መድሃኒ ድማ ብግቡእ ክውሰድ ምዒዶም። ኣብ መወዳእታ እቲ መደብ ዕውት ንክኸውን ኣበርክቶ ንዝገብሩ ኣመሓደርቲ ከባብን ካልኦት ኣካላትን ድሕሪ ምምስጋን ከምዚ ዓይነት መደብ ቀፃልነት ክህልዎ ተላብዩ። መጥባሕቲ ዝተገብረሎም ዜጋታት ብወገኖም ሚኒስትሪ ጥዕና ናብ ርሑቕ ከባቢታት ኣተኪሩ ብምግባር ነቲ ኣገልግሎት ብቐረባ ዝረኽብሉ ኩነታት ምፍጣሩ ኣመስጊኖም። ኣብ ዝሓለፈ ናይ ናፅነት ዓመታት ካብ ዝቐረበ ክርክራት ስራሕ እቲ 95%ዊት ብዕድቂ ከም ዝደቀሰ ክፍሊ ዕዮ ገሊፆም። ወኪል ኤሪና ዮናታን ዕብዮ ዘዳሎ ፀብጻብ ኣሎ ያሲን ሳልሕ ከቕርቦ እዩ።

ኣብ ውሽጢ 35 ናይ ናፅነት ዓመታት ካብ ዝቐረበ ልዕሊ 298,000 ክርክራት ስራሕ እቲ 95 ሚታዊት ብዕርቂ ከም ዝደቀሰ ክፍሊ ዕዮ ገሊጹ። ዋና ዳይሬክተር ናይቲ ክፍሊ ኣቶ ወልደ የሱስ ኤሊሳ ንኤሪና ኣብ ዝሃቦ ሓበሬታ ኩሉ ዝካየድ ንጥፈታት ኣብቲ ናፅነትን መሰልን ምውዳብ ሰራሕተኛታት ዘውሐስ ኣስራሕትን ሰራሕተኛታትን ክዛተዩ ዘኽእል መድረኽ ዝፈጥር ከምኡውን ማሕበራዊ ቁጠባዊ ባህላውን መዳያት ዘጠቐልል ኣዋጅ ሕጊ ዕዮ ኤርትራ

ምርኩስ ዝገበረ ምዃኑ ኣብሪሁም። ንምዝገባ ደለይቲ ስራሕ ብዝምልከት ኣቶ ወልደ የሱስ ኣብቲ ተጠቕሰ ዓመታት ልዕሊ 243,600 ደለይቲ ስራሕ ክምዝገቡ ከለዉ ን57ታዊት ካብኦም ክፋት ቦታ ስራሕ ከም እተረኽበ ብምጥቃስ 75ታዊት ካብቲ ዝተረኽበ ክፋት ቦታ ስራሕ ሰባት ከም እተመደብሉ፣ እቲ ሰባት ዘይተመደብሉ ከዓ እቲ ቦታ ዝጠልቦ ክእለት ወይ ሞያ ስለ ዘይተማልአ ከም ዝኾነ ኣረዲም።

ዲስስ 28 ሚታዊት ሕጊ ዝጠልቦ ዘማልኣ ኮይነን ክርከባ ከለዋ 4 ሚታዊት ከም እተቐፅዓ ከምኡውን ና 50 ሚታዊት ምኽሪ ን18 ድማ መጠንቀቕታ ከም እተዋህበን ኣፍሊጡ። ኤርትራ ኣብ 1993 ኣባል ኣህግራዊ ውድብ ዕዮ ብምዃን ኣብ 8 መሰረታውያን ውዕላት ኣህግራዊ ውድብ ዕዮ ክተማ ከም ዘንበረት ዝፍለጥ እዩ።

ኣብ ከተማ ከረንከም ኣካል መርባት ፅምብል ናፅነት ህዝቢ ኤርትራ ዘረኣዮ ፅንዓትን በፂሕዎ ዘሎ ብራኽን ብዝብል ኣርእስቲ ካብ 15 ክሳብ 17 ግንቦት ንነበርቲ ምምሕዳራት ከባቢ ከምኡ ውን ንውዳበ መንስያ ሰራሕተኛታትን ሰሚናር ተዋሂቡ። ሓላፊ ፖለቲካዊ ጉዳያት ትግደፍ ዞባ ዓንሰባ ቶ ሙሉ ተስፋ ማርያም ህዝቢ ኤርትራ ንዝሓልፎ ቃልሲ መስገደልን በብመድረኹ ከምኡ ውን ዝተጨበጠ ዓወታት ብሰፊሑ ድሕር ምግላጽ ዝተስፈው መድረኽ ውፅኢት ዘረኣዮ ምፅማምን ፅንዓትን ከም ዝኾነ ሓቢሮም። ፅንዓት ኣብ ህዝቢ ኤርትራ ክብሪ እምበር ኣምር ኣይኮነን ዝበለ ኣቶ ምሉ እዚ ካብ ወለዶ ናብ ወለዶ እናተሰጋገረ ዝኸይድ ዘሎ ክብሪ መለለይ ኤርትራዊ መንነት ኮይኑ ክቕፅል እዋኑ ዝጠልቦ ምዃኑ ኣስሚሩ ኣሎ። ኣብ መወዳእታ ኣቶ ምሉ ናፅነት ፃማ ፅንዓትን ተፃዋርነትን ምዃና ድሕር ምግላፅ ብቁጠባን ቴክኖሎጂን ምስ ዓለም ንምጓዓዝ ዝያዳ ፅንዓት ዝሓትት ስለ ዝኾነ ዝተረፈ ጉዕዞ ንምዝዛም ብውህደት ምስራሕ ከም ዘድሊ ኣገንዚቦም። ተሳተፍቲ ብግዲኦም ከምዚ ዝበለ ዋና እውን ኣገዳስን ሰሚናር ኣብ ምንቕቓሕን ምጉስጓስን ዕዙዝ ተራ ከም ዘለዎ ብምሕባር ንወደብቲ ናይቲ መደብ ኣመስኪኖም። መደብ ውህለላን ንኡስ ልቓሕን መውል ኣብ ንኡ ዞባታት ሓጋዝን መንሱራን ማሕበር ቁጠባዊ ህይወት ዜጋታት ንምምሕያሽ ኣበርቲዑ ነጥፍ ከም ዘሎ ገሊፆም። ሓላፍቲ ትካል ኣብተን ንኡስ ዞባታት ኣቶ ኣሚነ ረኣያ ነይሩ ናብ ዝሃቦ ሓበሬታ ኣብ መጓሰ መስናዊ ሕርሻ ንግዲ ሰንዓ ምስባሕ ጥሪትን ንግዳዊ ንጥፈታትን ብውልቅን ብጉጅለን ዝነጥፉ ከምኡ እውን ሰራሕተኛታት ትካላት መንግስቲ ብስማዊ ወለድ ልቓሕ ከም ዝወሃብ ሓቢሮም። ኣብ ንኡስ ዞባ ሓጋዝ 1641 ኣብ ንኡስ ዞባ መንሱራ ድማ 698 ዓማዊል ከም ዘለዎ ብምግላፅ ኣብ 225 ልዕሊ 3.5 ሚልዮን ናቕፋ ናብ ዓማዊል ከም ተዘርግሐን ልዕሊ 6.8 ሚልዮን ናቕፋ ከም እተኣከበን ኣፍሊጦም። ዓማዊል ካብ ሃልኪ ገንዘብን ምብኻን ግዜ ንክድሕኑ ብመገዲ ዓዳውያን ባንክታት ናብቲ ዝርከብዎ ከባቢታት ብምኻድ ጠለባቶም ንምምላእ ሓያል ፃዕሪ ይካየድ ከም ዘለውን ኣቶ ኣሚነ ወሲኹ ኣብሪሆም። ኣብ መወዳእታ ማሓደርቲ ንኡስ ዞባታትን ከባቢታትን ምስ ዓማዊል ተዋሂዶም ንዘካይድዎ ዘሎ ውሁድ ስራሕ ብምስጋን ነበርቲ ረብሓታት መውል ተረዲኦም መነባብሮም ንምምሕያሽ ክሰርሑ ተማሕፂኖም። መደብ ውህለላ ንኡስ ልቓሕን ኣብ ንኡስ ዞባ ሓጋዝ ኣብ 1996 ኣብ ንኡስ ዞባ መንሱራ ድማ ኣብ 2002 እዩ ተመስሪቱ። ዘቐርኩም ተዓዘብቲ ስዕቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክትቅፅሉ ደጊመ ብኸብሪ ዕድም ዜናዊ መሰናዶ ኤርቲቪ ናቐፅለ ዝኾርኩም ተዓዘብቲ ስለምክታልኩም ማዘየ መስግን። ዜና ወፃኢ መንግስቲ ሽወደን 4 ዘመናውያን መራኽቢ ኩናት ካብ ፈረንሳ ክሽምት ከም ተሰማምዐ ኣፍሊጡ። ቀዳማይ ሚኒስትር ሽወደን ኦልፍ ክሪስተርሰን ኣብ ዝሃቦ እዚ ናይ ልዕሊ 4 ቢልዮን ዶላር ውዕል ሃገሩ ድሕሪ 1980ታት ኣብ ፅላት ምክልኻል ካብ ዘውፃእቶ ባጀት ዝዓበየ ምዃኑ ሓቢሩ። እቲ ውዕል ዓቕሚ ምክልኻል ሃገሩ ብምትርናዕ ግዳማዊ ተፃወታት ንምምካት ዝህልዎ ተራ ልዑል ምዃኑ እቲ ቀዳማይ ሚኒስትር ብተወሳኺ ገሊፆም። ሽወደን ክልተ ካብተን መራኸብ ኩናት ኣብ 2030 ዝተረፋ ድማ ኣብ ክሳዕ 2035 ዓ.ም ክትርከበን ትፅቢት ይግበር። መንግስቲ ሽወደን ኣብ 2026 ወታደራዊ ባጀት ብልዕሊ 18 ሚታዊት ከም ዘዕበዮን እቲ ወሰኽ ድሕሪ ዝሑል ኩናት ዝዓበየ ከም ዝኾነን እዮም ፀብፃባት ዝሕብሩ። ብዘይካዚ ወታደራዊ ወፃኢታት ሃገሩ ኣብ 2028 ናብ 3.1 ሚታዊት ኣብ 2030 ድማ ናብ 3.5 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ንምባሉ መደብ ኣለዎ። ፀጥታዊ ዘይምርጋ ምብራቅ ኤሮጳ ሃገራት ዞባ ዓቕሚ ምክልኻልን ከደንፍዓን ይደፋፍእን ከም ዘሎ ወታደራዊ ኣንኪላታት ዝጠቕሱ። ጃፓንን ደቡብ ኮርያን

ብመዳይ ውሕስነ ፀዓትን ምክልኻልን ዘካየድዎ ምትሕባ ንምድንፋዕ ተሰማሚዐን። እዚ ዝተገልጸ ፕረዚደንት ዶብ ኮርያ ሊ ጄ ሚዩንግ ቀዳማይ ሚኒስትር ጃፓን ሳናይ ታኪያችን ሎም 19 ግንቦት ዶብ ኮርያዊቲ ከተማ ኣንዶንግ ኣብ ዘካይዶ ርክብ እዩ። ክልትዮ መራሕቲ ናስታት 2 ሰዓታት ኣብ ዘካይዶ ዝርብ ብሰንኪቶ ኣብ ማእከላይ ምብራቕ ዝተወልዐ ኩናት ዝሰዓበ ናይ ፀዓት ቅልውላው ንምምካት ሓበራዊ ስጉምቲ ክወስዱ ኣብ ምርዳ በፂሖም። ብዘካዚ ካብ ሰሜን ኮርያ ክመፅእ ዝኽእል ስጋት ንምብዳ ኣብ መንጎ ጃፓን ዶብ ኮርያን ኣሜሪካን ዘሎ ስሉሳዊ ምትሕባር ንምሕያል ቃልኣትዮም። ፕረዚደንት ሊ ጄ ሚዩንግ ኣብ ዝሓለፈ ወርሒ ጥሪ ኣብ ጃፓን ናይ 2 መዓልታት ምብፃሕ ብምፍጻም ምስ ቀዳሚቲ ሚኒስተርቲ ሃገር ሳናይ ታኪያቺ ተራኺቡ ከም ተዘራረበ ዝከር እዩ። ጃፓን ንዶብ ኮርያ ንናዓበየ ዝኸይድ ዘሎ ንዝበልዎ ፅልዋ ቻይናን ስጋት ሰሜን ኮርያ ንምምካት ምስ ኣሜሪካ ምትሕባርን ክዕብያ ምፅንሕን ዝፍለጥ እዩ። ኣሜሪካ ኣብ ዶብ ኮርያን ጃፓንን ኣስታት 80,000 ሰራዊት ዓሰርተታት መራኽብ ውግን ኣማይት ነፍርትን ኣዋፊራ ከም ዘላ ፀብጻባት ይሕብሩ። ኣሜሪካ ኣብ ልዕሊ 11 ላዕሎ ሰበስልጣንን ትካላት ስልያ ኩባ ሓድሽ እገዳ ኣፅሊቓ። እቲ እገዳ ንሚኒስትራት መራኸቢታት ፍትሒ ፀዓትን ማዕድንን ከምኡ ውን ንፕረዚደንት ሃገራዊ ባይቶ ኪባን ላዕሎት ወተሃደራውያን ኣዘዝትን ዒላማ ዝገብረ እዩ። ብዘካዚ እቲ እገዳ ንዋይ ዝደስክልን ንግዳዊ ንጥፈታት ዝድርትን ምዃኑ ቤት ፅሕፈት ግምጃ ኣሜሪካ ገሊጾ። ሚኒስትር ጉዳያት ወፃኢ ኪባ ብሩኖ ሮድሪገስ ነቲ እገዳ ዘይሕጋዊ ምግሃዝ ልኡላውነት ክብል ብትሪ ኮኒንዎ ኣሎ። እዚ ምዕባለታት እዚ ዝኽሰት ዘሎ ኣብ መንጎ ኣሜሪካን ኪባን ተኸሲቱ ዘሎ ወጥሪ እናባእሲ ኣብ ዝመፀሉ ዘሎ እዋን እዩ። ፕረዚደንት ኪባ ሚጉዌል ዲያዝ ካነል ብ18 ግንቦት ኣብ ዝሃቦ መግለፂ ኣሜሪካ ኣብ ልዕሊ ሃገሩ እትወስዶ ዝኾነ ይኹን ወተሃደራዊ ስጉምቲ ኣብ ዞባዊ ሰላምን ምርጋእን ብቐሊል ዘይግመት ምፍሳስ ደም ከም ዘስዕብ ኣጠንቂቑሎ። እቲ ፕረዚደንት ነዚ መጠንቀቕታት ዝሃበ ሃገሩ ልዕሊ ልዕሊ 300 ወተሃደራውያን ሰባልቦ ነፈርቲ ከም ዘጥርየትን ኣብ ልዕሊ ዕላማታት ኣሜሪካ መጥቃዕቲ ንምክያድ ዝርብ ከም ጀመረትን ዝሕብር ጸብጻባት ድሕሪ ምውፁ እዩ። ፕረዚደንት ሚጉዌል ዲያዝ ካነል ኣሜሪካ ኣብ ልዕሊ ሃገሩ መጥቃዕቲ ንምፍጻም ናይ ሓሶት ምስምስ ትፈጥር ከም ዘላ ብምኽሳስ ነቲ ስልያዊ ዝተባህለ ጸብጻብ ነጺግዎ ኣሎ። ኣብ ዶባውን ማእከላይን ቻይና ብርቱዕ ዝናብ ብዘሰዓቦ ሓደጋታት ዕልቕልቕ ሰብኣውን ዋታውን ትሕቲ ቅርፃውን ክሳራታት ከም ዝወረደ ተቓሊሑ። በቲ ተፈጥሮዊ ሓደጋ ብሕሩ 12 ሰባት ከም ዝሞቱ ዝሓበሩ ሰመዝ እቲ ሃገር ድሃዮም ዝጠፈ ብምህላዎም ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም ኣለዉ። ብሰንኪቲ ዕልቕልቕ ኣብ ኣባይቲ መካይን ትካላት ማሕበራዊ ኣገልግሎት ትሕቲ ቅርፂ መጓዓዝያን ካልእን ዕንወት ከም ዝወረደ እውን ክፍለጥ ተኻኢሉ ኣሎ። ብዘካዚ ሓያሉ ኣብያተ ትምህርትን ንግዳውያን ትካላትን ንጥፈታትን ደው ከብላ ተገዲደን ኣለዋ። በቲ ዕልቕልቕ ንዝተኸደኑ ሰባት ናብ ውሑስ ቦታ ንምግዓዝ ፅዑቕ ስርሒት ይካየድ ከም ዘሎ ሰመዚ ሲቪላዊ ድሕነት ገሊፆም። ይኹን እምበር ኣብ ፅርግያታትን ድንድላትን ዝወረደ ዕንወት ነቲ ናይ ምድሓን ስርሒት ብድሆ ኮይንዎ ከም ዘሎ ተሓቢሮ። እቲ ብርቱዕ ዝናብ ንዝመፅእ መዓልታት ክቕፅል ከም ዝኽእል ዝኣመቱ ሰመዚ ቻይና ክሳራታቱ ክዛይድ ከም ዝኽእል ኣጠንቂቖም ኣለው። ፕረዚደንት ኣሜሪካ ዶናልድ ትራምፕ ሎም 19 ግንቦት ኣብ ልዕሊ ኢራን ክካየድ ዝተወጠነ መጥቃዕቲ ብምሕፅንታ መሻርክቲ ሃገራት ወሽመት ከም እተወንዘፈ ሓቢሩ። መራሕቲ ቀጠር፣ ስዑድ ዓረብን ሕቡራት ኢማራት ዓረብን ነቲ ክካየድ ተመዲቡ ዝነበረ መጥቃዕቲ ክቋረፅ ከም ዝጠለቡ ዝገለፀ ፕረዚደንት ትራምፕ እቲ ፃውዒት ንዘተ ባይታ ከም ዘጣጥሕ ኣሚቶም። ይኹን እምበር ኢራን ጠለባት ኣሜሪካ ተቐቢላ ኣብ ዝሓፀረ እዋን ኣብ ስምምዕ ምዘይትበፅሕ ከቢድ መጥቃዕቲ ከም ዝካየደላ ፕረዚደንት ትራምፕ ኣጠንቂቕሎ። ፕረዚደንት ትራምፕ ኢራን ሓደ ኒክሌሳዊ ትካል ጥራይ ኣትሪፋ ካልእ ኩሉ ክትዓፅዎን 400 ኪሎ ግራም ዝበልፀገ ዩራኒም ናብ ኣሜሪካ ከተሰጋግርን ዝርከቦ ሓድሽ ቅድመ ኩነት ኣቕሪቡ ከም ዘሎ ዝፍለጥ እዩ። እዚ ሓድሽ ቅድመ ኩነት ኣብ ልዕሊ ኢራን ፀኒዑ ዘሎ እገዳ ከምዘየላዓል ዘጠቓለለ ብምዃኑ ንክልቴን ሃገራት ከቀራርበን ከምዘይክል ብኣጉ ይእመት። ኣሜሪካ ተቕርቦ ዘላ ቅድመ ኩነት ዝተጋነነን ኢራን ኢዳ ክትብ ዝጠልብን ምዃኑ ዝገለጸ ፕረዚደንት መስዑድ ፔዥሽኪያን ሃገሩ ልኡላውነታ ንምውሓስ ድልውቲ ከም ዘላ ኣረድዮም።

ኣሜሪካ ምስ ካናዳ ንፀንሓ ኣብ ወታደራውን ፀጥታውን መዳያት ዘተኮረ ናይ ምትሕባር ውዕል ከም ዘወንዘፈቶ ኣፍሊጣ። ካናዳ ነቲ ኣብ እዋን ካልኣይ ኩናት ዓለም ዝተኸትመ ናይ ምትሕባር ስምዕ ተኽብሮ ከምዚ የላ ዝወቐሰ ፕረዚደንት ትራምፕ ሃገሩ ከም ዘቋረፀቶ ትማሊ 18 ግንቦት ሓቢሩ። እቲ ክልታዊ ውዕል ዞባዊ ፀጥታ ንምውሓስ ዝዓለመ እኳ እንተነበረ ካናዳ ግና ኣብቲ መዳይ ኣበርክቶ ከምዘይፀንሓ ፕረዚደንት ትራምፕ ብተወሳኺ ገሊፆም። መንግስቲ ካናዳ ንስጉምቲ ኣሜሪካ ኣመልኪቱ ዝሃቦ ወግዓዊ ምላሽ ዛጊድ የለን። እዚ ሓድሽ ምዕባለታት ኣብ መንጎ ክልቴን ሃገራት ተፈጢሩን ዘሎ ፍልልያት መሊሱ ከግፍሖ ከም ዝኽእል ይእመት። ፕረዚደንት ትራምፕ ካናዳ መበል 51 ክፍለ ሃገረ ኣሜሪካ ክትከውን ከም እትኽእል ዳግማይ ኣብ ስልጣን ምስ መፀ ዝሃቦ መግለፂ ንመንግስቲ ካናዳ ከም ዝቆጠዐ ዝዝከር እዩ። ነቲ መግለፂ ብትሪ ዝኾነ ንቀዳማይ ሚኒስተር ካናዳ ማርክ ካርኒ ሃገሩ ወታደራውን ቁጠባውን ተመርኳስነት ኣሜሪካ ከተወግድ ክፅውዕ ፀኒሑ ኣሎም። ኣሜሪካ ተዓጊቱ ዝፀንሐ ነዳጅ ሩስያ ናብ ዕዳጋታት ዓለም ክቕንዕ ኣብ ዝሓለፈ ወርሒ መያዝያን ዝገበረቱ ሕድገት ብተወሳኺ 30 መዓልታት ኣናዊሓቶ። እቲ ስጉምቲ ብደረጃ ዓለም ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ምዃኑ ፀሓፊ ግምጃ ኣሜሪካ ስኮት ቤሰንት ብ18 ግንቦት ሓቢሮም። ኣብ ምርርጋ ዕዳጋታት ጥራይ ዘይኮነ ኣብ ገስጋስ መሸጣ ነዳዲ ሩስያ እወታዊ ኣበርክቶ ከም ዝህልዎ ይጥቀስ። ብዘይካዚ ነቲ ስጉምቲ ዝምድና ሩስያን ኣሜሪካን ኣብ ምምሕያሽ ተርኡ ቀሊል ከም ዘይከውን ድማ ተንተንቲ ይጠቕሱ። ኣሜሪካን ሩስያን ኩሉ መዳዊ ዝምድነአን ንምምሕያሽ ዝጀመሮ ክልታዊ ተበግሶ እወታዊ ገስጋስ የመዝግብ ከም ዘሎ የን ዝገልጻ። ናይ መወዳእታ ዜና፣ ጀርመን ስርዓት መከላኸሊ ሚሳይል ዝዓጠቐ ሓድሽ ወታደራዊ ኣሃዱ ናብ ቱርኪ ክትልእኽ ምዃና ሓቢራ። ዕላማቲ ወታደራዊ መደብ ዞባዊ ፀጥታ ብቐንዱኻ ፀጥታ ኣባል ኔቶ ዝኾነ ቱርኪ ንምውሓስ ምዃኑ ሚኒስትሪ ምክልኻል ጀርመን ገሊጾ። እቲ ኣብ ዝመፅ ወርሒ ሰነ ዝለኣኽ ኣሃዱ ክሳዕ ወርሒ መስከረም ናይዚ ዓመት ኣብቲ ቦታ ከም ዝፀንሕ እቲ ሚኒስትሪ ኣፍሊጡሎ። ኣባላት ኔቶ ካብ ኢራን ከም ዝትኮስ ዝገለጾ ሚሳይላት ኣብ ቱርኪ ፀጥታዊ ስጋት ክፍጥር ምፅኑሕ እየን ዝወቕሳ። ነዚ ጀርመን ወጢናቶ ዘላ ወታደራዊ መደብ ብእወታ ዝተቐበለት ቱርኪ ቅሉላዊ ኢራን ብዘተጥራይ ክዓርፍ ከም ዝግባያ እትገለጽ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ መራሕቲ ሃገራትን መንግስታትን ብምኽንያት ፅምብል ናፅነት ናይ ዮሃና መልእኽቲ ሰዲዶም። ብምኽንያት በዓል ናፅነት ሎም ኣብ ቀንዲ ጎደናታት ኣስመራ ባህላዊ ካርኒቫል ቀሪቦም። ሃማደ ብምኽንያት በዓል ናፅነት ንቕያን ጅግንነትን ኤርትራዊት ጓል ኣንስተይቲ ዘንፀባርቕ መደብ ኣካይዱ። ኣብ ዜናታት ወፃኢ መንግስቲ ሽወደን 4 ዘመናውን መራኽብ ኩናት ካብ ፈረንሳ ክሽምት ከም ተሰማምዐ ኣፍሊጡ። ጃፓንን ደቡብ ኮርያን ኣብ መዳይ ውሕስነት ፀዓትን ምክልኻልን ዘካይድዎ ምትሕባር ምድንፋዕ ተሰማሚዐ። ኣሜሪካ ኣብ ልዕሊ 11 ላዕሎ ሰበ ስልጣንን ትካላት ስለያን ኪባ ሓድሽ እገዳ ኣፅዲቓ። ዝኸበርኩም ተዓዘትን ሎሚ ዝተዳለወ ዜናዊ ምስናዶ ኣብዚ ፍፀም። ስለምክታልኩም ኣዝየ መስክን። ርሑስ ቅንያት ናፅነት ክኾነልኩም ናብ ተመንድኹ ስዒባ ትቐርብ ሲትኮም እንዳዘማምያ ክትከውን ብወገነ ግን ሰላም።

0: ረያ ባሙ ሓዋላ ሓዋላ እትብል
1: ሓዋላ ሓዋላ ሙሲኣ ከዓ መፂኻ ኣለይዶ መፂኻ ኣለይዶ ኣበለካ መፂኻ ኣለይዶ መፂኻ ኣለይዶ ኣበለካ መፂኻ ኣለይዶ መፂኻ ኣለይዶ
0: ኣሎ ኣያ ምስ ንሪኢኻዩ ዓምናኩ ሓዋላ ስለ ዝኾነት ኮይ ኸበና ርሕቁ ትቕበላ
2: ኣንቲ ፍሉጥ እታ ኤርትራጓሪያ ካብ ደብስ ምዳሉ ትኸውን ኣንታ ገንዘብ ሰዲዳ ዘይትርብር ውላ ዳላት ኩሉ ግዜ ቅፃል ትሰደሉ መላት ፃልዎ ቀፃል እዩ ብምሄድ መፍቃድ ገንዘብ ሓዋላ እዩ ራ እታ ካልኣይ ከዓዩ ጭራሽ
0: ኳይጥምዋይ ቦ ብምቕፃር ገንዘብ ዚ ዓይነ ይጭምጭም
2: ኣርኻ ይጭምጭም ፈፋርወ
0: ኣይምስል እዚ ኣስተረፍክር ሓይራ
2: ሓንተረፍክር ዚ ጓር ሰደፈትም ገንዘብ ብንፃር ከማ ኣነ ሪኻና ተደምፀ
0: ሰራተ ኮይነ ኢና ተደምፀ
2: እንተኮይና ተደምፀ ኣ ሕሰብ ቦባ ክሳብ ዝዕድመ ስካብ ሕጁ ዘይተመርዓወ ዘለ ካልኣይ ካ ንሪኢ ከለካ ንፅባሕ ንከ መዕለብ መውደቂ ዝኾና ርኢ ከለካ ኣብ ላዓዲ ገዛ ገዛ ኣይገዘለ ዘሰርሓቶ ትሰደሉ ኢ ዝውሕሊ ዓመኹም ማ ተኣክለ ትባሃል ኣይፈልጣን ንሕንካ ዘሰሎ ክበልዕ ንሕንካ ክሳድ መንጉድ
0: እንታይ ማለት ኢኻ ክሳድ መንጓድ
2: ክሳድ መንጓድ ዳ ምስባሕ ስጋ ብስጋ ትኽትኽ ምባል ምህዝራድ
0: ሞ ዓምና ኩዕፁ ሸዋት እዩ ብዙሕ እኳ ዘይለ
2: ኣነ
0: ኩላ ግዜ ምሳሕ ከብፅሖ ለኹ ለኹ ሽሮ ሓምሊ ዓደስ እዩ ዝምገብ ኩሉ ግዜ ከምስልባደይናሓቶሞ ምስ መፅ
2: እንታድካ ትሕ
0: ቀዳም ቀዳምስ በጊዕ ትሓር ዲኻልና
2: ንሓዋ ስማዕ ዶ እዚ በልዖ ትሓቱ ነሲ ትሕስሉ ኣለኹ ተበለካ እዛ ዘርባ እዚ ዘልዕላኹ ምንታይ ናክወዲያ ልዕኒዛ ዘርባ
0: ክሳይካኒ ጓሉ ቀፃልያ ትሰደሉ እዚ ጉሒል ዓመኻ ከዓ ተመስገን ስለዘይፈጣ ተተቐቢሉ እዩ ክሳሪ ዶ መንግደሉ ዶክትብፀይ
2: ወ ሕጂስ ይኣኽለኒ ይኣኽለኪ ኣመትርስክበሪ ኣክል ዝብላ ንህልካ ከምዚ ሓራስራ ምክያ ሓልማ
0: ሓቆ ገንዘብ ዶ ኣባ ኮይኑ የግዳ ዝሃበ ዝግሃቦ ምባልካ ሓመቕ የብሉ
2: ኣንታ ሰተ ሽሕ ግዜ ሓውካ መዓርቲ ኮነ ስለሒዝካ ኣይትወዳ እዩ ዝበሃል ምስላኳ ዘሎ
0: ዝበሃል ዕብ ከዓ ገብር ኣለዎ ስማዕ ዶ ኢሎምስ ሓተ ብደገስ ድሕግዙ ገለ ቤተሰብ ኣለዎ ከ
2: ደገ ዝሕግዙ የለይ ኣብ ዓዲ ሞ ማእልያ ዘሎ

0: ምድሩ ዘይብሎም ኣነ ዝሕግዞም ኣለዉ።
1: ወይ ወይ ወይ ወይ ንድኻ ደሮ ትፀድፎ ናይ ኣባቓ እንዲያተደጉማ

0: Nee, Osmanke, nee, Osmanpeke.
1: Gatenvoet!
0: Dat ik aan.
1: Indomiet!
2: ሰማዓኒ ኣነ ብልዕሊኻ ዝፈፀምኮ ጌጋ የለን እንድዩ ግን ድሓን ምርጫኻ ክኽብረልካ እየ
3: ፅቡቅ ሰኻኸ ትስከፍ ክድለት ክትኾኒ
2: እዮብ ይርዳእካ ኣሎ ቀይሕ መስመር ትሰግር ኣለኻ
3: ንምንታይ ኸ ግን ሓቂ ተላዕልኩል ገጅገጅገጅ ትብሊ ዘለኺ
2: እንታይ ሓቂ ኣለካ ትጥቅነኒ ኮ ኢኻ ዘለኻ
3: ምእሽ
2: እወ ንዓይ ከም ሓንቲ ዕልልቲ ኣመንዝራ ምስ ኣማይት ክዳና ትቐልዕ ጌርካ እንዳቆፀርካንስ ገጭገጽ ምባል ውሒዱ እኳ
3: ኣትግደፍና ዶ
2: ድሓን መንሓስካ ክትሕይኽ ኢኻ ኣነ ሩት ሓንጣል ኣነ ብሕጂ መን ምዃኒ ፅቡቅ ጌርካ ክትፈልጠኒ ኸ
3: ኣቲ ስልክ ንዶ ዓዘፍዘፋይ ትበለይ
2: ዓዘፍዘፋይ ይብልኒ ኣነ ተጠንቀቕ ሓሳበይ እርኑብ ዘረባይ ጥርኑፍ እዩ ስቕልካብ ኣፍካዘ ዝመፅርካ ትዛረብ
3: ሕጂ እንታይ ክትብልኒ ዘለኸ
2: ሕጂ ዝብለካ ዶ ደውለሉ ነዝበዛ ቁፅር ቴክስት ዝሰደደለይ ሰብ
3: እዋ
2: እንታይ እዋ ዳ ምስ ሓቂ ባዳርን ግንባርን ክትጋጠም
3: ኣይነ ደውሉለኒ ተደለኸ ብትናት ክደውሉ ኢኸ
2: ናተይ ሕሳብ ስለ ዘይብላዮ እምበር እንተይ ኸባኸለሚንኒ
3: ደው ኢልከኸ እንታይ ክትብል የ
2: ትዝብሎ ዶ ካብ ደገ ዝመፅእ መልእኽቲ ለካ ኣብሎ
3: እምበር ከጠቕላላይ ትፈልጥዮን ይኸ
2: ኣንታ ሰብ ንዓይ ከምዚ ኢሉ ዝፅሕፍ ሰብ የብለይን ሃባ ተደለኻ ባዕሊ ክድውለሉ እዩ

0: ዕዑፍ እምነታ ኣብ መንገብገባ እምበር ኣብ ትኮፍ ዝበለትሉ ጨንፈር ናይ ትገረብ ኣይኮነን።
1: እንታይ ማለት ኪ
0: ማለተይ ዶ ትጨንፈር ተተሰብረ ግዲ ይብላን እምነት ኣብ መንገብገባ እዩ
1: መሲል ክንቲ ኣንፅኺ
0: ኣነ ድማ ዋላ እዚ ሓዳር ተፈረሰ ደቅና ከይህሰዩ እምበር ንዕብርሃን ዘምፀሊ ሽግር ይብሉ ንዕመት በገስ

0: እዛ ሞባይለይ ሰዓሊ ሓማ መስለኒ ብረስ ንስቶክ ክትብል ደለ
1: ወኣነ ጓለይ ኣትቆር ብተሓሻማይ ጨለት እንደ ዳሕፅብ
0: እያጓለይ ተላግፅ ሞስኪ ኣነ ኮነይ ብሓቀ የ
1: እሞ እንተ ጓለይ ብዛዕባ ርእስኒ ናይ ሞባይል ክዳኣ ንሕና እንታይ ንፈልጥ ናብቶም ሞባይል ዝዕሪ ዘይትወስድ እያ
0: ኣንቲ ዕርፍቲ ዘይብሉ ምሉእ መዓልቲ ክጠዋውቅ እያ እንተውዒል ክሲ ርእስኒ እኳ ክውሕዳ
2: ዳሓር ዘዝኸፈትከ ኣፕሊኬሽን ኣይትዓፅየን ኢኸ ናብስከ መወልኪ ረዩስከ ፌስቡክ ጌም ካሜራ ክትብል የ ክዚ
3: ኣንተ ሓፍተይ ዓሰርተ ወንዲ ከኣጉት ክላል ኣ
0: ዳሓር ዝኸፍአ ድማ ሰብ እናዕለለ ክስቅ ኢልክ ኢኽ ሞባይል ክትጠዋውቂ ትፅሕፍ ድኸ ዋላ እንታይ ግርም እዩ ዝብለኒ ንዓይ
4: ዋይ ንዓይ መዓሸኒበርፃ
2: ዛሕማም እዚኣ ብኩሉ እያ ተላቢዓ ዘላ ዝኾነ ሰብ ሞባይል ክጠዋውቕ ተሪእኸ ጌም ይፃወት ዘሎ
3: ፅቡቕ ኣለኺ ያ ጀማዕ ተገር ኣወል እንታ ልዶ ዝብልዎ ከኒ ኣኽበር መጣልዒ እ
0: እንታይ ድዩ ሰባት ምስ ሞባይል ተጣቢቖም ብምውዓል ብዙሕ ነገራት እዮም ዝኸስሩ ሓደ ካብኡ ግዜ
1: እሄናይ ደኣኸ ተጎሊጥካ ምውዓል ርኣ ጥዑም ኮይኑ ካልእት ረፍሲ ካብቲ ክትሰርሖ ዝግባአካ ስራሕቲ ኮዮ ዘኳልፈካ ጓሊ
3: ኣይዋ ግዜ ያ ጀማዕ ትርከር ሃብቲ እዩ ንሕና ደቂ ሰባት ይንርጥኦም ከና ደኣ እምበር ንዝርድኣ ሓንቲ ደቂቕ ኢኹም ኣለኹም ነፍሲ ወከፍ ደቂቕ ንዝርድኣ ያዕኒ ዕንቁልማ ዝያ
0: እንታይ ትብል ወደይ እሞ በዓል ንሕና ረእሳ ኣናፍልጦሲ ነዞም ዕንቁታትና ልማዝን ንስንድዎም ኣለና
5: ኣተረዲዩ ክዶም ጌም ዋላ ንዝምድናታት ኣብ ምሕርፋት ደረጃ ዘብፅሕ ሰራም ወልፊ እዩ
2: ወ ክንደይ ሰብ ሓዳር ድምኛ ዝበሃሉ ዘለዉ
0: ኣታስምዑ ዶ እቶም ናይ ሞባይል ጌም ዝሰርሑ ሰባት ንሰባት ክጎድኡ ዝሰርሑዎ ዶ መስለኩም
5: ከመይ ዝመስለና ገሊኡ ገይማት ሞ መዘናግዒ ጥራይ ዘይኮነስ መብልሒ ሓንጎል እዩ ማለት ሲ ዝሕስበካን ዘመራምረካን እዩ ግደ ሓቂ ክንሪኦ ከለና ግን ጌም ፀገም ዝኾነሉ ኣብ ኣጠቃቕማ እዩ
3: ሓቂ ከለኺ ገሊኡ ቫካብላሪ ማለት ማህደር ቃላት የህብትመልካ ኣተሓሰባካ የስፋሓልካ የመራምረካ ገሊኡ ድማ ምምራሕ ናይ መኪና የሰምሕረካ እቲ ፀገም ዝበልኩ ኣብ ኣጠቃቅማ እዩ
2: እዋ ንሕና ከማንሳ ክዘይ ንጥቀመሉ ኮይና እምበር ብደረጃ ዓለም ውሃ ዘበለ ፊልምታት ኮ ብሞባይልን ክቁረፅ ጀሚሮም ዘለዎ
1: ዋይ ወረብዚ መርዓታት ሲ ኩሉ ሰብ ኢና ብሰኣላይ ተቀይሩ ዘሎ ወረ ብዳና ብዳና መርዓውቲ ክኣት ከለዎ ሞኒ ሽዑ ዝወጣ ወጣ ሞባይላ ኣዴን ትቁፀር
0: ኣዴ ዳበ ናትኩ ሞባይል ክስኢልክላ ትፈልጥሮ
1: ወይ ተብሳኺትላ ሓሻኪ እናተይእትይብላ ጥራይ ናይ ሃለው እንዳ ኣላ ኣለውለተፅን ሓብተይ ኣለኽዶ ጥራሕ ድብለላ

0: ዝሰልጠና
1: ሓቀ ኣይተጋገኸ እዛ ደውልክ ፀናሓኸ ዲኸ
0: ኣነሩ ትበሃል እዚ ከ በዓል ቤተይ እዮም
1: ፅቡቅ ሌላ
2: ስኽ ግን እንተዘይተጋገየ ገፅክ ወቕሒልክን ጓል ኣታ ሓንጣል ዲኻ ሓቀ
0: እዎ ጓል ሓንጣል ምሰብይ ትፋለጡ ዲኹም
3: ምፍላጥ ጥራይ ኣፀቢቕና እምበር ብገዛ ጓል ሓዊ ኢኺ ድማ
4: ስምዓኒ እዚ ቴክስት ስኻ ዲኻ ፅሒፍከ
3: ናይ ምንታይ ቴክስት እዩ
4: ነብሰኸይ ትበል ዓተርተ ትረፋ ጥራ ትረፋ ዝብል
2: እንታይ ክገብር ናባ ክመፅ እዚ ኣንቲ ቁፅሪ ግዲ እየ ተጋጊ ናብ ክንደይ ደሰዲ ድያ 35 እያ ትውዳእ ሓቀ
0: ኖኖ ናተይ 53 እያ ትውዳእ
3: እታ ናይ መወዳእታ ቁፅሪ ኒአ ገላቢጥ ኣይተሓዝለ ይበል ይተሓዝለ
4: ስለዚ እዚ ተፃሓፈስ ናብዚያ ሞባይል ኣይኮነን ማለት እዩ
3: እንታይ ሓሰብካ ያኸ እንታይ ዝራኸባል ንአሞ ክፅሕፈሉ
4: ናብ ምንዳ ፅሒፍካ እያ
3: ብመሰረቱ እስቴክስት ናብ ጓል ሓፍቲ እየ ፅሒፍ እዩ ንዕ ሞያ ከምህረኪል እያ ደገ ደገ ኢላ ምስ ኣቤትኒ ካብኡ ትሕለፍ ባህ ከይብላ ኢለ ፅሒፈለ ቁፅሪ ከዓ ደይ ስርሑ ሰርሑ
0: ሕጅታ ትብል ትኽእል ንስኻ ዓይንኻ ምልእካ ገፀይ ክትርኢ ሞራል ኣለካ ተዛረብ ኣነ ሩት ኣነ ንፅህቲ ከማይንጉ እዩ ሕረይ ኣብ ቅድሚ ቅሽን ዓለምን ከዓኒ ምሄለ ዝኣተኸዎ ቃል ኪዳን ዘመራስሐልና ይብለዩ
2: ኣይትብከ ይባል እንታ እንታይ ዝተፈጥረ ሽግር ኣለ
4: ኣስተውዒልካ ዘይትፅሕፍ ኣብ ምኡ ሓዳርና ላምባነስኒስካ ሓዊ ረኪዕ ኸላ
0: እንታይ ገይሩ ሱ ባዕልኻ ምረኩዓ ሓዊ ኣታ ንዓይ ክትርትረኒ ወቲ ተሕፍር እንዲኻ
4: በቃ ተጋጊ ስሕታ ንመዓልቲ ውዒለ
0: ሕጂ እንታይ ክዓብስ ከም ክንቲት ምሰፍ ኮስካኒ ዓኺልካ ጡፍ ምስ በልካኒ ስሕታ ንመዓልቲ ውዒለ እንታይ ክዓብስ ሕጂ ነጊረካ እየ ምርጭኻ ክኽብረልካ እየ ሕጂ ኣፃዕዲና ፃዕዳ ጓኖት ክንከውን ኢና
2: ይዕብ ወላዲት ወላዲት

0: ዓሚናስ ኣብ ሞባይል ኹም ዝግበካ ከሎስ ናቱ መለለይሽ እዩ ዝበካ
1: ራፍሎ እሞ ንባዓል ንዓይከ ብርጭቕ ኢሉ ዶ መዝጊብና ኣሎ
0: ሙሉ መልሲ ሙሉ መልሲ
2: ንዓይካ ምኒኑ
0: ተዓወት ተዓወት ተዓወት ተዓወት
2: መሊስኩ ሕጂ ሲ እቲ ብኣፍና ዝብለና መፅምሓሉ ኣብ ሞባይል ሲ ስምና ተፃሓፈናስ እንታይ ሓጢኣት ኣለዎ
0: ንምንታይ ደልጊ ነቲ ዘጥበቐልክሽ ምስራኣዮ ነቲ ዝፀልኦ ሰብ ክቕበሎ ይተባባዕል
3: ግን ስዕድመስ ናቱ መግለፂ ኣለዎ እዮ ምሽ ዝበሃል እዚ ናይ በዓል ዓመና ዓድመስ ናይ ብስለት ናይ ሰኽን ምባል ናይ መሪሕነት ይመስለኒ
4: ፅቡቅ ኣለኸ ዕድመ ናይ ኣቦነት ናይ ኣማዛዘንነት ናይ ፀላውነት ካ እምበር
3: ኣማቱ ኮይና ኢሉ ዳኣሞ ንድሕሪት ከምሽን ትገመር ዝጎትት ነገር ገብር ኣሎ
2: ኣይፀያየ ክፀያየቀልካ ከሎኮ እንታይ ትገብር እንታይ ትብል ኣይትፈልጥን ኢኻ
5: ለባም ፀውዕ ሰያባይ ትፀውዕ እኮ ተባሂሉ ለማልመ እንታ ክገብሩ ኢልክንኦም ይኽን በዓል ሓንጣል ከዓ ህድግ ለነ ዘይብሎም ገይሩ ፈጢርዎ
4: እዚ ኮ ጀማዕ ትርክር ናይ ዘይ ምቕያር መርኣያ እዩ 67 ዓመታት ነርና ብሉካ ግዳ ሓቂላኪ ንሓንቲ መዓልቲ ጥራሕዮም 67 ዓመት ዝገበሩ
0: ከመይ ዳ ኣላእዚ
2: ከመይዶ ንጎት ትስእ ትቆርስ ትወፍር ፋዱስ ተመሊስካ ትምሳሕ ናይ ኣጋምሸት መሊስካ ትወፍር ሓደ ዓይነት ስራሕ ትሰርሕ ምስ ሓደ ዓይነት ሰባት ትዕልል ዕላልካ ከዓ ትማሊ ዝተመርኮሶ ኸውን ስለዚ ንሓንቲ መዓልቲ ሲ እናደጋገምካ ትነብራ ከምዚ ንሓንቲ ሰኣኒ ክሳብ ተሓቅቕ ትክደና እዚ ዓይነት እዩ
1: ኣተሓቂ ክጓ ኢኸ ሕኩ እንዲ ዳ እዚ ህወትና ናብራናንስ ለውጡ ዘይብሉ ክኸ
3: ለውጥ በተሓሳስበካ ክሳብ ዘይገበርካ ከ ክትልወጥ ዘሎ ተኽእሎ ዜሮ ሚእታዊት እዩ
5: ኣቲ እሞ በዚ ትብልዎ ዘለኹም እንተኮይኑ ሲ ኣነ ዝኩሉ ዓመታት ሲ ናይ ሓንቲ መዓልቲ እየ ነይረያ ማለት እኳ እዩ
0: ሰኪኸትማማዳ እምበር ኣብ ናብራ ክለውጥ ተዝነብረ ክዳ እታ ናይ ሕልሚ ከሄሊኮፕተር ናይ ግለኹ ምኾነት ነራ
3: እወ ብ7ተ ሰራሕተኛታት ትኸይድኪ ኣብ ሰፊሕ ዝቐፅሩ ቢላ እንዳነበርኪ ጥዑም እንዳሰተኽ ጥዑም እንዳበላዕኺ ነዚ ዓለማ ቀባረት ነበርክያ ነርኪ
5: ኣቲ ተተሃራርፍ ንግረፍ ዝገቲ እትምሆ ዝሕጂ ዘለኹዎ ህወሲ እንታይ ተባሂሉ ይግለፅ
0: እንታይ ትበሃልና ሕልፈት ትበሃል እዚ
6: እዚ ዘጋጥም ነገር እዩ ድሓር በዛ ዘይጠቅም ነገር ሓዳር ዝኣክል ክፈርስ ኣይነብሩን ድዩ
3: ኣይፈለጥካዮን እዚ ዘሰከመ ንውርደት ኣድጊ ከመን ኣይትፀሮን እዩ
7: ንዕ ባንዚ ጉዳይ ስኢልካ ይተተዓበብዮ
3: ኣይተተዓበብዮ ዋ ሓባር ብለያ ከይትቅድሚ ክዲካ ክትገብሩ ደሊኻ ነጊረካ ስብእነትካ ዝፍተነሉ ግዜ መፅ እዩ ሕጂ ቁልፍካ ጥራይ ሸጥ ኣብላ
7: ንዓይ ሞ ግደፍኒ ድሓ ነፂኦም ቆልዑ ኸ ብጎደሉካ ዓብዩ
3: ትላገፅ ኣለካ ዋላ እንታይ ቆልዑ እንዳምፀኻ ብውሳነያ ተተዓናቕፍኒ ትብለን ዝነበርካ ረሲዕካዮ ዋላ እንታይ
6: ንዒ በጃኺ ኣብይቦተይ ብሉ ዝሓቀኒ ነገር ኣይትግበሪ ብሰንከይ ኣብ ሓዳርኩም ንፋሳ ጀትዉ በጃኺ
7: በቃ ተጋጊየ በዲለኪ ዘየ ለጠርጢረኪ
3: በዲልካኒ ጥራይ ብጎዲም ካራ እምበር ሓሪድካኒ
6: ትፈልየ በጃኺ ሕማቅ ዘረባይ ትረፍያ ክትዛረቡ ክሰምዖ እኳ ዝቐፈካ ሓቂ ክንዛረብ ትሰምዑና ዶ
7: ወሸለ ተዛሪብካ ንሰማዕ ከም ፈረቐን እምበር
6: ስምዒ ምሕር ፅብቕቲ ሰበይቲ ዘላቶ ሰብኣይ ቀሲም ኣይቀስኒ ሽሕ ግዜ እምንቲ ትኹን ንሳ ጠምታ ብዙሓት እዩ መጋገይቲ ከይጋግይዋ ብዝብል ሓሳብ ከዓ ከብዱ ሓቂፍ እዩ ዝሓተ
7: ኮነ እኳ
3: እዚ ትብሎ ዘለካ ዘረባ ምስናትና ዘተኣሳሰሩ ሓንቲ ጉዳይ የብሉ ኣነ ነብሪ ዝዕዝም ፅባቐ የብለይ ከም ሰበየ እቲ ምስጢር ካልእ እዩ እቲ ናቱ ሓጢአት ዩ ንዓይ ከሰክመኒ ደልዩ
6: ሰብኣይ ምሉእ ተጋጌ ዳበለኪ ንምንታይ ክልቢ ክተትርር
3: ባዕሊ እዩ ንልበይ ከም ተፈይቶ ሓቃቂኑ ከም እምንዓረት ሪርዎ
6: ስማዓታ እስኻ ካ ነቲ ዘጓሃካየ ልባ ክሓሳ ሓዳርኩምን ፍቅርኩም ናብ ንብሩ ምለስዎ
7: እንዳ ኸ ሕሳ ውሸለ ሕራ ኢላትኒ ዝበለት ንክእዘዛ እየ
3: ዳሓን ዳሓን እዚ ካሕሳ ወዲ ካሕሳ ዘድልዮ ጉዳይ ኣይኮነን
6: ግደፊ ኣይትወዲእ እዮምባ ኣብ ሓዳር ምግሪ ጫኮ ዘሎ እዩ
3: ደፈና ድማ ከድና

0: Ой, это солит.
1: Сам, форса.
0: Ой.

0: ዝተሰልጠነ እንታይ ዳኣ ተማራ ኢኹም ተኣትዉ ዳኣ ደሓን ዲኹም ዳ
1: ዋ ድሓይና ድሓን ድማ ኣይኮነን ርታጓልካን እዮምን እንዲኦም ተኸባርዮም ጠንቁ ድማ ኣነ እየ
0: ንስኻ ዳ ብኸመይን ጠንቂ ኮይንካ
1: ብጌጋ ናብ ጓል ሓብተ ዝለኣኽኮ መልእኽቲ ሞባይል ቁፅሪ ተጋጊኡ ናብ ርታጓልካ በፅሒ
2: ኣጋጣሚ ድማ ንንዲበዮም ከየጣል ኩሉ ቅፅበትካ ጠርጢራ እዩ
0: እንታይ ዝብል ትመልእኽቲ
1: እንታይ ልከ እንታይ ክሰምዖ ኣለወደ
0: ወይ ዘይሰምዖ ንሱ ዘይኮነ ናይ ጠንቂ ናይቲ ጉዳይ መእከብ እዩ
1: ንነፍስኺ ትበሊ ዓተተተረፈ ጥራት ተረፈ እዩ ዝብል
0: እዚኹንካ ብጥሪቲ ደጉሞ እታኹንካ ሳጥ ይተብሎ እንታ ስእሊ እዮባ እዛ ጓል ስካን ኮይኑካ ጠርጢርካ እያ እንታይ ይበለትካ
1: ዋ ተምፅያ ንብሪ ኣ ንብሪ
0: ናይ ናይ መንድያ ኣውሲዳ ክትወስድ እሞ እንታይ ኢላቶ
1: ንፍትሕ ተዳሎ ስረኻ ሸጣ ብሎ ስብእነት ሕጂ ክትረአያ ኢላቶ
0: ኣድዮ ሞ ነገር ድኣ ወዲ ኣቶ እንድያ እዮባ ወርቂ ዝኾነት ቆልዓ ኸሲርካ ኣለ
3: ውሽግር ኣንታ እዮ ከመቢልካ ብሩ ትጠራጠ እዚ ኩሉ ሕልፍ እንዳበለትልካ ኣንታ ስምካ ካብ ኣፋ ውፅያቶ ዘይትፈልጥ ምሉእ መዓልቲ እዮቤ ከም ዝተገበረ እዮቤ ከም ዝበለ ኮይ መውፃእ ኣፋ
0: እምበርከ በርከ ኣቲ ክንደይ ድኦም ኪኖታት ኣዋርቕ ሰላሊሞም ኢዳ ስዒሞም ብርካ ተሳሊሞም ክወስድዋ ተመላሊሶም ንሳ ግና ኣነ እዮበይ ተዘይኮይኑ ክሳደይ ንኻራ ኢላ ቅቢታ
1: ዋ ክንዲ ዝመስዋዕቲ ተኸፈለት ድማ
0: ይህናይ ዳ ኣንታ ብምርጫ እኮ ክንደይ ሰብ ኮይ ሰንቢዱ ክንደይ ሰብ ፀጋን ኣርካናትን ርባሓትን ስዋሓትን ሪኢካ ለካ ገዲፋስ ክንደይ ነዝትውይ ነዝትውይ ጨርቂ ዝብልካ እንታይ እዩ ኢልካ ክንደይ ባዕትዕንትኢነ ኢና
1: ኣቶ ዓንጣል ሕጂ እዮ ብተግባሩ ተጣዓሱ ተፀጢቱና ኣሎ ዳሓተትኩምን ይኹ ክሕስ ኢሉ ሕጂ ቁርተይ ሩታ ግን ክሪ ኢልሃና ስለ ዘላ ናትኩም ተረ ኣገዳሲ ክኸውን
0: ሓካ ንዲኻ ግን ምንታይ ንፅፀር ይኸልላ ቢልካ ብዘይከውን ተጠቂንካ ይኮንሱ ይጉዳእ ፅባሕ ንኮ ንዑ ምምላሱ ኣሸጋሪ እዩ ዝኸውን

0: እዮ እቲ ዝዓበየ ጌጋ ዝገበርካዮ ሞባይል በዓልቲ ቤትካ ብዘይፍቓዶም ርአዩ
1: ወይ ደርሆ እዚ ምሕረዲ ኣኻራ ትፅሕጥር ተባሂሉ
2: ብልከ እቲ ዝዓበየ ጌጋ ይፈፂመ እዩ
0: እወ ሞባይልን ቦርሳን ጓላንስተይት ብዘይፍቓዶም ርአይ ነውሪ እዩ
2: ኣ ከምዚ ደፍጠሉለ እጃ ከፊኣትን ዘላ ንከላፍተ
0: ድሓን ድሓን እዮባ ሓደ ኾንካ ክልተይክወኒ ድሓር ከዓ ሩትስ ካብ ሕርቃና ዝነፍሰላ እዩ እምበር ንሳን ኮነት ምፍላይ ተፈጎ ይመስለኒ እዚ ጉዳይ ናባና ክደፎ ሓቂኒ ይሓውር
1: ሓቂ ኸወይ ኩላና ዓይንኸ ዓይንኸ ክንብል ኣለና እምበርከ እንታይ እዮባ ማስክትን ቆልዑ ኸ ብኮነ ኣሎ ዓብዩ
3: ሞ ኣቶ ሓንጣል ኣነ ክኸይድ እዛ ጉዳይ ናባኹም ገዲፈ ኣለኹ ሓደራኹም
1: ሞ ኪድወ ሰልጠነ ዘይሰልጠነ

0: ልዕለ ልኩም ትማልድ ሓደ ሲ ብጌጋ ናብታ ሞባይለይ ስሳላስ ኣናቕፋ ሕሊፉለይ
1: ስኪና እዩ ሙምን ይስክሉ ዶ
0: ከመይ ጌርካ ከም ዝምለስ ዘይፈልጣ
2: እሞ ንምሸት ኸዳ
0: ዋ ንምሸቱ ደኣ ብጌጋ ሰዲደየሞኒ ናብዛ ቁፅር እዚ ኣባ ምለስለ የለኒ ኣነ ከዓ ዋ ኣታወደይ እሞ ኣነ ደኣኒ ከመይ ጌርካ ከምትምለስ እንታይ ይፈልጣ ተልክዎ ናይ ዘረባ እዩ ናይ ዘረባ ግደፍ እዮ
2: ኣንቲ ደድሃበ እሞ ነቲ ክሰደሉ ዝሓሰበ ሰብሲ ቱት ጉዳይ ደልይዎ ተኾነኸ
0: ዋ ምስተውዒሉ ምሰረዳ ወለከ ድሃባ ዲኣ ግድ ሓቀግ እታ መባሂል ዚ ሳንቲም እኳ እዩ ዘይነበራ ባዕሉ ኮይ ፈጣርቲ ፀገማ ይርኢል ይኽለ
3: ማማ ዳሃቢ ሞባይል ክንደይ ሕሳብ ነይሮ
0: ዋ ተክነብራ ድኣ ሓት ሳንቲም
1: ኣቲ ማማ ድሃ ስክዳሙ ዘይተፈለጥ ክታሪት ኮንኪ
0: ኣይ ተወሳኸይትለይ ሕያ ኣብይ ተኸታር ባዳ ሰዲድለይ ትፈጣሪ
2: ከመይ ጌርካ ከምዝምለስ ይፈልጦን እየ ምስ በልኪስ እንታይ ኢልኪ
0: ዋይ ገጃኽ ኢሉ ልምን ኣቢሉኒ ኣነ ከዓ እሞ እንታይ ወደይ ኣበይኻ ዘለካ ኣብታ ዘለካ እያ ከመፀካ ሞ ከምቲ ድግበር ጌርካ ክትመልሳት ተልክዎ እማነ ዳ ኣብ ቅናፍና እንደደኮ ብምንታይ ጌርክ ድ ክትመፅኒ ኢኽ ኣይብለኒ ደሓን ተኸፍላ ትኽእል ትኾንካ ዳዕዋላ ን ዝበለታ ኢሎ ጎፍተር ክተኻርየ ክመፀካ ተርክቦ
3: መጨስ ማማድሃ እዛ መልሲ ኣብ ጫፍ መልሓስ ያደላ
0: ይሄ ድኣ እንታ ወደ ጥዑም ዘረባ ምዝራብ እኮ ውዒል ሓዲሩ ይጠቕመካ እዩ ዋ ተኸፍአ ተኸፍአ ሲ ሓደርኪ ዝብለካ ሰብ እኳ በዝሓልካ
3: እሞ ወዲ ድኣ መወዳእትስ ሽፋ ግበረልኪ ኢሉ ክኸውን እምበረ
0: ዳኸ ዋ እሞ በቲ ድምፅኽ ንድኣ ኣትንማማ ዓባይ ሰበይቲ እየ ክንትጥዕማ ኣብለኒ ኣነ ከዓ ውስኽ ኣቢለ እዋ ዝመደይ ኣይ ኣሪገ

0: ለሚና ክምስማዕ ካብኣ በኸሲ እንታይ እዩ ምርጫኺ?
1: ኣባ እዚ ኮ ናተይ ምርጫ ኣይኮነን ናቶ ምርጫ እዩ። ምርጩ ከዓ ከኽብረሉ ጥራሕ እዩ ዘለኒ።
2: እሞ ንሱ ዳ ብጌጋይ ተኣሚነ ክሒሰ ሓዳሪ ክቕፀል እዩ ዝብል ዘሎ።
1: ኣነ ግን ምስኡ ናይ ምቕፃል ድሌተይ ተሓንኪኺ እዩ ይብለኩም ኣለኹ።
0: ምሕራይ እንድሕር ከምኡ እተኮይኑ ርኢ ከለኺ ንሕና ሽማግለና ክንፅውዕ መዓልቲ ፈሊና ከዓ ጉዳይና ክንበትኽ
2: ከምኡ ሓሽሓቦ
0: እንታይ ዳ ምንገብር ሰብኒያ ኒኢክ ዘለኹ።
2: እሞ ክትሓስብ ቅርብ ግዜ ዘይንህባ
1: ወላ ሓንቲ ዝሕስብ ጉዳይ እኮ ይብሉን ወድኡለይ ጥራይ
2: ሩታ ስኽን ኢልኩም ውሳን ከድልየክ እዩ። እታ ፍትሕቲ ትብል ቅፅል ስም ንዓ ክትለግብ ምዃና ዘክሪ ሴት ሰብኣይ ምዃን ናቱ ክብሪ ናቱ ግርማ እዩ ዘለዎ።
0: ሚካል ብደፊያ ንዶ ካብ ደለየቶሲ ትፈትኖ።
2: እቶም ኣብ መንጎኹም ብፍቕርን ሕንቃቕን ዝዓበይ ቆልዑ ዝለመድዎ ክስን እዮም። ክልተ ዓይኒ ክርዩ እዮም። ዝተማቐቐለ ልቢ ሒዞም ክዓብዩ ክንደይ ናይ ከይጥዕሞ
0: ይዋዮም እንታይ ሞ ክገብሩ እዮም ብዛዓድሉን።
2: እቲ ኣብ ዕለት መርኣኹም ዝተዓለለ ዕልልታ፣ እቲ ደስታ፣ እቲ ዝተደርፈልኩም ርሑስ ከማ ከንቲ ውእቱ ንብላሽ ኮይኑ ክተርፍ ክንደይ ይሕምል?
0: ሓው

0: እቲ ዝመሓልኩምዎ እቲ ክሳብ መቓብር መባሌት ናይ ልኩም ዝኣትኹምዎ ምብፃዕ ክፈርስ ከመይ ድፍረ ተጥሪ
1: ሞኦሩማይ ኮይኑ እዩ ሕጂ በኺኻን ነቢዕኻን ዝኸውን የለን ፍትሕ ተወዲ
2: ባባ ኣነ ይፈታሕኒ ኣነ ይፈታሕኒ በቃ ይፈታሕኒ ዩበይ
1: ቀልጓለይ ሰሪሕ እያ

ባቡራይ ናን ባቡራይ ናን ብሮ ብሰብ ሓርፉ

0: cantaba.
1: Más

0: ኣማና እዩ ፍሉጥ መንነት ፍሉጥ ዶብ ፍሉጥ ህዝቢ ኢና ፍሉጥ ባህሊ ዘለና ሰባት
1: ግዜ ክበልዑልና እምበር ናፅነት ደኣ ኣብ ልብና እንዲ ዘሎ
2: ራብዓይ ምስጢርና መስርዕ ብሬን ዕላማ ኣለና ድንሽ ኣይኮንና ንክስኩስ ዘለና ሃገር ተገዚኡ ህዝቢ ተጨፍሊቑ ተበታቲኑ ደም ነቢዕ እዩ ካብ ነስኡ ከፍ ገዛ ብዝተኣኪብና ፍትሒ ዘይውፅእ ከመይ ኢልነግሰካ ገዛ ሃገርና በዓልና ክነመሓድር ከመይ ኢልና ንስእን ድሌትና ሙሉእ ናፅነት እዩ እሱ እዩ እቲ ዕላማ ዕላማ እንተሎ መንገዲ ሎ ጉዕዘሎ ዓወት ኣሎ ምስጢርና ከዓ እዩ ዘራብዓይ ምስጢርና መስርዕ ብሬን

0: ኣብ ታሪክ ዓለምና ከም እንፈልጦ ኩሎም መግዛእታት ብባሕሪ ይምፁእ ብምድሪ፣ ብደቡብ ይምፁእ ብሰሜን፣ ብምዕራብ ይቀልቀሉ ብምብራቕ፣ ጸለምቲ ይኹኑ ጸዓዱ፣ ንኹሎም እትጠምር ናይ ሓባር ረቋሒት እንተሃልያ ነቲ ዝወረርዎ ሃገር ይኹን ህዝቢ ደንጊፀምሉ ከልምዑን ከማዕብሉን ዘይኮኑስ ንጸጋታትን ባህርያዊ ሃብትን ናይቲ ካልእ ገቢጦም ናብ ህዝቦምን ረብሖኦምን ንምውዓል እዮም። ክንዲ ዝኾነ ኸ እዩ ዝኾነ ዝሓለፈ መግዛእቲ ብጽቡቕ ዘይለዓልን ዘይዝከርን። ኣብ ሃገርና እንተርኢና እውን ነዚ ሓቅታት ዘንጸባርቕ ህያው መረዳእታታት ኣሎና። ንሱ ድማ እቲ ብነፍሲ ወከፍ መድረኽ ዝድረፍ ይኹን ዝግጠም ዝነበረ ህያው ምስሊ ናይቶም ገዛእቲ ዝገልጽ እዩ። እስከ ናይቶም ቅድሚ ኣማኢት ዓመታት ዝነበሩ ብታሪክ ጥራይ እንፈልጦም ቱርካውያን እንታይ ምስሉ ከም ዝነበሩ ሓንቲ ብዛዕባኦም እተገጥመት ንስማዕ።
1: እድሪስ ወትሃኪን እብድመሉ ለቤላ እድሪስ ወትሃኪን ዝበሃል እዚ ከዓ ንቱርኪ ቱርኪ ከዓ ሓደ ካብቶም ገዛእቲ ን300 ዓመታት ንኤርትራ ዝገዝአ እዩ። እቲ ቀዳማይ መግዛእቲ ዝፍለጥ ማለት እዩ። ሕጂ ንዑ ዝተጋጥመት ድማ ከምዚ ትብል ማለት እዩ። ትርክ ሃርሳ ምልክ ምንዳ ሃይቡካ ምንከርቱም ሃርሳ ምንዳ ምርላ ንጉሳ ኩሉ ትንሳእ ኣዳማ ዓብሃ ትንሳእ ወንኡሻ ፀወውራት ኣዳሌ መናዱቃ ወፍሩሳ ነበሪታት ኣዳሌ ሒሳሳ መዓራ እክላ ወሩዛ ዘጋዓ ብኣዝምታ ለዓድ ዓሊ ወድሙሳ ኣልገዴን ወባርያ ክልኤ ባዜን ወሱካ ሰለስ ድገ ኣዝምታ ሕቡብ ወከረን ወጁፋ ድማን ሃይገት ተተዓዴ ለሃመ ቃትለት ተቕቡካ ሕርማት እት ነጋዓት ፈጅር እባ በሉሳ ኣፍዓበት ድማን ትሕደጉ ከገብገብ ሰኒ ኣብኡታ ምብላስ ኣብ ዓመር ኣስቃረብ ድሮካ ዓንሰባት ሂባእ ጋጽልዓል ለዕርዲ ሻካት ኣንዱቃ ዓተክሌስ ወድ መፍለስ ድቢት ለብዙሕ እንሱሳ እብኢደይሁ ኢወዳ ሑካ ትምኔት ኣፉታ። እዚያው ድማ ንቱርኪ ይገብሩ ዝነበረ ገፍዕታት ኖኖ ፍቕሪ የብላን መግዛእቲ ፍቕሪ ስለ ዘይብሉ ኩሉ እቲ ቱርኪ ይገብሩ ዝነበረ ግፍዕታት ኣብ ልዕሊ ህዝቢ ኤርትራ ንዑ ዝገለጽ ማለት እዩ። እዚያ ድማ እዚ ድሪስ ወትሃኪን ዝገጠመያ እዚውን ጭንቂ ወይ ድማ እቲ ጸቕጢ ምስ በዝሑ ሕጂ ትርክ ሃርሳ ምልክ ምንደሎ ሂቡካ ንትርኪ ወይ ድማ ንቱርኪ ሃርሳ ኣግዕዛ ስልጣን እንተትረክብሲ ኣግዕዛ ካብ ከርቱም ሃርሳ ወይ ድማ ምን ከርቱም ሃርሳ ምንዳምርላ ንጉሳ ከርቱም ናቶም መበገስ ነይሩ ክኸውን ይኽእል እዩ። ከምቲ እሱ ዝፈልጡ ምክንያቱ እዚ መፅሓፍ እዚ ቅድሚ 9 ዓመት ዝተሓትመ ስለ ዝኾነት ቅድሚኡ ከዓ ብዙሕ መፅናዕታት ዝተገብራ ስለዚ ብሕፅር ዝበለት ናይ ቱርኪ መግዛእቲ እውን እቲ ዝኸፍአ መግዛእቲ ከም ዝነበረ እዩ ዝገልፅ ዘሎ።
0: ኣብ ታሪክ ሃገርና እቶም ዝነውሑ ዕድመ ዝገበሩ ገዛእቲ ጣልያን እዮም። መጠንቲ ዝፀንሑ ዓመታት ድማ ገዛእቲ ክፍፅሞ ዝኽእሉ ነገር

0: ግራት ኩሉ ፈጺሞም እዮም። ህዝብና ከም ጊላ ተቆፂሩ ኣብ ገዛእ መሬቱ ጸሊም ተባሂሉ ተፈንፊኑ ወተሃደር ተኸቲቡ ኣብ ሶማል ትሪፖሊ ኢትዮጵያ ብምኻድ ንረብሓ ፀዓዱ ተዋጊኡ ኣብኡ ድማ ገለን ሞይቱን ገለን ሰንኪሉ
1: እወ ጣልያን እውን ምስ መፀ ህዝቢ ኤርትራ ኣሜን ኢሉ ኣይተቐበለን። ብብዙሓት መራሕቲ እናተላዕሉ ብዙሓት ጀጋኑ እናሰዓብዎም ንጣልያን እውን ሓያል ተቃውሞ ገሪ ህዝቢ ኤርትራ ደጊያት ባህታ ሰገነይቲ ድጃጅ ባህታ እውን ብዙሕ ዓበይቲ ታሪካት ሰሪሖም ኣብ ሰገነይቲ ዝነበሩ ሓለፍቲ ናይ ጣልያን ኣሲሮም ገሊኣቶም እውን ቀቲሎሞም ካብኡ ሓላ ኣብተባሃለ ቦታ በዛ ዓረት እዩ ቀደም ተጋዘልቲ ከለና ርእዮ ኣብዚ ቦታ እዚ ከዓ ዓብዪ ጅግንነት ሰሪሖም ተሰዊኦም ደጊያት ባህታ። ስለዚ እቲ ታሪክ ናይዚ ሃገር ገፊሕ ከምቲ ዓንተዎ ዝበልክዎ ንኩሉ እናፀሙቕካን ብዓብኡ ፅሑፉን ጌርካ ክተቕርቦ ፅግም ግዜ ሓትት እምበር ከምቲ ዓንተዎ ዝበልክዎ እዞም ትጉሃት ፀሓፍቲ እውን ቃለሱ ኣለዉ።
2: እዚኣ
1: ናይ ደጃጅ ባህታ እውን ከምዚ እቲ ዜማ ገሊኡ ማሳሰል እዩ ከምዚ ናይ ጎሚዛ ዝመስል ከምኡ ኣለዎ።

ሓዎም ሰንጋል ዝበሃል ነይርዎም። ሓዎም ንስውን ጅግና ግን ኣብቲ መጀመርታ እቲ ተቃውሞ ኣይሰዓቦን ነይሩ። ዝሓር ግን እንታይ ኢሎም ኣበሃል ሰንጋል ሓዎ የምዘይተዓሹ ፃዕዳ ተመንን ድሕሪንክሹ ወዲ ሓወቦንን ድሕሪ ሓልክሹ

ጤልያን ሕጂ ብታሪክ ከም ትፈልጦ ብዓሰብ እዩ ጀሚሩ፣ ካብ ዓሰብ ብባፅዕ መፅ እዩ። ብባፅዕ ክመፅእ ከሎ ቅድም 20 ቅድም 30 ድሓር 5 ምጂ ድሓር 6 ምጂ ድሓር 2000 እንዳበዝሐ ይኸይዱ። ሕጂ ደጓዑ ነቲ ታሪክ ክንግሩ ከለዉ ኣብ ተድዓሊ ንስኻትኩም ደጓሊ ትብሉ ክመስለኒ ቀንዲ ሽሙግን ተድዓሊ ዝበሃልቲ ቦታ ኣብኡ ኣሉላ ይስዕርዎም ንጣልያን ይብሉ እዮም። እዚ ግን ዝምቡል ናዘናታትዋ እዩ። ምክንያቱ በቲ ብድርቦሽ በቲ በቶም ግብፃውያን ቱርካውያን በዚ ከዓ ዝኩሉ ክስታይም ዝነበረ ሕጂ ሓደ ፀላእ ከይዱ ሓደ ሓድሽ ናይ ሓባር ፀላእ ከዓ መፅእና ኣሎ ኢሎም ብወገና ኩሉ ግዛይ፣ ብወገን መጥሕት፣ ብወገን ሓማሴን፣ ብወገን ሰራየ ኮታ ብኩሉ ካብ ኤርትራ ተዋፅኦም እዮም መኪቶም። ስለዚ ንጣልያን ንጣልያን ኣብ ደጓሊ ጠጠው ዘበልዎ ከዓ ባሕር ነጋስታት ብመሪሕነት ባሕር ነጋስታት ኤርትራ እዩ። ነዚ ከረዳእና ዝኽእል ሓደ ሓፅ

0: ግጥሚ ከም ንበልካ ኣብ ተላዓሊ ብፍላይ ኣብ ተላዓሊ ሕጂ ስማቶም ዳኣ ረሲዕዮም እምበር ክልተ ሰለስተ ባሕር ነጋስታት እዮም ከቢቦም ነቲ ሽዑ ዝነበረ መራሕ ብሪጌድ ኣብ ተላዓሊ ጥልያን ሕጂ እቲ ምስኦም ዝነበረ ገጣሚ እንታይ ኢሉ ጎይታና ከንቲባ ጎይታ ኩሎም ጎይታይ ደገዝማይቲ ጎይታ ኩሎም ጎይታይ ባሕር ነጋሲ ልዕሊ ኩሎም ኣብቲ ላዓሊ ቅልቅል እንክትብሎም ፈሪሖም ንበሩ ተሸቢሮም ኣብ ሰማይ ከይድይቡ ሓዊ ቀቀቂሎም ብጥይት ኣፍሪስካዮ ነቲ ሰፈሮም ኣይምፀልኡ ንክኣቱ ኩዒቶም ምድሮም ንዕርዶም ኣፍሪስካ ኣብኡ ቀቢርካዮም ኢሉ ነቲ ዝነበረ ሰራዊታኡ ኣመጎሰ ይበሃል። እዚ ሰብዚ ሽሙ ደልዮ ኣለኹ በዚ ወገን ካርኒችም ብኡ ዝነበረ ገጣማይ ተዘሪቡ እዚኣ ወ
1: መግዛእቲ ጣልያን ኣብ ውሽጢ ዝምኢት ዓመታት ዕድሚኡ ኩሉ እቲ ዝለምዐን ንሕርሻ ዝመቸአ ቦታታት ኤርትራ ብመሬት መንግስቲ ማለት መሬት ዶሚናል ብምባል ኩሉ ብምግባት ደቂ መሬት ዓይኖም እናረኣየ መሬቶም ተሓዲጎም ኣማዕድዮም ከም ዝርእይዎ ኮይኖም ነዚ ተግባር እዚ እውን ገጢሞምሉን ደሪፎምሉን።
0: መሬት ኤርትራ ድማ እቲ ሸኻ ልሙዕ ዘበለ እቲ ፍርያም ዘበለ ናይ መንግስቲ እዩ ዝመሬት እዚ ኢሉ ብሻኻ ብደቂ ዓዲ ሓልዩ ሳዕሪ ነተን ኣባቅሉ ፌርሞ ዝበሃል ኣባቅል ነይረኖም ዓበይቲ ዓረብያ ዝፅዕና ገለ ዝስሕባ ግዛዕ ንዓኣተን ፍቕዲ ዓዲ ሸኻታት ብደቂ ዓዲ እናሓለወ ብባንዳታት ኣዕፀደ ይገብር ነይሩ። እዚ ከም በዓል ኩዶ ፈላሲ ዝኣመሰለ ልሙዕ ሃገር ልሙዕ ቦታ ከዓ ስጋዕተ ሰነይ ደሎ ዘ ዝበለፀ ንሓረ ከዓ መሬት ዶሞንያለ መሬት መንግስቲ እናበለ ነቶም ፀዓዱ ይህቦም ነይሩ። ቁፅሪ ዘይብሎም ደቂ ሲችልያ መፅኦም እዮም ነዚ ኩሉ መራራ ነዚ ኩሉ ኩደ ፈላሲ ብሙሉእ ወሲዶም እዮም ነይሮም ዳዕራይ ግዲ ከም ገለ ተመሊሱ እምበር ሕጂ እዚ ምስ ኮነ ከዓ እቲ ህዝቢ ኣማሪሩ ሕጂ ሓደ ብድሆ ወዲ ዘመኑ ዝበሃሉ በዓል ገሽናሽም ድንበዛን እዮም ብዛዕባ እዚ እንታይ ኢሎም ተዛሪቦም ኣንታ ጉድርኤና ጉድርኤና ኣንታ ጉድርኤና ጉድርኤና ወዮ ሰፊሕ ሸኻ ተሓሪሱ ወዮ ብርቱዕ ዱርና ተጣሕሲሱ ወዮ ዓብዪ ገዳም ተጋሂሱ ካባና ዝግዲ እቶም ዝሞቱ ይሕሹ ሓመድ ተተርእሶም ዝደቀሱ ኢሉ ኣውያት እዩ እዚ ዳርጋ ኣውያት እዚ ኢሎም ዘማቶ ብድሆ ገጠሙ
2: ንጣልያ ማለት እዩ። እዚያ ገጥሚ እዚያ ዝገጠመ ሆሳባይ ወዳፍላ ዝበሃል እዩ። እታ ገጥሚ ድማ ከምዚ ትብል ማለት እዩ ንኢጣልያ ወይ ድማ ንጥልያን ኣቡካ ሊሊት ኢሳክባ በር ወባሓረት ልኣግን ርጢላን ከልኦቱ ወክሬት እቱ መጋዝም ምን ኣብ ብዕምና ፀንሐና እሊ ገቢል ለሓድር ገቢለ ትሰሜና እብእዴና ነትሓድር ነቲ ግፍዕታት ጥልያን ይገብሩ ዝነበረ ኣብቲ ግዜ እቲ ብፍላይ ኣብቲ ናይ ግብሪ ኣብ ናይ ግብሪ ዝተመርከሰ እዩ። ኣብቲ ናይ ማሕረስ ግብርታት ክፈሉ ይብልዎም ነይሮም። ነዚ ግብርታት እዚ ምስ መረሩ ነዚያ ገጥሚ እዚኣ ገጢሙ ማለት እዩ።
0: እቲ ጥልያን ኣትዩ ሃገር ከም መሓድሪ ምስ ጀመረ ነቲ ምምሕዳር ወተሃደራዊ ምምሕዳር መንግስቲ ግዝኣት መንግስቲ ኢጣልያ ይድብል ነይሩ ወታደራዊ ምምሕዳር ሕጂ እቲ ሰብ መሪርዎ እንተተዛረበ ማእሰርቲ ስቕ እንተበለ መቕፃዕቲ ኩሉ ኮይኑ ተሸጊሩ ሕጂ እንታይ ንግበር ዝኣሙ ብከመይ መንገዲ ነበራብሮ ነቲ ህዝቢ ከም ማለት እዩ ዝመስል ዝግጥም እዚ ሕጂ ንዕኡ ነቲ ምረት ክገሎ እቲ ደራሲ እንታይ ይብል ጀነራል

0: ት ኮሎኔላት ካብ ዝነግሱ ሓማስ የናይ ብኩሉ በሪሱ ፅልመታይ ተኸለታይ ብኩሉ በሪሱ ማይ ፃዕደታይ መራጉዘታይ ብኩሉ በሪሱ ቆሎታይ ኣኮሎጉዘታይ ብኩሉ በሪሱ ኣስኩትን ማፊሽን ዝምላሹ ወዲ በረው ብኩሉ ነጊሱ ተሓጉሹ መዓር እናሰተየ መመይሱ ነጭ እናበልዐ ቆቆሪዙ ወዲ ጭዋ ኩሉ ተሓቢሱ መዓኮርና ብኹርማጅ በስቢሱ እዚ ርጉም እንቋቑሖ ዝመሱ ኣፍለሰና ሱሩ ትፍለስ ንሱ እንድሕሪ ነኺሱ ደላሊኻ ዘይርከብ ፈውሱ ኢሉ ኣማረር እዩ።
1: እዚ እንታይ ዝገልፅ መምህሪሳ
0: ሕጂ እዚ ኣብዚ ሕጂ ንኣብነት ወዲ በዶ ማለት ዓዲ ዘይብሉ ማለት እዩ ደይ ዓዲ ዝወርር ማለት እዩ ኣባና ከምዚ ካልእ ዓይነት ትርጉም ይመስል ቀደም ግን ብዘ ኣብዚ ዓዱ ዝመፀአ ወይ ዓዲ ዘይብሉ ሰብ ክልሻዕ ከም በደው ዓዲ ዘይብሉ መፅኡ ንጣልያን እዩ ነቶም ፃዕዱ እዩ ከምኡ ዝብሎም ዘሎ ሕጂ እንቋዕሖ በልዕ ተፀፅቡቁ በልዕ እንተዘይተኣዘዝናያ ኩርማጅ ገይሩ ኣድቂሱ ይገርፈና ስለዚ ስጋዕ እንታይ ኢና ንፅበ ዘለና እሱ እንድሕሪ ከምዚ ገይሩ ኣትርዮ ሒዙና ኣይምሕረናን እዩ ድሌትና ንገብረሉ ወይ ድማ ፀላኢና ንሰጎሉ መንገዲ ንሕሰብ ንንቀሳቀስ ንንቃሕ እዩ ዝብል ካልእ ትርጉም የብሉን።
2: ዝኾነ ህዝቢ ንገዛእቱ ኣሜን ኢሉ ይፈልጥን ብዝተፈላለየ መገዲ ተቃውሞኡ የርኢ ክሳብ መሰሉን መሬቱን ዝረክብ ድማ ጎንፂ የልዕል። ብፍላይ ኤርትራዊ ድማ ኣብዚ ናይ መግዛእቲ ታሪኹ ኣሜን ኢሉ ዝተንበርክኸሉ እዋን ኣይተራየን። ኣብ ግዜ መግዛእቲ ጣልያን እውን ከምዚ ዓይነት ተቃውሞ ግኑን እዩ ነይሩ። ብዙሓት ኤርትራውያን ሓርበኛታት ኣንጻር መግዛእቲ ጣልያን ተላዒሎምን መኪቶምን እዮም። መግዛእቲ ጣልያን ብወገኖም ነቶም ተቃወምትን መራሕቶምን ስለ ዘይተንበርከኹ በብሓደን ንሓዙ ኣሕቂቖሞም። ነዞም ጀጋኑ ከተሕቅቕ ዝተመርፀት ቦታ ድማ ናኹራያ። ናኹራ ብዙሕ ታሪክ ኣለዋ። ገለ ካብቶም ብዙሓት ኣብ ከርሳ ዝወሓጠቶም ኤርትራውያን ኣስታት 300 ዝኸውን ኣስማት ኣብዛ ብመምህር ኢሳቅ ዮሴፍ ዝተደርሰት ቀዳሞት ጀጋኑ ኤርትራውያን ባህልና እንትብል መፅሓፍ ተዘርዚሩ ይርከብ።
3: እዚኦም ጀጋኑ እዚኦም ናኹራ ከም ሓደ ማሕይሩ እዩ ነይሩ
4: እዋ
3: እስከ ብዛዕባ ናኹራ እንታይ ትደርፉ ኣሎ?
4: ናኹራ ደኣ እቶም 90% እቶም ህዝቢ ክመርሑ ዝኽእሉ ክምክቱ ዝኽእሉ ኣባሓጎታት መራሕቲ ኣብኡ እዮም ጥፊኦም። ሕጂ እቲ ኣገባብ ሜላታት እናተጠቕምካ ነናሓድ ሕዱ ህዝቢ እናባኣስካ ንገለ ቅንጭጥካ ንገለ እናሸምካ እዚ እዩ እቲ ሜላ ናይ ጣልያን መብዛሕትኡ ዝጥቀምሉ። እቕሽሽዎም ከዓ ክትሽዮም ኢኻ ግዛኣት ክውሃበካ እናበሉ ንግዜኡ ሸምዎም ዶ ንዓናበል ክትበፅሕ ባፅዕ ክትበፅሕ ኣብዚ ክትበፅሕ ኢሎም ብኡ ገይሮም ንገሊኣቶም ኣብ ባሕሪ ፅሕልዎም ሓሳበልሖም ገሊኣቶም ከዓ ኣብ ናኹራ ኣብ ዓሰብ ኣብኡ ተኣሲሮም ብዙሓት ኣብኡ ጠፊኦም ማለት እዩ። ግን ገለ ጀጋኑ ድማ ካብኣታቶም ካብ ናኹራ ደጃሽ ማሕራይ ዝበሃል ድመርሖም ነቶም ኣብ ዝነበሩ ዋርድያታት ብረት መንዚዖም ቀቲሎም ድማ በዚ ሸነኽ ደንከል ተሳጊሮም ኣብ ምድሪ ኢትዮጵያ ኣትዮም ይበሃል። ሕጂ ናይ ደጊያት ማሕራይ እውን ግን ግጥሚ ብዙሕ ኣይፈልጦ ንበር ሓንቲ ከምዝትብል ደርፊ ነይራ።

0: ብጣዕሚ ደጃት ማሕራይ
1: ምስቶም ብፆቶም ዘክር ከምዚ ኢታት ኣለዎ ትዝታ ማለት እዩ
2: ንኣዳም ኦሮ ከዲብ ነፍሱ ፍርሓላ ገሌ ህን እግል ልንበር ልሓደ ዛቱ መንበሮ ልሓደ ከልኣዳም እግል የምክን እግል ድናይ እስትዕማር እግል የናድር ውህቱ እግል ልንበር ስኒ እግል ልንበር ለሸቀይ መኸዲ ይኮኑ ኢነ ላኪን ኣነ እብል እላ ምደት እላ ደማት ክምሳልሃ እንዳሃላለ ሰውረት ዕሪቱ ወገብአት ቴኒ ሰኒየት ዓለት ይብለ ዶረት ለነ ምደተ ሰውረት ዕሪቱ ወገብአት ንምደት ነይ ምደት ጥልያን ሰባት ገብአት ሰውረት እንደይትዓርር እዩ ውህቱ ምነ ከዱን እንደይኣቴ ዲምናኩራ እንደነሰውት ዲምናኩራ ቃትለዎ ኣዴማ ዲቡትል ህቱ ተሪክ ሰኔት ልብል ዲቡ ህትውቱ ተሪክ ሰኔት ነባሪ ቤለት ተሪክ ሰኔት ነባሪ ወተሪክ እኪት ለትራሳዕ ሰላማቻ ብትሆም ውላድ ቤጁ ኮ መንሳዕ እንደ ቤለ ልሓላ ዓለ ናኩረ ዲባቱ
3: ኣደ
2: ያ ተሪክ ሰኔት ነባሪ ተሪክ ሰኔት ነባሪ ወተሪክ እኪት ለትራሳ ተሪክ ሰኔት ነባሪ ተሪክ እኪት ለትራሳ ሰላመቻብ ቶም ውላት ቤጆ ኮመንሳ ሰላመቻብ ቶም ኣዋል ዳሓረች ሰላመቻብ ቶም ኣዋል ዳሓረች ረይም ልግበ ወቀሩ ምንክም ዓዳን ለልአቴ ሓዋላት ወረቂቅ ማየ ቤተን ይሰቴ ሰላመች ኣብትዋን ኣዋል እዳሓረች ረይም ለግባ ወቀሩ ምንኩም ዓዳ ለላእቲ ሓዋላቱ ኣፋጅዕ ማያ ቤተን ሊእሰቲ እዩም በድ ለቆልና ሰላም ብውላደሩት ምንከብድና ማዱ ሕላይ ዋላ ኢነኖት እለ ሕክም ውድጋና እዩ ልሙም ቢሮት ያሪት ኣነው ሕላለ ወትማጠና ዲብ ክልኦት

0: እዚ ብዛዕባ ጣልያን ክንሰምዖ ዝፀንሕና ኣዝዩ ውሑድ ካብቲ ዝተባህለ እዩ። ነቲ ንመግዛእቲ ጣልያን ዝተክአ ምሕዳር እንግሊዝ እውን ካብቲ ነዚ ቀዳማይ ዝተባህለ ዘይውሑድ ተባሂሉሉ እዩ። ሓንቲ ኣብ ምሕዳር እንግሊዝ ፍልጥቲ ዝነበረት ግን ካብ ህዝቢ ዋፅኡ እናተባህለ ይበልዕ ከም ዝነበረ ይንገር። ሓደ ኣብነት ካብኡ ኣብ ባርካ ህዝቢ ግብሪ ምኽፋል ስለ ዝኣበዮ ኩለን ጥሪትን ነቲ ህዝብን ኣብ ፎርቶ ዝተባህለ ከባቢ ሳዋ ዝርከብ ቦታ ኣኪቡ ምስ ኣሰሮም ህዝቢ ዝብላዕ ስለ ዘይነበሮ ጥሜት ምስ በርትዖ ዝተባህለ ግጥሚ
1: ኣነ ዞር ንንዋይ ክምሳፍራት ይበል ኣንስ ክምሰርሃ ልብላ ገለ በለዲ ብዓሸ ቀሺት ህድጋ ብእተለየቶም ሃደጊት ምድር ኣክረበዩ ሕክም ንርሽ ርሪ ምንከይን ዓብሁር ዓዲ ልጊስ ገለዲ በለዲ ብፋጥነ ዓባይ ፈታይ ይትረከባ ወገልገላይ ምድር ኣክረበዩ ሕክም ዳምታይ

0: ፈታ ኢ ረከብነዎ ሞ የብታ ይልብለ ኣዘ እሊ ክምሰሉ ልብሎ ሓላያቱ ክኦሮት ሙና ጅምዓት ለጠሰረ ወላ ዳሓነ እከለ ጋይስ እንንቱ ለሸዓብ መርሓሮ ለጠሰረት ኦሮ ፈናን ለቢብ ለቢብ ልትበሃል ሻዒርቱ ትግሪ ለቢብ ሃዋት ባህላ ኣምር ለቢብ ልትበሃል ክኦሮ ለቢብ ዓላ ሻማይ ወድ ሓምድ ልብ ወለት እተበለ ግጓሪሁ ልዓላት በከሰማ እያ ከዮም እምዓምና ሚተለ ነስሪት ዮም ራዳታ ሆ እንዳትበካ እምሴት ልብላ ሃላ ግላ እማ ትምል ዕድሪ ቃወዩ ላከ ገለግ ልበል ሰበት ሓዳት ክትኒ ነስሪት ሓሊብ ትብላና ኣለት ድራር ተሓዳ ኣለት ወ ወደ ሓምድ ትብለትል ክትኒ ዶሮ ሰልፍ ትምቤለካ ስጋዱ ናውናው ሓሬ ኦማል ጋጥ ግብለት ኦማል ቤለ መውዳዕ ክትሓዩ ቤለ ፎርተል ዓረይብ ሕክም ቀይር ማጣ ሕክም ካይብ ንዋይ ወላ ኣዳም ኩሉ ዲብ ደረይብ ማን እግሉና ትርሐምዎ ማን እግሉና ጣይብ ጣያ ቡኪተ ስከቢ ኣወል ቤላያ ሃሬ ራስ ወህራበል ሕንክላይ ዲባ ሰባ ሕመረት ሓሊብ ሓሊብ ትህለኒ ነስሪት እንደት ገለለት ነስሪት ሓሊብ መንሓደት ኣፎ ኣብሪሽ ይሰእለት ሰብኣ ውላድ ባቢረይት ገብአ ውታ ኣርዳባ ኩርብተዋት ብሓሞት ባእሶ ቤላዋት ባእሳ ክምብረወጣ እሽታታ ክመዋካት ካተፋ ወደ ዓሊምሄል በዓላት መልሓድር ላባታ በዓላ ልሕጣን ሰዓዲናይ ዲባ ባሬ ጣራቃ ባጤሕ ልሕጋብ ሳጥዩ ጋጥ ጋቢ ሕሜራይ እሙል ደም ደረረት ርፎት ይኮን ወጭላይ እሊ ሕክም እንግሊዝ ቀቡር ልግበወቃ ኣብራይ ብል ሻማይ ወድ ሓሚድ እላ ኣደ ምደት ናይ እንግሊዝ ለዓላታ ኣዚ እንተ ርኢካ መንገቢ እተ ዘመንለይ ሻዕበ ኤሌትሪያ እቡላ ክመ ንዋይ ኢላ መራሕበ ኡክ እንደተይልኩ እንደ ቀርካኸ እግሉ ተትበገስ እግሉ ለገሪም ሓግለ ኡክ ልብሉ እንኢኮኒ ኩሉ ለማጣመን መጥዕ ስዕማር ልትከበት ክምየዓላ ወኩሉ ልመጥዕ ስዕማር ክምወድጋና ካልእ ኣርድ ምኑ ለኣርደት ለናዩ ኢላ ወርር ክምሃላ ኣኽያረቱ ግልንሳ ሸረፉ ግልህት ክመጡ ክምሃላ ቃዊ ዓላ ሻዕበ ኤሌትሪያ መንበዲሩ ላኪን ያረይ ቆናጦ ኦሮ ነፈር እንዳ ቤለካ ጎማት እንዳ ኣብታህላ ሰንዓት እትልብካ እንዳሃለየት መኩሉ ኣዳም ፈሬ ውሒድ ጋኒሕ ላኪን ኦረ ቃዳምካ ትበጋዛ መንገቢ ኩል ከእስሩ ትበገስ ክምሰል ለሕና ድሃድራ ምስሊ ጉሳብ ድና ነፈር ምነከብድና ሰዓ መንገቢ ኩል ነእስሩ ይንስሕ ወ ንነፈር ግልበስ ቃንጣን ጎማ እስሩ ንትበስ ክምሰል ዓላለ ዘበለይ እኒኮ ሻዕበ ኤሌትሪያ ምደር ስትዕማር ካባታ ሻዕበ ኤሌትሪያ ምደር ስትዕማር ኣሚን እንደ ቤላ ራቀ ይኮኑ ኢና
1: ኣብቲ ሃገራት ኤውሮጳ ንኣፍሪቃ ዝሻምዋሉ ዝነበራ ህሞት ኤርትራ ከም ኩለን ኣሓታ ብፅሒት ኢጣልያ ኮይና ንሚእቲ ዓመታት ፀኒሓ ኣብ ካልኣይ ኩናት ዓለም ብ1941 ግን ኢጣልያ ኩሉ ዓቕማ ስለ ዝተዳኽመትን ኣብ ኩናት እውን ስለ ዝተሰዕረት ነቲ ብሱዳን ዝመፀ ሓይሊ ናይ እንግሊዝ ክትገጥም ስለ ዘይከኣለት ብኩናት ተሳዒራ ነታ ግዝኣታት ዝነበረት ኤርትራ ድማ ናብ እንግሊዝ ኣረኪባ ታወፅት ድሕር ካልኣይ ኩናት ዓለም ብዙሓት ሃገራት ኣፍሪቃ ካብ ገዛእተን ነፃ ዝወፃሉን ናይ ገዛእ ርእሰን መንፅ ዘቆማሉን እዋን እዩ ነይሩ ኤርትራ ከብዚ ህሞት እዚ እንታይ ረኺባ ኣይተዓደለትን እቲ ውዲት ኣብዚ ዝጅምር ረብሓ ልዕሊ ኩሉ ተሰሪዑ ከም በዓል ኣሜሪካን እንግሊዝን ዝኣመሰለ ሃገራት ንኤርትራ ንረብሐ እንክብላ ንመሰር ርእሰ ውሳኒ ህዝቢ ኤርትራ ጓዓፂፀን ምዛ ገና ክሳብ ሎሚ ትዋጋኣና ዘላ ኢትዮጵያ ብመልክዕ ፌደሬሽን ከም ንመሓደር ገይረን እቲ ፌደሬሽን ዝበሃል ግን ስማው ዳኣ እምበር እቲ ሙሉእ ስልጣንሲ ንመንግስቲ ኢትዮጵያ እዩተዋሂቡ ነይሩ እቲ ፌደሬሽን ተባሂሉ ካብ 1952 ክሳብ ዝፈረሰሉ ዕለት 1962 ዝነበረ 10 ዓመታት ነቲ ብመንግስቲ ኢትዮጵያ ዝካየድ ዝነበረ ንኤርትራ ናይ ምሕቃቕ መስርሕ ብዙሓት ሃገራውያን ይዕዘብዎን ይከታተልዎን ብምንባሮም ኣቤቱቶኦም ናብ ዓለም እኳ እንተቕረቡ ሰማዓ እዝኒ ይረኸቡን ሃገር ናብ ጥፍኣት ተምርሕ ምንባራ ግን ብኣጉኡ እዩ ተሰቒርዎም ገለብቲ እዋን ዝነበሩ ስነ ጥበባውያን ድማ ነቲ ናይ ጥፍኣት መድረኽ ብምስትንታን ከዝዩ ምሉ ጀሚሮም
2: በረኸት ከምቲ ሕጂ ድሕሪ መግዛእቲ ጥልያን መቸም ናይ እንግሊዝ ድሕሪ እንግሊዝ ምስ ወድእ ከዓ ኣብ ፌደሬሽን ኣትዩ ታሪክ ናይ ዝሃገርና ኣብ እዋን ፌደሬሽን ከ ነቲ ንኡ ዝነበረ ምትሕዋስ ናይ ኤርትራ ናይ ኢትዮጵያ ምናልባት ዝቃወም ደርፍታት ነይሩ ዶ እንተ ነይሩ ከስገለ ካብኡ ትና
3: እወ ኣነ እኳ እቲ ግዜ ውግእ ኣይፍለጠኒን እዩ ቆልዓ ነይሩ ማለት እዩ እምበር ተወሊዱ ነረ እቲ ኣርባዕታት ዝነበረ ማለት እዩ

ናብቲ መጨረሻ ግን ፍለጠኒ እቲ ተዓሪፋ ናይ እንግሊዝ ገለ መለ ሽልን ዝበሃል ነይሩ እሱ ንዝክሮ እቲ ኣብ መንጎ ናይ ፌደሬሽን መንጎ እንግሊዝ ዝተጀመረ ናይ ካብ ኣርባዕታት ኮታ ጀሚሩ ማለት እዩ እቲ ንቕናቕ የፖለቲካ ናይ ነፃነት ምንቕናቕ ጀሚሩ ነይሩ ኣብቲ ሓምሳታት ከዓ ሓምሳታት እውን ተቃልስታት ይካየድ ነይሩ። ሕጂ እቲ ናይቲ መድረኽቲ ደርፊ ዝከረኒ ብዙሕ ስራሕ ኣይነበሮን ህዝቢ ስራሕ ኣይነበሮን ፋብሪካታት ዝነበረ ጠጠው እናበለ ገለ ብዙሕ ናይ ምብስጫው ዘዘክር ዜማታት ኣብቲ ግዜ እቲ ነይሩ ማለት እዩ።

ድሕሪድማ ሰማይ እንደስቕ ኣሎ። ምክንያቱ ናይ ምቅቋምኒ ናይ ምውፃእኒ ናይ በረኻ ሕንሕነታት ንዕኡ ዝቅስቅስ ይመስለኒ እንታይ ብል

ድያበይ ዝሰምዖ ዝነበርኩ ወይ ብፍላይ ፍሉይ ኣተኩሮ ዝህቦ ዝነበርኩ ደርፍታት ናይ ኣቶ ብርሃን ሰጊድ እዩ። ኣቶ ብርሃን ሰጊድ ምንም እኳ ብዙሕ ደርፍታት ናይ ፍቕሪ እንተነበሮ ኣብ መንጎ ሓያል ዝኾነ ደርፍታት ኣንጻር ባዕዲ ወይ ፅረ ባዕዲ ዝደርፎ ዝነበረ ንዓይ ኣዝዩ ይምስጠንን ይስሕበንን ነይሩ። ከም መንእሰይ መጠን ከም ንምሳሌ ክገልፅ እንተ ደኣ ኮይነ ዓደየ ሸዊት ለምለም ግዜ ኮይኑ እምበሪ ንሳዶ ትጥለም ከም ዓደየ ዓዲ ጀጋኑ በዓል መን እዮም ዝጠለሙ ከም እኽሊ ኣንታ እኽሊ ጎበዝ ጠፍአ ንዓኻ ክደሊ ውሉድን ወላድን ትፈላለ ዝብል ኣርእስቲ ከም በዓል ታሪካዊ ደርፍታት ከም በዓል ኖኽራ ጀጋኑ ኤርትራ ዝእሰሩሉ ዝነበሩ ኣብ ግዜ ባዕዲ እዚ ደርፍታት እዚ ኣዝዩ ይምስጠንን ይማርኸንን ነይሩ።

0: ክስታይከ እቲ ፌደሬሽን ምስ ኮነ ናሽ ናይ ምጥዓስ ወላ ገና ከይፈረስኸት ፌደሬሽን ውሲ ገለገለ ምስተረኣየ ዝተደርፈ ንኣብነት ዓሻ በግዕ ምስተኩላ ዕርክነት
1: እዚ ከማ ነሩ እዚ ድማ ናብ ምፍራስ ፌደሬሽን ምስ ዝተኣሳሰረ መስለኒ ዝኾነ ኮይኑ መን ከምዚ ደረሶ ገለ ግን ትሰምዖም ኩላቶም ይደርፍዎ በዓል ኣቶ ብራሸግ ይደርፍዎ በዓል ቪቶርዮ በዓል ወዲ ማሕሙድ ከምዚ ይደርፍዎ ነይሮም

0: ብምኽንያት ቅንያት በዓል ናጽነት ዝተፈላለያ ቤት ትምህርትታት ንናጽነት ዝውክልን ዘንጸባርቕን ምርኢት የቕርብ ኣለዋ። ቤት ትምህርቲ ደንደን ድማ ሓንቲ ካብአን እያ። ካብ ውሽጣን ብዓቕምታታን ዝፈረየ ምስ ታሪኽ፣ ባህሊ፣ ትምህርቲ ከምኡ ውን ምስ ሓፈሻዊ ማሕበራዊ ህይወት ዝተኣሳሰር መሰናድኦታት ኣቕሪባ
1: ዝተፈላለየ በዓላት ከምዚ ሎሚ ክንሪኦ ዘርፈና ማለት እዩ። ከምዚታት ከጋጥም ከሎ ውዳቦታት ክምታይ ከመይ ምትውድዎ
2: እንጂ እዚ ውዳቤ ሕጂ ትውድቦ ኣይኮነን። ውዳቤ ኣብቲ ኩሉ ግዜ እቲ መወዳእታ ዓመት ክትውድእ ከለኻ ኣብቲ ናይ ከረምቲ ትውድቦ እዩ ኣካልናት እዩ። ምክንያቱ ሓንቲ ቤት ትምህርቲ ዓመታዊ ውጥን እዩ ዘለዋ። ኣብቲ ዓመታዊ ውጥን ተእትዎም ኣቲ ኩሉ ስራሕታ ነቲ ዓመታዊ ውጥን ከዓ ግዜ ገደብ ስለ ዘለዎ በቢ ግዜ እንዳተዳለወት ዓቕሚ ሰባ እንዳወደበት ነን ዝምልኮቶ ኣካል ከዓ ንዘርጊሕ እያ ትስራ። ሕጂ ውፅኢት ናይቲ ዓመት ዳኣ እምበር ብሽዑ ሽዑ ምፅኢኻ ትገብሮ ነገር ኣይኮነን።
3: መጀመርያ እዛ ቤት ትምህርቲ ሓንቲ ካብተን ኣብያተ ትምህርትን ሓሙሽተ ናይ ካልኣይ ደረጃ ኣብያተ ትምህርቲ እየን ዘለዋና ቤት ትምህርቲ ደንደን ሓንቲ ካብኣተን እያ። እዚ ሎም ማዓንቲ ድውዓልናዮ ብምክንያት መዓልቲ ናፅነት ኩለን ኣብያተ ትምህርትና ንናተን ዕለትን መዓልትን ተዋሂብዎን እኹል ምድለዋት ክገብራ ከም ብፀንሓ እቲ ምርኢትና ክሪኦ ፀኒሕ እዩ። እዚ ምርኢት እዚ ከዓ ነቶም ተምሃሮ ብቐንዱ ናፅነትን ብኸመይ ከም ዝመፀትን ብኸመይ ከም ንዕቅባን ዘርእዩ ብድራማ ብመዝሙር ብኩሉ ሸነኻት ኤርትራስ ናፅነታ ብኸመይ ይመፅዩ ብኸመይ ክዕቅብዎ ኣለዎም ምስ ትምህርቲ ብምትእሳር ኢና ክንሪኦ ፀሒናቲ ምርኢታት። ስለዚ ኩሎም ተምሃሮ ከዓ ስለ ዝሳተፍዎ እዚ ከም ዝኣመሰለ ምርኢት ፅልዋታት ኣለዎ። ሓደ ትማፃፃ ካልእ ከዓ እቶም ተምሃሮና ብትምህርቶም ብሉፃት ኮይኖም ብዲስፕሊን ዓብዮም ነታ ድመፀት ሃገር ክዕቁቡ ናብ ዝብፃሕ ከብፅሑን እዩ እቲ ዕላማ። ስለዚ ዝረኣኹ መሆሞት ብጣዕሚ ፅቡቕ ኣዝዩ መግለፂ ይርከቦን እዩ።

0: ጎኒ ጎኒ ትምህርቲ በዓላት ንመምዕራግ ውሽጣዊ ዓቕምኻን ተመክሮኻን ብምጥቃምን ብምውሃሃድን ብዙሕ ነገር ክዕየ ከም ዝኽእል እዚ እንዕዘቦ ዘለና ሓደ መርኣያ እዩ።
1: ሓሳባት ተቐቢሎም ዘስርሑ ኣዋሃሃቲ ኣካላት ንሳቶም ክናቶምናቶም ኣሰራርሓ
2: ሕጂ ንሳቶም ካብቲ መጀመርታ ዓመት መጀመርታ እዚ ኤክስትራ ካሪኩላር እዩ ዝሕጂ ኣብቲ ኤክስትራ ካሪኩላር ዝኣት እዩ እቲ ሕጂ እንታይ ኣብቲ ናቱ ኣብቲ ድሌቱ ሕጂ ኣብ መምሃራን እውን ነናቶም ሞያ ዘሎም ኣሎ ክእለት ናይ ሙዚቃ ክእለት ዘለዎ ኣሎ ናይ ስፖርት ኣሎ ናይ ባህሊ ኣሎ ሕጂ ኣብቲ መጀመርታ ተወሳኺ ካብቲ ንምሃር ምስትምሃር ብተወሳኺ ድሕዞ ሕጂ ምስ ሓዞ ከዓ ፕላን ውፅእ ዓቕሚ ሰብ ይፈሊ ስልጠና የካይድ ተደራራብ ዝኾነ ስልጠናታት ዝግብ ድሕሪ ኣብ መወዳእቲ ከዓ ከምዚ ምስ መፀት ውፅኢቱ ከምዚ ሕጂ ዝንኦ ዘለና ማለት እዩ ምክንያቱ ናብን እዞም ናይ ሙዚቃ ንድሕዛርእንያ ምስ ብመፅእ ነገር ኣይኮነ ሕጂ እቲ ሰብ ኣብኡ ምስ ወደብካዮ ኣብኡ ክሳይ ዝኾነ እዩ ኣድህቦ ዘሎ ፍልጠት ክእለት ሃልይዎ ነቶም ደቅና ቆልዑት ከዓ ብስርዓ ደሰልጥን ማለት እዩ ኣሰልጢኑ ነዚ ከምዚ ክኾን ከሎ ሕጂ ንኣብነት ኣብዚ ናይ ባህሊ ንሪኢካ ሕጂ ድራማ ኣሎ ሙዚቃ ኣሎ ግጥሚ ኣሎ ከምዚ ክንሪኦ ዝውዓልና ማለት እዩ ነናቱ ከዓ ክኢላታት ኣለዎ ማለት እዩ ኣብቶም ደቅና ከዓ እንደገና ከዓ ከምኡ ከዓ ክኢላታት ኣሎ ምክንያቱ እዚ ካልኣይ ደረጃ እዩ ኣብ ካልኣይ ደረጃ ከዓ እቶም ቆልዑት ናይ ገዛ ርእሶም ፍልጠትን ክእለትን ዓቕሙን ኣሎ ምክንያቱ ብዘይካ ትምምሃር ምስትምሃር ኣብ ደገዚ ይምሃሩ ወይ እዞም ናይ ሙዚቃ ሕጂ ኩሎም ኣብ ሙዚቃ ዝተምሃር እዮም እቶም ናይ ድራማ ከዓ ኣብ ናይ ድራማ ዝስልጥን እዮም ሕጂ እቲ መምህር ዝበዝሕ ስርሑ እንታይ እዩ ምውሃድ ማለት
1: እዩ ዳበታት ናቶም ፈራ ወይ ኣበርክቶ እንታይእዩ
3: ንሕና ብመሰረቱ ትንእዞባ ናቱ ኣካል ኣለዎ ባህልን ስፖርትን ጥዕናን ዝብል ስለዚ ኣብ ከምዚ ቅድሚያት ጥራይ ዘይኮነ ካብ መጀመርታ ዓመት ተምሃሮና ካብ መስከረም ክጅምሩ ከለዉ ኣብ ባህሊ ኣብ ስፖርት ኣብ ጥዕና ዝተፈላለየ ንጥፈታት እዮም ዘካይዱ እዚ እውን ብግዜ ተዋሂብዎም ብመደብ ተዋሂብዎም መዓስ ልምምድ ገብሩ መዓስ ውድድራት ገብሩ ኣብ ምንታይ ደርፍታት ይፀቕጡ ኣበናይ መዛሙር ይፀቕጡ ካብ መጀመርታ ካብ መስከረም ንዕኡ ዝተመዘዘ ምምህር ኣለና መደባት ነተን ኣብት ትምህርቲ እዩ ዝብል
0: እዚ ንዕዘቦ ዘለና ንጥፈታት ብምትሕበባር መምህራን ኣብ መሓደርቲ

0: ዞባ ከመይ ተወለዲ ዝተኻየደ እዩ። ንሓደ ነገር ብዕቶ ብሒዝካ ክትሰርሓሉን ክተዋሃዶን እንተኽኢልካ ኩሉ ነገር ቀሊልን ዝከኣልን እዩ። ድሕሪ ምባል
1: ተኣመሻሽጣ ናይቶም ቆልዑ ኣቀራርባ ናይ ወለዲ ስራሕ ይኮ እቲ መምህር እዩ ድመርሕ እቲ መምህር እዩ ዘማእዝን እምበር እቲ ተገዳስነት ከም ዝረኣኹሞ ዋላ ወለዲ እውን ተሳታፍነት ነይርዎም እዩ። ሓያላት ኮሚቶ ወለዲ ወለዲ ክንብል ከለና ሕጂ እቶም ወለዲ ዝወከልዎም ኣካየቲ ኮሚቶ ኣለዉ ነቲ ኩሉ ዝገብሩ ዘለዉ ተምሃሮ ኣብ ባህላዊ ጉዳዮም ኣብ ስፖርታዊ ውጥፈታት ከይጎድሎም ብፋይናንስ ብማተርያል ስለዚ ወለዲ ዳርጋ ዝለዕለ ኢድ ዘለዎም ኣብዚ ጉዳይ እዚ
2: እወ ከም ንሕና ዓሚ ማርች 8 ኢና ተመሪፅና ዳርጋ ዓመት ኢና ጌርና ዘለና ከም ኮሚቴ ወለዲ እቲ ኮሚቴ ወለዲ ከዓ ስርሑ እንታይ ኣብ መንጎ ተምሃሮ መምሃራን ወለድን ከም ድልድል ኮይኑ የገልግል ማለት እዩ እጂ ምስቲ ቤት ትምህርቲ ብምርኻብ ኣብ ወርሒ ብምርኻብ ማለት እዩ እቲ ዘሎ ፀገማት ናይ ተምሃሮ ከመይ ፍታሕ እይን ሚን ተባሂሉ ማለት እዩ ኮሚቴ ወለዲ ዓብ እጃም የበርክት ማለት እዩ ዙ እቲ ዘለዎ ርእቶ ነቶም ቤት ትምህርቲ እንዳሃበ ኣብ መንጎ ተምሃሮ ዝፍጠር ፀገማት ንምፍታሕ ምስ ቤት ትምህርቲ ፅቡቅ ምርዳእ ገብር ማለት እዩ ሓገዙ የወፍ ማለት እዩ ዝክንዕዘቦ ፀናሕናሲ ነንሕዶም እንዳተምሃሩ እዚ ብኮሚቴ ወለዲ እውን ድጉፍ እዩ ማለት እዩ ነንሕዶም ነቶም ፅጉማት እንዳሓገዝዎም እቶም ተምሃሮ ፅቡቅ ለውጢ እዮም ፅሎ ቤት ትምህርቲ ማለት እዩ እዚ ከዓ ሓድሽ ዝመፀ ዚ ቤት ትምህርቲ ዝተኣታተዉ ማለት እዩ ስለዚ ብናቶም ከምኦም መሳእቶም ክትምህሮም ከለካ ተምሃሮ ኣዝዩ ውፅኢት ኢካ ትረክበሉ ማለት እዩ ንዕኦም ከምኦም ክነፍዑ ስለ ዝፅዕሩ እሶም ክምህርዎም ከለዉ ፅቡቅ ተገዲሶ እዮም ዝመሃሩ ማለት እዩ እጂ ጓለይ ከዓ ካብኦም ካብቶም መምሃራን እያ ማለት እዩ ቀዳም ካብቶም ዝምሁር እያ ማለት እዩ ስለዚ ደስ ዝብል ስራሕ እቲ ነቶም መምሃራን ኮይኖም ዘገልግ ተምሃሮ እውን ዓብ ኮንፊደንስ እዩ ዝፈጥረሎም ማለት
3: እዩ
2: ፅቡቅ ፅቡቅ እዩ ኣብ ወርሒ ስለንረኸብ ከም ዝበልኩ ከዓ ኣብ ካልእ ኣጋጣሚ እውን ስለንራኸብ ኣዝዩ ምስተመማ ቤት ትምህርቲ ሲ ፅቡቅ ምውሃድ እዩ ዘለና ከም ኮሚቴ ወለዲ ኮሚቴ ወለዲ ኣብ ከምኡ ጥራይ ዘይኮነ ኣብ ብዙሕ ንጥፈታት እዩ ኣብ ዲስፕሊን ናይ ዲስፕሊን ኮሚቴ ኣሎ ናይ ፅገና ኮሚቴ ኣሎ ካብኡ ኢንጂነራት ገለ ስለ ዘለዉ ኣብ ኩሉ እንተሓገዝ ኢና ቤት ትምህርቲ ማለት እዩ እዚ ምስ ቤት ትምህርቲ ፅቡቅ ምትሕጋዝ ዘለና ዕዘቦ ዝበዓልና በዓል ኣዝዩ ደስ ዝብል በዓል ውዒሉ ማለት እዩ ብኩሉ መሰናድኦ ብድራማ ብግጥምታት ብኩሉ መሰናድኦ ፅቡቅ ውዒሉ ክብል ክእላኒ ማለት እዩ ኣብ መንእሰያት ማለት ፅቡቅ ስምዒት ነይሩ ከም ሃገራውያን ኮይኖም ረኪብ እዮም ማለት እዩ እቲ ሃገራውነት ሰሪፁ ይብል ኣነ ናብኦም ናብቲ መንእሰያት ምክንያቱ ከንፀባረቁ ኢሎም ብድራማን ብገለን ከንፀባረቁ ኢሎም ማለት እዩ ነቲ ዝተኸፍለ ጀግንነትን ገለን ሲ ንበዓል ናፅነት ዘንፀባር ትሕሶታት ፅቡቅ ክንዕዘብ ውዒልና ብመንእሰያት ሕጉብ ኣነ ማለት እዩ
0: ኣብዚ ቤት ትምህርቲ ደንደን ብመምህር ቢንያም ፋሲል ዝወሃሃድ ብዛዕባ ሙዚቃ ድራማ ከምኡ ከዓ ብዛዕባ ስነ ጽሑፍ ዝምህር ክፍለ ግዜ ዝተወደበ እዩ እዚ ምስ ትምህርቶም ዝሳነን ዝኾነ ጽልዋ ብዘይፈጥር ኣገባብን ከም ዝዕየ እዮም ዝገልጹ
4: ኣወዳድባና መብዛሕትኡ ግዜ ዓርቢ ኢና ንገብራ ካብ ዓርቢ ሰዓት 11 ፈርዓን ስለ ዝፍደሱ ስጋዕ ሓደን ፈርዓን ዝኾነልና ግዜ እቶም ናይ ንጎ ተፈዲሶም ናብቲ ናይ ሙዚቃ ክፍሊ መፁ እቲዮም ከዓ ኣቐዲሞም ይመፁ ድሓር ኣዋሃይድና ሓንቲ ነገር ንሰርሕ ትምህርቲ ንዘይሃስዮም ማለት እዩ ሕጂ ከዓ ከምዚ ዝረኣኹሞም ከዓ ዳርጋ መብዛሕቶም ሕጂ ሒዘዮም ዘለኹ ናይ ታሻዓይ ክፍል እዮም ምክንያቱ 11 ገዲፎም ካ ስለ ዝኸዱ እቲ ነቲ ትክኦ እቲ ነቲ ትክኦ ኣሮቢክስ ሕጂ ኣነ ዝመርፀን እዚአን ሕጂ ዘረኣኸየን ኣሮቢክስ ኣብ ንበዓል ናፅነት ተወዲበን ዘለዋ እየ ካብኡ ዝተምሃሩ ሓደ ክፋል ኣብዚ ትሬኒን ነግብረን ሓንቲ ሰዓት ብናንበርካ ስለ ዝስራሕ ኣይሽግረንን ብዙሕ ተመክሮ ስለ ዘለዎን ኩለን ዚአን ሕጂ ኣብቲ በዓል ናፅነት ኣለዋ 200 ተምሃሮ ዲና ካብ ዝንሰድድ ገሊአን ኣብ ባክግራውንድ ሰርሓ ገሊአን ኣብ ሳዕስዒት ስዕርሓ እዚአን ሕጂ ኣብ ቴሌታዊ ሳዕስዒት ዝነበረ እየ
3: ከም ኣዋሃድ ምስ ተምሃሮ ምስ ወለዲ ምስ መምሃራን ሕተሻ ምስትስራሕ እንታይ ሜላታት ሓትታ
4: እዚኣ ፅቡቕ ሕቶ እያ እንታይ መስለካ ሕጂ ኣብዚ ቤት ትምህርቲስ ብዙሕ ኢንስትሩሜንት ከማን የብልና ግን ኣብ ፀጋ ዘለዎ ከባቢና ዘለና ሕጂ ኣብ ደንደን ኣለዉ ሓደ ቤ ዘምፅእ ሓደ ዲ ዘምፅእ እተንካሬን ተንሳውንድ ሲስተም ጥራይ ምክንያቱ ተመጉሶ ኣለዎም በቃ ኣነ ከምተ ዘይሕግዘካ ኣነ ናይ ከምዘ የምፃልካ እንዳበሉ እዮም ዝሕግዙካ እቲ ምውሃስ እቲ ኮሚኒቲ እዩ ንስኻ ዘድልየካ ምብጋስ ጥራይ ኣነ ታ ኩዕሶ ናብኦም እየ ዝድርብያ ከምዚኣ ዘርፍላ እንታይ ንግበራ ዋ እዚያ ዳ ከምዚያ ከምዚያ ከምዚያ ከምዚያ ከምዚያ
3: ሕጂ ብሓፈሻ ኣብ መወዳእታ ስራሕ ከመይ ትምክሮ ኣዋሃዲ እቲ ክትሰርሖ ዝፅንሕኻ

0: ብጣዕሚ ብጣዕሚ ኣንፀባሪቀ ዮ ምክንያቱ ባህታ በቃ ዋላ ንብዓት ዝመፀካ ክትሪኦም ከለካ ካብ ኩሉ ደስ ዝብለካ እቲ ዲስፕሊን ኢኖም ሰነስርዓት ኩሉ ግዜ ንሙዚቃ መልክዑ ኮ ሰነስርዓት ባህርያት ናይ ተምሃራይ ዲቪዛ ገይሮም ክሃርሙ ዝተፈላለየ ኣብ ነንሕዶም ዘለዎም ርድኢት ሕጂስ ዓጊበ በቃ ኣብቲ ዝረኽ ዋላ ተ ናይ ኣሮቢክስ ናይ ሓንቲ ሰዓት ልምምድ ገይረኒ መፅአን ሕጂ ኣብዚኣስ እትውትውድ ኣቢለኒ ገይረና ብዙሕ ካራተኻ በዓልና ኣብዚኣ ጂም ስለ ዘላት ናብዛ ፀቓኻ ከምቲ ዝበልኩኻ ናይ ጎረምትኻ ፀጋ ንድሕር ትጥቀመሉ ኮይንካ ትህብትም ኢኻ ቤነ ክዋሳ ኣይ ክትብል ይብልካ እዚኦም ጂም ኣለውና ሓንቲ ሰዓት ምህሩልና ነቶም ቆልዑ ካብኡ ምፃእ ኣቢልና ኣብ ከም ዝኾን ከሎ ነዋስኦም
1: እቲ ታሪካዊ እቲ ባሕሪ ተምሃሮ ክኮንዎ ዘለዎም እናተምሃሮካ ክፈልጥዎ ዘለዎም ስባል ተሳሰብ ስታድ ተሳሰብ ምስማ ሰሸ ተሳሰብ ሓፈሻ ቢላ ከመይ በቂዖሞ ዶ ትብሊ ከመይ ተዓዝብ
2: እዎ ብጣዕሚ ሕጂ እዚ ምስ ትምህርቶም ብምትእስሳር እንዲኦም ዳርጋ ናይ ወርሕን ሰለስተ ቀነን ኣሳት ዝገበረ ልምምድ እንዲኦም ገብሩ ፀኒሖም እዚ ሕጂ ፅዑቕ ስራሕ ይፀኒሕዎም ምክንያቱ ትምህርቲ ጎኒ ጎኑ እንዳኸደ ስለ ዝኾነ ትምህርቲ እውን ክርሳዕ ስለ ዘይብሎ እቲ ዝገበሮ ምድላወትን ዝሰርዐ ምርኢትን ብጣዕሚ ብቑዕ ምስትናቶም ዓቕሚ ምስቲ ተምሃሮ ምዃኖም ኩሉ ትክትርአ ዝፀንሐስ ኣዝዩ ብሉፅ ኢና ርኢና ዋላ ዓቕሚ ከም ዘለዎም ተምሃሮና ናይ ተምሃሮና ብቕዓት ኣብ ግጥሚ ናይ ተምሃሮና ብቕዓት ኣብ ደርፊ ኣብ ሙዚቃ እቲ ሙዚቃ እውን ሪኢኹም ኢኹም ብቲ ቤት ትምህርቲ ስርእሱ ክኢሉ ካልእ ኢዱ ዘተኣተተወሉ የለን ሙዚቀኛት ባዕሎም ገጠምቲ ባዕሎም ደረፍቲ ባዕሎም ተዋሳእቲ ባዕሎም ስለዚ ተምሃሮና እዚ እውን ኣጋጣሚ ነዚ ተጠቒሞም ሞዮኦም ዘለሊሉ ኣብዚ ብዙሓት ደረፍቲ ተዋሳእቲ ኣናውን ሰባት ከምዚ ክትሪኦም ፅናሕኩም እዮም ዝፈርዩ ስለዚ በቂዖምን ፈረቐን ኢና

0: ሕጂ ከምዚ ምርኣይ ኣነ ዕጉብ እየ። ምክንያቱ እዞም ቆልዑ እዚኣቶም ጌና ዝዓብዩ ዘለዉ እዮም። ሕጂ ካብዚ ንድሕር ዳ ከምዚ መፅኦም ድሕሪ 3-4 ዓመት ክንታይ ክኾኑ እዮም እንተዳ ኢልና እዞም ቆልዑት ብሓቂ ካብዚ ኣብ መድረክሲ ክንሪኦም ኢና። እዚኦም ከዓ ንሃገርካ ቤይቲ ኣፍረይቲ ኮይኖም ከዓ ኩላና ክንዕዘቦም ኢና ማለት። ስለዚ ኣነ በዚ ሎማ ዓንቲ ዝረኣኹ ብሓቂ ዕጉብ እየ። ምክንያቶም እቶም ቆልዑት ነብሶም ክኢሎም ክደርፉ ክገጥሙ ክዝይሙ ክዋስኦ ክትርኢ ከለካ እዚኦም ተካእት እዮም ማለት እዩ። ናይቲ ሱር ፀንሐ ናይቲ መሰረት ናይቲ ሃገር እዚኣቶም ተካእት እዮም። ፅባሕ ንጎካ እዚኣቶም እዮም ኣብቲ ክስታይ ከም ፅልና ታሽዓይ ክፍል እዮም ሓደ ክልተ እዮም ዓስራይ ከለዎ እምበር ታሽዓይ ክፍል እዮም። ኣብ ታሽዓይ ክፍል እንድሕር ከምዚ ወዲብካ መጀመርያ ሕጂ እንታይ ዘገድሰካ ዲስፕሊን ማለት እዩ። ዲስፕሊን ወሳኒ እዩ። ኣብ ታሽዓይ ብምህላዎም ከዓ ንዓና ሕጂ እንታይ እዩ ዓስራይ ንሶም እዮም ክዓብዩ ኣብ 11 ክፍሊ ሞ እሳቶም ሙዚቀኛታት ናይ ክሳይ ወኪሎም ነዛ ቤት ትምህርቲ ከዓ ካልእ ነገር ከም ፅላ እቲ ንና ውጥን እቲ ክሳይ ንእትዎ ማለት እዩ።
1: ኣብዚ ቤት ትምህርቲ ከም ሓላፊ ምምሕዳርን ፋይናንስ ናይዚ ቤት ትምህርቲ ኮይኑ ሰርሕ ኣለኹ። ሕጂ ኣብዚ ብሓፈሹ ምምሕዳርን ፋይናንስን ኣብዚ ቤት ትምህርቲ ዓቕሚ ሰብን ዓቕሚ ንብረትን ኩሉ ዘሎ ንብረትን ምቁፃርን ምክታልን ነዚ ቤት ትምህርቲ ኣብ ምምሃር ምስትምሃር ድማ ንጡፍ ስራሓት ንክካየድ ኢና ንሰርሕ ማለት እዩ። ኣብቲ ፋይናንሳዊ ይኹን ኣብቲ ንዋታዊ ይኹን ኣብ ኩሉ
2: ነገራት
1: ሕጂ ሎም ዓመት መበል 35 ዓመት መዓልቲ ናፅነትና ንምብዓል ብዙሕ ፃዕሪ እዩ ተካይዱ። ተምሃሮ መምሃራን ካልኦት ጉዱሳት ን ወለዲ ብጣዕሚ ኣዝዮም ጉዱሳት ወለዲ ኣለዉ። ነዚ በዓል ዝንምምዕራግ ድማ ካብ ቅድሚ 2 ወርሒ ጀሚርና ኢና ምድለዋት ጌርና ማለት እዩ። ሎሚ ድማ በዚ ዝረኣኹሞ ኣገባብ ክበዓሉ ዒሉ ኣዝዩ ፅቡቅ ድማ ንዮ ማለት እዩ። ሕጂ ምምሕዳርን ፋይናንስን ዓንዲ ሕቆ ናይ ሓደ ትካል እዩ። ምክንያቱ እቲ ትካል እቲ ዝደልዮ ዘሎ ሸቶ ንክወቅዕ ወይ ከዓ እቲ ዝደልዮ ዘሎ ጎል ንክሃርም እቲ ምምሕዳርን ፋይናንስን ኣዝዩ ምቹእ ዝኾነ ወይ ከዓ ብእንዋት ይኹን ብፋይናንሳዊ ይኹን ብኩሉ ነገር ምቹእ ዝኾነ ኣካይዳ ክኸይድ ክኽእል ኣለዎ። ውህደት ድማ ኣብቲ ናይ ምምሃር ምስትምሃርን ኣብቲ ናይ ምሕዳር ኣካላትን ዘለዉ ውህደት ድማ ኣዝዩ ውህድ ኮይኑ ንክኸይድ ድማ ኣዝዩ ፃዕሪ ይገብር ማለት እዩ ምምሕዳር። ስለዚ ምምሕዳርን ፋይናንስን ዓንዲ ሕቆ ናይ ሓደ ትካል እዩ ማለት እዩ። ምክንያቱ እቲ ምሕዳርን ፋይናንስ እንተ ተዳኺሙ ወይ ከዓ ኣብቲ ውህደት እንድሕራ ዘይነጢፉ እቲ ዝድለ ዘሎ ሾቶ ወይ ከዓ እቲ ዝድለ ዘሎ ክብፃሕ ስለ ዘይከኣል ምምሕዳር ፋይናንስን ኣዝዩ ኣገዳሲ እዩ ማለት እዩ።
3: ኣብ ቀፅሪ ቤት ትምህርቲ ደንደን ብዓብዪ ፕሮጀክት ዝተተሓዘ ንቐፅረን ሓፈሻዊ ከባብያዊ ጽባቐን ዘድምቕ ዕዮ እውን ይካየድ ኣሎ። ንናጽነት ብስራሕ ኢና ክንቅበላ ዘለና። ይዕበይን ኣስ ብዘየገድስ ሓደ ኣበርክቶን ፍርያትን ግን ክህሉ ኣለዎ። እዚ ኸ መርኣያ ጽባቐን ተበጉሰን እዩ። ናጽነትና ብዕምባባታት ኣብ ዝወቀበ ኮይንና ከነብዕላ ደስ እዩ ዝብለና። ስራሕን ውፅኢቱን መሰነይታ ኣካልቲ ታሪኻዊ በዓልና ኢና ክንገብሮ ዘለና። ድሕሪ ምባል
4: የማነ ተስፋይ ይበሃል። ኣብ ዕምባባታት ይነጥፍ ኣለኹ። እዚ ዕምባባታት ካ ንደቅና ዕምባባታት እናረኣዩ ክመሃሩ፣ ዕምባባታት እናረኣዩ ከንብቡ፣ ዕምባባታት እናረኣዩ ኸ ብዕምባባ ኸ ክዓብዩ ከምዚ ናህናሲ ኣይኮነን። ናቶም ዝመፅእ ዘሎ ሂወት ካልእ ሂወት ስለ ዝኾነ ብዕምባባን ኣፍሊ ክፈልጥዎ ኣለዎም። ዕምባባ ጠቕሙ ክፈልጥዎ ኣለዎም። ብኸምኡ ትቐኒ ዕላማ ንነጥፈሉ ዘለና ኣብ ቤት ትምህርትታት ማለት እዩ። ይርድኦም ዋላ ብፅሬት ዋላ ሓገዝ ብኩሉ ዳርጋ በዕላቶም እዮም ሰርሕዎ ተወልካኻት ምግናን ኣይ ንሕናዚ ከም ሽሙ ኢና ዘለና ኣብ በር ተክልታት ኢና ንቅርብ ዘለና በር በዕላቶም እዮም። ብሓፈሽ ብዙ ዘሎ ግን ሚና እዩ ዋላ ብፅሬት ዋላ ብፀጥታ ዋላ ብዝኮነ ነገር መፅኻ ኣብዚ ኩሉ ነናተተልኡ ከሎ እጂ ሳላኸብኡ ስለኹም ዝኾነ ና ዝያዳ ደፊእና ኣሉ ደንደን ደንደን ካታ ደንደን በዓልካ ንዓኻ ዝጠፋእካ ንያ ደንደን ሕጂ ብስፍሕ ዝበላ ገናገና ይበፃሕና ኢና ኣለና ሓደ ከየጋነንኩ ሓደ ሚልዮን ፈልሲ ኣብዚ ክትፈቕድዎ ኢኹም ንመስከረም ሓደ ሚልዮን ኣሜን
2: ፅቡቅ መምር ስ ከባቢኻ ውን ክፅበቅ ክኽእል ኣለዎ እቲ ቅርፊ ቤት ትምህርትካ ዚ ይነት ፅባቐ ሓዝ ዋላ ቶም ተምሃሮ ደስ ክብሎ ምሃራ ደስ ኣብዚ ዝመፅእ ሰብ ደስ ክብሎ ነዚ ብኸመይና

0: ፅቡቅ ሕ ዚ ከም ፕሮጀክት እተታሒዙ ዘሎ እዛ ቤት ትምህርቲ ዝንሪኦ ዘለና ወቂቡ ዘሎ ዕምባባታት ዋጋ እዩ ዝኽፈሎ ዘሎ ማለት ቀሊል ስራሕ ኣይኮነን ተሳሒዙ ዘሎ። ስለዚ በዘን ከምዚአን ዝኣመሰላ ከም ሞዴል ተታሒዘን ዘለዋ ቤት ትምህርትታት በአን ጀሚሩ ዘሎ ምስ ቀፃሊ ግን ናብ ኩለን ክልሕም እዩ። ከምዝበልካዮ ኣብ ሓደ ቤት ትምህርቲ ፅባቐ ምህላው ናይ ገዛ ርእሱ ስሕበት ኣለዎ። ተምሃራይ ዝመሃረሉ ቦታ ፅሩይ ክኸውን፣ ቀጠልያ ዝበዝሖ ክኸውን፣ ዕምባባታት ዝበዝሖ ክኸውን፣ ዋላ ተምሃሮ ክፅንዑ ንድሕደልዮም ዝኾነ ንጥፋት ክገብሩ ንድሕደልዮም ኣብ ከባቢኦም ዕምባባታት ዘገየፀ ክኸውን ከሎ ንኩሉ ሰብ ዕምባባ ሰሓቢ እዩ። ብፍላይ ንተምሃራይ ከዓ ንኸፅንዕ ንኽመሃር ዝኾነ ንጥፋታት ንኽገብር ኣዝዩ ሰሓብነት ዘለዎ። ስለዚ ከምዚ ትሪእዎ ዘለኹም ኣብ ፅቡቅ ግዜኹም መፂኹም ዘለኹም ኩለን ኣብያተ ትምህርትና እውን ነዘን ናይ ደንደን ፕሮጀክት ዕውት ትምስ ኮነት ክልሕም እዩ ዝብል ተስፋ ኣለና።
1: ብዙሕ ነገራት እ ዝካየድ ዘሎ ካብኡ ናይ ግሪኒንግ ርኦ ዘለና ዕምባባታት ኣብዚ እንታይ መረዳታ ኣለካ ወይ እንታይ ሓሳባት ኣለካ ወይ እንታይ ኣብ ትገብሩ?
2: ኦኬ እዚ መደብ እዚ ቅድሚ ሕጂ ዝነበሩ ኮሚቴ ወለዲን እዮም ኣብግሶሞ እዚ ቤት ትምህርቲ ካብ ኮመርሻል ናብ ሃይ ስኩል ምስ ተቐየረ ሓደሽ ኮሚቴ ወለዲ ካብ ዜሮ ተበጊሶ እዮም ባቢሎም ብዝተገብረ ፃዕሪ ድማ ኣብ ንፉዓት ኣዝዮም ንፉዓት ኮሚቴ ወለዲ ነይሮም። ነዚ እዮም ኣሸኪሞም ናቶም ዝሓለፉ ኮሚቴ ወለዲ ካብኦም ዘይሓንቁ ኮሚቴ ወለዲ ድማ ተቐቢሎሞ ማለት እዩ። ሕጂ ስራሕ ድማ ብምሉእ ነዚ ቤት ትምህርቲ ንፅህትን ልምዕትን ዝኾነት ቤት ትምህርቲ ንምክያድ እዩ ተኻይዱ ማለት እዩ። በዛ ኣጋጣሚ ከመስገንኮ ክሓልፍ ዘይደለየና ኣቶ የማነ ተስፋይ ኣብዚ መፅኡ ነዚ ፕሮጀክት እዚ ንክሰርሖ ምሳና ምስ ተዋዓለ ከም ዋና ማለት እዩ ከም ተኾናታሪ ዘይኮነ ወይ ከዓ ከም ካልእ ዘይኮነ ከም ዋና ልዕሊ 350,000 ዕምባባታት ተኺሉ ዘሎ ዚ እስቲል ብሕጂ እውን ብዙሕ መደባት ኣለዎ ማለት እዩ። ምናልባት ኣብ መወዳእታ ምስ ተዛዘመ ንራኸብ ንኸውን ብጣዕሚ እንሻሎ ከም ዋና ኮይኑ ለይትን መዓልትን ኣብዚ እንዳፀዓረ ነዚ ቤት ትምህርቲ ንምውቃብን ንፅሪትን ልምዕትን ንክትከውን ዝፅዕር ዘሎ ንኣቶ የማነ ተስፋይ ከመስግኖ ደሊ። በዛ ኣጋጣሚ ነቶም ዝሓለፈ ኮሚቴ ወለዲ ኣዝየ የመስግኖም ነዞም ሕጂ ዘለዉ እውን ነቲ ናቶም ሕድር ተሸኪሞም ነዚ ኣብዚ ደረጃ ዝትርእዎ ዘለኹም ስለ ዘብፅሕዎ ኣዝየ ምስጋና የቕርብ። ወለዲ ተምሃሮ ብጣዕሚ እዮም ፃዕሪ ዝገብሩ ዘሎ ዋላ መምሃራን እውን ከይተረፈ። ስለዚ ብጣዕሚ ኣዝዩ ፅቡቅ ዝኾነ ምዕሩግ ዝትርእዎ ዘለኹም ማዕሪጉሎ ቤት ትምህርቲ ኣብ መወዳእታ እውን ብሓንሳብ ንራኸብ ንኾውን ኣብ መወዳእታ ምስተዛዘመ መመረቕታ ብሓንሳብ ተራኺብና ነዚ ዘሎ እውን ዕፅፊ ኮይኑ ክትርእዎ ተስፋ ገብር። በዛ ኣጋጣሚ ግን ንኣቶ የማነ ተስፋይ ኣዝየ ከመስግኖ ይደሊ። ኣብ መወዳእታ ክብሎ ደሊ ከዓ ብርሑስ ቅንያት ናፅነት ብፍላይ ንሓይልታት ምክልኻል ሃገርናን ንህዝቢ ኤርትራ ኣብ ደገን ኣብ ውሽጥን ዘሎ ህዝቢ ኤርትራ እንኳዕ ንምበል 35 ዓመት ማለት ነፅነትና ኣብፅሓና ክብል ይደሊ። ብፍላይ ድማ ንሓይልታት ምክልኻል ኤርትራ የቐኒየለይ።
3: ሓደ ዕዮ ምስተዓይ ንሱ ገለ መረዳእታ ክህበካ ይኽእል እዩ። እዚ ዝረኣናዮ ንበዓልና ዘንጸባርቕ ድራማ፣ ሙዚቃ፣ ግጥምታት፣ ምርኢት ቅዲ ክዳንን ካልእን ኣብ መጻኢ ብኸመይ ክንሰርሖ ከም ዘለና ድሮ መረዳእታ ወሲኽና ኣሎና። ድሕር ምባል
4: በዓላት ከዓኒ ኩሉ ግዜ ብጥበብ ዝተመሰረተ ስራሕ ክሰርሕ ዝበለፀ እዩ ስነ ፍልጠታዊ እዩ። ሕጂ ኣብ መጻኢ ንሕና ኩሉ ግዜ ብኽኢላ ክፍላይ ማለት እዩ ክኢላ ከም ዘድልዮ ብንፁር ኣብርህዩ ኣርእና ኣሎ እዚ ክኢላ ናይ ሙዚቃ ክኢላ ምክንያት እንታይ ዝኾነ ይኹን ኣርቲ ሳይንስ እዩ። ሕጂ ንሕና ከም ቤት ትምህርትታት ዝያዳ ኣድህቦና ኣብቲ ኣካዳሚ ኣብቲ ምሃር ምስትምሃር እዩ እዚ እንተዘይብሉ ግን እቲ እውን ሂወት የብሉ። ሕጂ ንመጻኢ ንሕና እንታይ ኢና ንጥም ዘለና ተዋሂዱ እዚ ብክኢላታት ተሰኒዩ ናይ ገዛ ርእሱ ምፅሓፍ ጥራዝ ሃልይዎ መሳርሒ ወፂዎ እንተዳ ተሰሪሑ ነዚ በዓላትና ወፃኢ ኸማ ናይ ድልየካኒ ትፀጋ ኣበይ ዘሎ ኣብ ቤት ትምህርትታት እዩ ዘሎ ማለት እዩ። ስለዚ ነተን ዓበይቲ በዓላትና ድሕሪ ሕጂ ብከምዚ ከነካይዶ ብኣዝዮም ክኢላታት ከነካይዶ ናና መፃኢ እዩ ማለት እዩ።
5: መጀመርታ ነዚ ክቡር በዓል መበል 35 ዓመት በዓል ናፅነት እንኳዕ ብፃዓና ንኩሉ ህዝቢ ኤርትራ ውሽጥን ኣብ ደገን ንሓይልታት ምክልኻሉ እንኳዕ ብፃዓና ብል ምክንያቱ እዚ በዓል እዚ ብክቡር ደም ሰማእታትና ስለ ዝተረኽበ ነዚ ክቡር በዓል ብስራሕን ብገለን ከዓ ክንድግሶ ኣለና ማለት እዩ።
4: በዚ ኣጋጣሚ ንኩሉ ህዝቢ ኤርትራ እንኳዕ ኣብቃዓና ይብል ዮሃና ርሑስ በዓል ናፅነት ክገብረልና ናይ ባሓቂ ኣብዚ ናይ ሰላም ሃዋህ ብከምዚ ብሰላም ፍቕሪ ክንደሶ ክልና ነዚ ናፅነት ናይ ባሓቂ እዩ ደስ ዝብለኒ። በዚ ኣጋጣሚ ከዓ ናይ ሓይልታት ምክልኻል ዮሃና ይብል ንህዝቢ ኤርትራ ዮሃና ጌና እቲ ስራሕ ጅምር ኣሎ ኩሉ ከዓ ክንበፅሖ ኢና ፀገም ዘለዎ የኮነን እንኳዕ ኣብ ዝብቃዓና እንኳዕ ኣብ ዝብፃሓና
3: ቤት ትምህርቲ ደንደን ሓንቲ ካብተን ቀዳሞት

0: ገዳይን ቤት ትምህርታት እያ ከም ካልኣይ ደረጃ እንደገና ከም ቤት ትምህርቲ ንግዲ ማለት ኮመርስ ኣብዚ ግዜ ኸዓ ከም ካልኣይ ደረጃ ኮይና ተገልግል ዘላ ቤት ትምህርቲ እያ። ኣብዚ ዝሓለፈ ነዊሕ ዓመታት ኣብ ዝተፈላለየ ጽፍሕታት ዝርከቡ ብዙሓት ሞያውያን ዘፍረየት እያ። ኣብዚ ግዜ ኸዓ 1784 ተምሃሮ ተእንግድ ከም ዘላ እዩ ዝገልጽ ርእሰ መምህር ቤት ትምህርቲ ደንደን ዳንኤል ሃብተም።
1: ጎደቦና ብርሃንኪ ጠሚተ ማዕዶ ርሑቕ ሰማይ ኣብሪኸ ተስፋይ ምስ ጀመርኩ ስግመይ ክምለስ ይሕተይ ቀሚረ መቓን ውጥነይ መዓልብኡ ኸብጽሖ ዘበገስኮ ዕማመይ ምፍላይ ዝኣበዩ ቀትርን ለይትን ዕራርቦ ነቲ ኸቢድ ሸኸም ምረቱ ኽዛዝሞ ጾረይ ጾር ውፅዓት እዩ ዝሰኣነ ቓልቦ ብርግጽ ንዕላማይ ደልየሉ መዓልቦ ዓበይቲ ምዕራፍ ኣሰጊረዎ መስገደል ሓራ ኤርትራ ነታ ዘጨበጠትኒ ምግዳል ኣንኳይ ሰባ ተፈጥሮ ዝተፈተነሉ ግድል ንወፍሪ ጐደቦ ስዒረወ ዘእተዂላ ገደል።
2: ሕላገት ዓፅ መደሙ መንነትና ኣብ መትከል ዓሸራ ዘንበረሉ ዘይትድገም ህይወት መባሓርነት ከፊሉ ዓመፅን ግፍዕን ኪኑ ሓፁር ኣዝሚሉ ሕላገት ዓፅመደሙ ኣሰር ገድፈሉ ገልታዕታዕ ሰጊሩ ትንፋሱ ብምሃብ ዘይቆርፅ ፀቓይ ዝርዩ ብምኽባብ ተሰዊዑ ናፃንኡ ላውነትን ብምርካብ ተመስገን ተነፅሱ ስቓይ ብምግባብ Thank you.

0: ዝኸበርኩም ተኸታተልትና ብምኽንያት መዓልቲ ረፍረንደም ኣብ መያዝያ 1993 ኣብ ሃገርና ረፍረንደም ኣብ ዝመፀሉ ዝነበረ እዋን ዝነበረ ሃዋህው እንታይ እዩ ዝመስል? ህዝቢ እንታይ ዓይነት ስምዒታት ነይርዎ? ኣብኡ ዝነበረ ደስታን ሓጎስን፣ ኣብኡ ዝነበረ ስምዒታት፣ ኣብኡ ዝነበረ ሰናይ ድሌትና ፅነት እንታይ እዩ ዝመስል? ዘድህሰስ መደብ ኢና። በዚ ናይ ሕጂ ምምሕዳራዊ ቅርፂ ኣብ ዞባታት ተማቂሉ ዘሎ፣ ኣብቲ እዋን ድማ ብደረጃ ኣውራጃታት ዝነበረ፣ ኣብ ነስ ወከፍ ኣውራጃ ዝነበረ ስምዒት እንታይ እዩ ዝመስል? ዘድህሰስ መደብ ኢና ናባኸም ነብሎ ዘለና። ኣብ ዝሓለፈ ክፋልና ኣብ ኣውራጃ ሓማሴን ሰምሃርን ሳሓልን ዝነበረ ስምዒታት ናይ ህዝቢ እንታይ እዩ ዝመስል ተኸታቲልና ነርና። ኣብ ናይ ሎሚ ክፋልና ድማ ኣብ ኣውራጃታት ጋሸቲት ከምኡውን ደንከልን ሰራይን ዝነበረ ስምዒታት ናይ ህዝቢ እንታይ እዩ ዝመስል ኢና ናባኸም ክነብሎ። ሕጂ ኣብዚ ቀሪብና ዘለና ቪድዮ ኣብ ኣውራጃ ጋሸቲት ዝነበረ ስምዒታት ናይ ህዝቢ እንታይ እዩ ዝመስል ዘድህስስ መደብ እዩ። ናብቲ ቪድዮ ክነስክረኩም።
1: Thank you.

Vamos!

Gracias.

ናይ ብርሃን እ ናይ ፈሽታ እንድዩ ናይ ደስደስ ናይ ደቅና እንድዩ ናይ ኣሕዋትና እንድዩ ናይ ፅቡቕ ድርኤና ናይ ፅቡቕ ትሰማዕና ናይ ናፅነት

ምስትርኦ ዘለካ ፅባሕ ንጎ ምድማዝ ናይ ሪፈረንደም ዝጀመረሉ ዕለት እዩ። እዚ ህዝቢ ዝኾነ ነዊሕ እዋን ክፅበዮ ዝፀንሐ ዕማም ስለ ዝኾነ ሞኣብድሮ ናይ ዘዕለ እዚ ከምዝኣመሰለ ድሙቕ ሰላማዊ ሰልፊ ክገብር ምኽኣሉ ነቲ ዘየጠራጥር ንናፅነቱ ዘለዎ ኣረኣያ ዝገልፅ ምዃኑ ትርያ ክግምግም ዝኽእል ከምዝኣመሰለ ምዉቕ ዝኾነ መንፈስን ስምዒትን ከዓ ብሩህ መግለፂ ናይቲ ህዝቢ ዘለዎ ድሌት ናይ ናፅነት እዩ። ስለዚ ፅባሕ እውን ብዝለዓለ ተሳታፍነት ናፅነቱ ከም ዘድምፅ ዘጠራጥር ኣይኮነን።

እዚ ሕጃብ ዘምፅና ዘሎ ቀንዲ እቲ ህዝቢ ኣብዚ ተኣኪቡ ዘሎ ካብ ሰዓት 6ዱሽተ ኣትሒዙ እቲ ናይ 30 ዓመት ቃልሲ ዝተኻየደ መሪር ኩነት ዝተኻየደ ስቃይን መከራን ብሰላም ብሓጎስ ተደምዲሙ ንዕኡ ከዓ እቲ መሰል ናይ ወዲ ሰብ ማለት ናይ ናፅነት

0: ምናልባት ርእሱ ውሳኔ ንምክውስን እቲ ናቱ መንዝነትን ሓላፍነትን ንባዕሉ ንባዕሉ ንክገብር ማለት ኣብዚ ተኣኪቡ ኣሎ።
1: ሰዓት ክንደ መፅ
0: ኣነ ሰዓት 6ዱሽተ ቢለ መፅ
1: ብጉሉት
0: እወ ቅድሚ ህዝቢ ነ 6ዱሽተ መፅት ህዝቢ እውን ቅድመና ተኣኪቡ ፀኒሑ ነይሩ።
2: ኣነ ንኤርትራ ዓደይ ናፅነትን ስለ ድረኸበ ተሓጎሸ ንኤርትራ ክመርፅ መፅ ኣለኹ።
3: ሰዓት 3ለስተ መፅእና ተህዋኽ ስለ ዝነበረና ናይ ዓመታት 2ልተ ዓመት ከም ጥንስቲ ንፅቡዮ ዝነበርና ዕለፍ ስለ ዝኾነ ምጉጓሕ ዓብዩና ስለ ዝሓደረ ኣብዚ ተሃዊኸ መፅ ዋ መደምደምታ እኳ ይብሉ ብሓጎስ እዚ ናይ ዓመታት ሓጎስ ስለ ዝኾነ ስዋኣትና ልዕሊ 50,000 ስዋኣ ዝኸፈልናሉ ልዕሊ 10,000 ስንኩላ ዝኸፈልናሉ እዚ ዳ እሞ ብኸመይ ክግለፅ መግለፂ እኳ ይብሉ ብተሃዋኽ እዚ መንነትና ንምርካብ ሃገርና ኣባ ሕቡራት ሃገራት ባንዴራ ንምብባል ስለ ዝኾነ ዋ ብጣዕሚ ሓጉሽና ከም ዓለም ተሓጉሽና ማለት እዩ ኣብ ዓለም ዝበፅሖ በፂሕና።

Ja, ja, ja.

0: ብደመይ ብደም ተደውሰ ብሓሰኻ ተበሊዐ ብቕስሉ ተበሊዐ ማይ ኣይሰቲ እኽለ ይበልዕ ኣብዚ ተደርቤ ውዕል ነረ
1: ቤትማሰርቲ
0: ነይሩ ኣብዚኣ ተደርቤ ውዕል ነረ እዚ መእከላችና ኣሉ ዝና እንታ ንመንዮም ክልውድ መረት ይዓርበና ነይሩ ሕጂ ግና በዓልትና ርእናያ

0: ፌደራሽን ኤርትራ ገረለም ዋ ሕጂ ደጅ ምልካ ብኡ ዝኣክል ኣብ ዝዓደ ክንደይ ሽግር ረኺበ ብኣዝ ኣክል ክመ ብዙሕ ረኺበ ረኺቦም ኣድዮም ፈሊጦም ኣድዮም
1: ፈለጥዎ ኣለዉ ፈለጥዎ ኣለዉ።

ዝኸበርኩም ተኸታተልትና ህዝቢ ኤርትራ ብብረታዊ ቃልሲ ዘረጋገጾ ናጽነቱ ብረፍረንደም መሰር ርእሰ ውሳንኡ ዝተግብረሉ ኣብ ዝነበረ እዋን ዝነበረ ስምዒታት እንታይ እዩ ዝመስል ኢና ንዕዘብ ዘለና። ከምዚ ክትዕዘብዎ ፅናሕኩም ኣብ ኣውራጃ ደንክል ኣዝዩ ፍሉይ ደስ ዝብለካ ስምዒታት ኢና ክንዕዘብ ፀኒሕና። እዚ ድማ ማዕረ ክንደይ ህዝቢ ኤርትራ ንናፅነት ሓያል ሸውሃትን ሓያል ድሌትን ፀኒሕዎ ዘረጋግፀልካ እዩ። ምናልባት ካብ ኣውራጃ ደንክል ናብ ኣውራጃ ሰራየ ገፅና ምስ እንኸይድ ድማ ኣብኡ ዝነበረ ስምዒታት ናይ ህዝቢ ኸ እንታይ እዩ ዝመስል፣ ተመሳሳልነቱን ፍሉይነቱን ምስተኻል ኣውራጃታት እንታይ እዩ ዝመስል ዝድህሰስ መደብ እውን ቀሪብና ኣሎና። ናብቲ ኣብኡ ዝነበረ ስምዒታት ክነስግረኩም ኢና ተኸታቲልና ንመለስ።

0: 나갈라고.
1: Yeah.

0: ንሳቶም ንዓና ከፀብቑ ንዓና ከገርሙ ኢሎም ስለዝመፁ ንሕና ድማ ንዓቶም ከነሕጉስን ከነደስትን ኢልና መፂና ከብካብናን ኣበባናን ስለዝኾነ ኣብቲ ብርሃንናን ኣብቲ ሓጎስናን ምስኣቶም ክንፃወት ክንሕጎስ ኢልና መፂና።
1: ኣብዚ ምእንቲ ናፅነትና ንክረጋገፀና እቶም ውድብ ሕቡራት ሃገራት ምእንቲ ንክርኢና ናፅነትና ምስተረጋገፀ ድማ ኣብ ውድብ ሃገራት ወፃእ ከይዱ ድማ እዚ እቲ ሓጓስ ናይ ኤርትራ ምእንቲ ክብሉ ድሌት ኣለና።
2: እዚ ጓይዳ እዚ ናይ እዚ ፅባሕ ዝካየድ ናይ ሪፈረንዶም ድሮ ሃርፎ ስለ ዘለዎ እቲ ህዝቢ ኣቀዲሙ ሓጎሱ ይገልፅ ኣሎ። መዓስ ወግሐት መዓስ ዓረበት ክብላ ፀኒሖ ሎሚ ግን ካብ መዓልቲ ስለ ዝኣኸለት ብጓይላ ውዒሉ ብጓይላ እውን ከጓዩ
3: ናፅነተይ ደልየ እረይ ደልየ መፅኡ ኣለኹ ብንክቡ ሕጂ ኳ ረፊዱ ሙሉእ ለይቲ ይደቀስኩን ድቃስ ኣይወሰደንን ተሕጓስ ስለ ዘየደቅሰኒ
4: ኮፍ ኢለ ሓዲሮ ሙሉእ ለይቲ ዕምባባይ ክዕምብብ ማዓዝያ ትወግሕ ክብል ሓዲረ ለይቲ መፅአ ሽምዓይ ወሊዐ ዕምባባይ ነፂገ ኣነኹ ስጋብ ሕጂ

ኣነ መቸም ከምቲ ዝሓስበሲ እቲ ምጉሖ ከማን ኣብና ሓዲሩ ሰሙን ዝኣክል ኣነስ ኣብቲ ተንኮበ ተሰርሒ ዘሎ ናይ መድመፂ ናቁጣስ ኣብኡ ካሓድረ ቀዳማይ ከድምፅ ዝብል ሓሳባት ነርኒ ግን ዓበይቲ ሰባት ስለ ዝነበሩ ነቶም ዓበይቲ ዓዲ ዝብል ቃል ንኣቶም ሕሊፍና እምበር ከምዚ ሕጂ ትርኦ ዘለካ ቀዳማይ ኣነ ድሚፀ ማለት እዩ ካብቶም ዝነበሩ ሰባት ቀዳማይ ኣድሚፀ ኣለኹ ማለት እዩ ካብቶም መንእሰያት ዝኾኑ ግን ንዓይ ቀዲሞምኒ ዘለዉ ዓበይቲ ዓዲ እዮም ጥራይ ቀዲሞምኒ ዘለዉ

Ha ha ha!

0: ሰርያ ብደም ደቀይ ብደም ደቀይ ብደም ደቀይ ኩርዕቲ ብደም ደቀይ ኩርዕቲ ብደም ደቀይ
1: እንታይ መሪፅክን
0: ኣኒ ሰማያዊት ብደም ደቀይ ብደም ደቀይ ሰማያዊት ሰማያዊት
2: ኣነ ነታ መዓልቲ እዚኣ ትመፅእ ሓደሓደ ግዜ እኳ መንጎ ፅልእ ብለ ነሩ ዓንታ ከይሓልፈ ኣደኾን ናልባሽ መውት ካብ ዝዓለም ከይረአ ኳ ነዛ ሰላም ግዜ እዚኣስ ከይተክበለይ ዳ ዝዓለም ፈርሕ ነረ ግን ምስ ገጠመና ዓብዪ ሓጎስ ተሰሚዑኒ
1: እንታይ መሪፅክን
3: ናፅነት ሰማያዊት
1: ስለምንታይ ሰማያዊት መሪፅክን
3: ንዓና ናፅነትና ስለዝኾነት እና እቲኣ ደም ደቅና ስለዝኾነት እታ ደም ደቅና ዘይንደልያ ስለዝኾና አልሐምዱሊላህ እታ ናፅነታ ሰማያዊት መሪፅና እያ ንምንታይ ንሳ ኮይና ዓንድና ንሳ ኮይና ዘንግና አልሐምዱሊላህ ረብልዓለሚን ሰማያዊት መሪፅና

ስለተጨቆና ስለተጨፍጨፍና ስለ ዓድና ገዲፍና 30 ዓመት ተሰደድና ነታ ሰማያዊት መርጫ መሰደዲትና ሃማን ተሰማያዊት ያ ጠሚና ተሰደድናን ጸሚናዊና ተሰደድናን ዛጓል ተጨፍጨፍና ተወቀዕና።

0: ኣንበልበሎ ሓኒቁና ብክሳድና ብርእስና ይገድፍ ተኣከቢ ኢሉ ኣኪቡ ጭፍጭፍ ኣቢሉና ሳንበልበሎ ኣብምኒ ሓጀር። ስለዚ ነታ ሰማያዊት ክመርፅ ኣለኒ መሰደዲተይ ዕላማይ ከማን ነታ ሰማያዊት እያ ነታ ሰማያዊት እያ።
1: አልሐምዱሊላህ ማዛ ብ ላይ ዓኒን ኣለውን ኣሕመር ማዛ ኣፍዓሉ ብሂ ወላኪን አልሓምዱሊላህ ኣለውን ኣክዳ ኣለውን ኣለ

0: እታ ሰማያዊት ንጅግንነትና ንናፅነትና ባርነት ደፊእና ክዒና ሰዲድና እታ ናፅነት እታ ሰማያዊት ንናፅነት ስለ ዝኾነት ሓደ ሰብ ተጋገየለን ኣነ ስዕድ በሸር ይሓልፈሉ ኤሬትራ ወይ ሞስ ስለ ዝበለ እታ ሰማያዊት ኣብ ሳንዱቓ እታ ቀያሕ ኣንኳን ያባኳኣሲ በጣጢስናሲ ክንጓባ ኢና ክንደርብያ ኢና ዝብል ሰብ ተሓዊኹ ነይሩ
1: ተገዛ ፃምኡ ተሰብሪ ዓፀምኡ ፃማና ርኺብና ተጋዳላያ ተሓየ ፀግደም ተጋዳላያ ተሓየ ፀግደም ካላሽምካዝ እሰኸረ ብደም ጐይታ ባፅዕኻ ጐይታ ገደም ካላሽምካ ዝተሓፅበ ብደም ውርድ ድይብ ማበልካ ንለምዛ ሳሓርቲ ድይብ ማበልካ ንላምዛ ሳሓርቲ ንስኻ ሰብ ጠበንጃኻ ዛርቲ ኣዳራሽካ ኸውሒ ምስውዓቲ ውርድ ማበልካ ንሳሕል ንቐሩራ ሰራዊትካ እሳተ ጐመራ ፎታዊ ሰኽሲ ሰኸዳና ወራ መሪር ሓሞት መርዚ ደሞ ተራ ናቕፋ ናቕፋ ወይ ቃሩራ ገደም ደም ተሓሊም ክሎም ፀባ ድይብ ንማበልካ ንዓራርብ መሳይልካ ዝወግእ ብድርብ ውርውር ካኣበልካ ኣበ ገመል ውርውር ካኣበልካ ኣበ ገመል ኣንታ ዘይትትሓዝ ዓብ ይገበል ኣብ ሃደባሓያ ክግበር ሰብሰባ ኣባርካ ክግበር ሰብሰባ ተጋዳላይ ኣንታ መዓር ፀባ ኣብ ሳሕል ኣብ ቋሩራ ክግበር ሰብሰባ ካብ ኣንበሳ መንክወርድ መንክወስድ ስጋ Thank you.

0: ልዕሊ 50,000 ስዋዓት ልዕሊ 10,000 ስንኩላት ደቅናን ኣሕዋትናን ዝተሰውኡሉ ናይ መጀመርያ መወዳእታ ዝበፅሓሉ ዓወት ስለ ዝኾነ ናይ መደምደምታን ድምፅና ሂብና ዓወትና ንረጋግፀሉ ምዃኑ ስለ ዝተረዳእና ሓወጎስና ክንገልፅ ካብ ከተማ ክሳዕ መንደፈራ መፂና ትማለ ኣትሒዝና እውን ብሽቦ ማለት እዚ ሽግ እንዳብርሃና ሓጎስና ክንገልፅ ኢና ቀኒና
1: ከምቲ ተሓጉሽና እያ ዝውዓልና ኣብ ዓዲ ኋላ ሙሉእ ድምፂ ሙሉእ ከተማና ዘድመፆ ናይ ደስደስ ከዓ ንሕና ንመንደፈራ ከነበስር ኣብ መንደፈራ ውዒልና ከዓ ንምለስ ኣለና።

0: መስርሕ ረፈረንደም ካብ ዓርቢ ጀሚሩ ካብ ዓርቢ 23 ሚያዝያ ጀሚሩ ክሳብ 25 ሚያዝያ ክውድእ ትፅቢት ዝነበሮ ኣብ ሓንጎልና ዘይነበረ ግን ህዝቢ ክሳዕ ክንዲዚ ናፍቆትን ፅምእን ናይ ናፅነት ስለ ዝነበሮ ናይ 30 ዓመት ጥራይ ዘይኮነስ ናይ 100 ዓመት መግዛእቲ ዝድምስሰሉ ዕለት ስለ ዝኾነ ነዚ ንምውሃር ነዚ ተግባራዊ ንምግባር ህዝብና ተጠርኒፉ መፅኡ ዳርጋ ኣብ ሰዓት 4 ኣቢሉ ዳርጋ ተስዓ ካብ 100 ይወዲ እዩ ክሳዕ ሕጂ ኣብዛ እዋን እዚኣ ዘለና ድማ 96-97 ካብ 100 ኣቢሉ ኣድሚፁ ኣሎ ሕጂ ንፅበዮ ዘለና ሓደ ክልተ ብሕማም ብሕርሲ ብገለ ሽግር ተደይ ኮይኑ ዳርጋ ኣድሚፅ እዩ ዝተረፈ ተሪፉ ኢለ ዝግምቶ ህዝቢ ምናልባሽ ብመገሻት ተንቀሳቀሰን ኣዝዩ ከዓ ብሕማም ተደድነሰን ከምኡ ከዓ ብሞት ተፈልየ እንተደይ ኮይኑ ዳርጋ ብምሉኡ ኣድሚፅልና እዩ
1: Thank you.

0: ናይ 100 ዓመት መግዛእቲ ሓሊፉ ናይ 30 ዓመት ከዓ ንፈትዎም ሰብኡትናን ደቅናን ይሕዋትናን በጃ ዝሓለፍሉ ሕጂ ፃምኦም ተረኺባ ነታ ቀያሕ ሃብታ ጓሓፊኢትና ሰማያዊትና መሪፅና ኣለና ሓንቲ ግን ሕድሪ ዝብል ኣነ ነተን ቀያሕቲ ኣብታ እንዳጓሓፍ መሊሽኒ ኣለና ኣብታ ባኮ ሕድርታ ዝብለን ግን ተመሊሸን ስክብላ ዘይኮናት እክብ ባቢልኩም ከም ዳሜራ ሓዊ ቃልቃልቃልቃል ክተብልዎ ሕድሪ ይብለኩም።
1: ካብቶም ኣህጉራውያን ኣብዚ ተዓዘብቲ ኮይኖም ዝወዓሉን ዝሓደሩን ዝተዓዘብዎ ነገር ኣሎ እሳቶም ካልእ ዕማማት ክካየድ ወይ ከዓ እቲ ህዝቢ እንታይ ኮን ይገብር ዝብል ዕላማ ዝነበሮም ካልእ ሃዋህ ተደዊጡ ፀኒሕዎም እቲ ህዝቢ ጥርናፊኡ ብጥርናፊኡ ኣዝዮም መተመሲጦም ተሓጒሾም ዘርእዎ ዝነበረ ናይ ፍሽኽታ ካልእ እዩ።
2: ህዝቢ ኤርትራ ዘለካሊካ ኣብ ርሑቅ ኣብ ቀረባ ህዝቢ ኤርትራ ዘለካሊካ ኣብ ርሑቅ ኣብ ቀረባ መሰርእሱ ሰነያ ኣተበልካ መርሓባ መሰርእሱ ሳኒኻ ኢኻ ተቐበልካ መርሓባ እዚ ብክንደይ ጨንቂ ዝረኸብካዮ ብክንደይ ፀበባ እዚ ክንደይ ግፍዕ ዝሕልፍካሎ ክንደይ ሽምቦባ ክንደይ ተቐጥቀጥካሎ ብናይ ሓፂን ዳርባ ኣብ ክንደይ ገርብ ሞ ኣብ ክንደይ ጫካ ዘይተገብረ ኣኼባ ኣብ ክንደይ ርባ ሞ ጅግና ዘይ ዓለባ ኣብ ክንደይ ጎቦ ማዓፅቢ ተኣከባ ምእንቲ ናፅነት ንሕና ኤርትራውያን ክንረኽባ የህጉራት ዓለም ረኣያሞ ዝተብህላ ቃልስናብ ኮይነበረን ይኸላት ይምሰላ ኩላ ኮይ ኣተዋሪቃ ወዳ ምስጓላ ምእንቲ ዛለምለም ሃገር ክትረክብ መሰላ ካብኣ እውን ክፅረግ ኣረሜናዊ ጉሒላ ካብኣ እውን ክፅረግ ኣረሜናዊ ጉሒላ ረይ ኣፍሪቃዊት በዓልቲ ፅቡቕ ኣንፈት ንቐተል ተማሪኻ ዝሃበቶም ምሕረት እዙስ ምስክር ዘይኮነ ናይ ሰላም ኣምነት ኣታ ክንደይ ተቐጥቂጥና ክንደይ ተጨፍጭፍና ክንደይ ተሓሪድና ክንደይ ተቐቲልና ኣብ ሰንሰለት ናይ ታንኪ ዝርከብ ኣሰርና ግን ምእንቲ ሰላም ጉርብትና ክንገድፎ መሪፅና ዓወትና ሓፋሽ
3: ምእንቲ ኤርትራ ነፃ ወፅያ ተሓጒሰ ስለ ዘለኹ ኣብዚ ተኣኪቦን
0: ኤርትራ ነፃ ኮይና ስለምንታይ ትሕጎስኻ
3: ዓደይ ስለ ዝኾነት ናፃ ትከውን ድማ ጉቡኣ እዩ ሃገርና እዩ ጉቡኣ እዩ ናፃ ትከውን ኣለኹ።
4: መቸም ኩላና ከም ንፈልጦ ህዝቢ ኤርትራ ንነዊሕን ንመሪርን ቃልሲ ተቓሊሹ ጀጋኑ ኤርትራውያን ከፊ ኢሉ ነዚ ነፃነት እዚ ብመን ብዘይደጋፊ ብዘይሓጋዝ ነዚ ነፃነት ዝኸምፅእ ብቕዒ እንተኾነ ግን ነዚ ፈቲ ደንጊፁ ዝሃበና ዘይብለና ነፃነትና ሕጋውን ርታዓውን ንምግባር ህዝቢ ኤርትራ ኣብ ዝተፈላለየ መዳያት ሽንጥሮታትን በረኻታትን ወዲቑ ምእንቲ ሓርነትን ነፃነትን ኣምፂ ወይ እንተኾነ ኣብዚ እዋን እዚ ብሪፈረንደም መልክዕ ንኽጠቓለል ሕጋውነቱ ንምልባስ ካብ ዝተገብረ ህዝቢ ኤርትራ ብኩሉ ሸነኻቱ ዕዉት ኮይኑ ተረኺቡሎ ስለዚ ኣብዚ እዋን እዚ ሪፈረንደም ምክያድና ዝስማዓና ሓጎስ እኳ ወሰን ተዘይብሉ ሕጋውን ርትዓውን ኮይኑ ከዓኒ ንዘለኣለም ክንነብር ሓዳስ ኤርትራ ዓንቢባ ልምዕትን ስምርትን ኮይንና ንክንነብር ከዓ ዝስማዓና ሓጎስ ወሰን የብሉን። ዶክተር ኣማረ ተክለብ ዝህብዎ መግለፂ ኣብዚ ሰዓት እዚ ከዓኒ ሙሉእ ብስራትን ሙሉእ ሓጎስን ክኾነልና ከዓ ንምነ

ዝኸበርኩም ተኸታተልትና ህዝብና ረፍረንደም ኣብ ዘድምፀሉ ዝነበረ እዋን ዝነበረ ስምዒታትን ሓያል ወኒ ንናፅነት እንታይ እዩ ዝመስል ዘድህስስ መደብ ኢና ናባኹም ክንብሎ ፀኒሕና። ኣብ ናይ ሎሚ ኣብ ኣውራጃታት ጋሽተቲት፣ ደንከል ከምኡውን ሰራይ ዝነበረ ስምዒታት ናይ ህዝቢ ኢኹም ተኸታቲልኩም። ኣብ ዝቕፅል ክፋልና ድማ ኣብተን ካልኦት ኣውራጃታት ዝነበረ

ስምዒታትና ህዝቢ ኸ እንታይ እዩ ዝመስል ዝደሰስ መደብ ሒዝና ክንምለሰኩም ኢና። ኣብዚ ስምዒታትና ህዝቢ ኣብዚ ዝነበረ ፈንጠዝያን ደስታን ሓጎስን ድማ ህዝቢ ኤርትራ ማዕር ክንደይ ድናፅነት ሓያል ድሌት ነይርዎ ዘንፀባርቕ ምዃኑ ክንዕዘቦ ዝኽእልና እዩ። ኣብ ዝቕፅል ክፋል ኢና ክንራኸብ። ስጋብ ሽዑ ሰላምን ጥዕናን ምስኩላትና እዩ።

መጀመርታ ርሑስ በዓል ናፅነት ይግበረልና ንመበል 35 ዓመት ነብዕሎ ኣለና ብሓባር ብፍላይ ከዓ ኣውቶማቲክ በዓል ናፅነት ንዓኹም ድምልከት እዩ። ምክንያቱ ዝኩሉ ሰብ እዚ ንናፅነት ዝወደቐ ስለዝኾነ ኩልኩም ደቅና ረኣይዎም እታ ብርሃን በዚኣቶምን በቶም ኩሎም ተጋደልትን በቶም ኩሎም ብድሕሪኡ ሃገር ደውሓሱ ዋርሳይን ያጠጠው ኢላ ደላ ሃገር እሞሎም መዓልቲ በዚ ኣጋጣሚ ከዓኒ መደብሃለው ቆልዑ ብፍሉይ ማለት እዩ ዓሰርተ ዝተፈላለየ ኣብዚ ውድድራት ማለት እዩ ኣብ ዓሰርተ ተፀሚቑ በብ 30 ደቂቕ ንዓሰርተ መዓልቲ ኣብ ቲቢኤረይ ዝርጋሕ ማለት እዩ። በዚ ኣጋጣሚ ክቡር በዓልና ከዓኒ ዝኩሉ ሽሻይ ኮርፖሬሽን ዘራእትን ጥሪትን እንኮላይ ነቲ ቀዳማይ ድወፀ በጊዕ ነቲ ካልኣይ ድወፀ 3 ኪሎ ጠስሚ ነቲ ሳልሳይ ድወፀ 2 ኪሎ ጠስሚ ነቶም ዝተወዳደርኩም 13 ተርፉ ከዓኒ ሓሓደ ኪሎ መተባብዒ ጠስሚ ኣሎ ማለት እዩ። ፅንታ ብጥራይ ምካድ የለን። ብተወሳኺ ከዓ እዚ ኣብዚ ዘሎ ፍሩታ ከዓኒ በዚ ጋጣሚ በዓልና ከዓ እንዳቀርደድና ከዓ ሓመድ ክንገብሮ ኢና።

ወፀ ሰለስተ ኪሎ ጠስሚ ነቲ ሳልሳይ ድወፀ ክልተ ኪሎ ጠስሚ ነቶም ዝተዋዳደርኩም 13 ተርፉ ከዓኒ ሓሓደ ኪሎ መተባብዒ ጠስሚ ኣሎ ማለት እዩ። ፅንታ ብጥራይ ምካድ የለን። ብተወሳኺ ከዓ እዚ ኣብዚ ዘሎ ፍሩታ ከዓኒ በዚ ጋጣሚ በዓልና ከዓ እንዳቀርደትና ከዓ ሓመድ ክንገብሮ ኢና።

ቀዳማይ ውድድራት ናይ ትራክን ፊልድን እቲ ዝበዝሐ ብሚኒስትር ትምህርቲ ጥራህ ይካየድ ከም ዝነበረ ዝያዳ ናይ ስጋብ ሕጂ ከም ታሪክ ዝፈልጦ ማለት እዩ።

0: ናይ ቲ እዋን ዝለዓለ ኣካል ስፖርት ክፍሊ ስፖርታዊ ጉዳያት ሚኒስትሪ ትምህርቲ ነቲ ትስፉ መንገዲ ሒዙ ክጓዓዝ ዝጀመረ ዓውዲ ኣትለቲክስ ብመደብ ንምክያዱ ዝወሰዶ ተበግሶ ኣብ ዓመ 1995 ኤርትራ ንመጀመርያ ግዜኣ ኣብ ኣህጉራዊ ውድድራት ክትሳተፍ በቂዖም። ኣብዛ ዓመተ ውድድር ከዓ ኤርትራውያን ኣትሌታት ኣብ ዚምባብዌ ኣብ ዝተኣንገደ ናይ መላእ ኣፍሪቃ ፀወታታት ኣብ ናይ 1500-5,000 ሜተር ከምኡውን ኣብ ውድድር ማራቶን ብምስታፍ ካብ ሃገሮም ወፃኢ ብቕዓቶም ከመስክሩን ተመክሮ ክቐስሙን ክኢሎም እዮም። በዚ ድማ ዓመተ 1995 ንኣትለቲክስ ኤርትራ ናብ ሓድሽ ምዕራፍ ዘሰጋገረት ዓመት ተባሂላ ክትግለጽ ትኽእል እዮም። ካብ ጽባሕ ናጽነት ብዝተራሕወሉ ጥጡሕ ባይታ ቁልጡፍ ዕቤት ዘርኣየ ኣትለቲክስ ኤርትራ ብድምር ጻዕሪ ናይ ኣትለታት ኣሰልጠንትን ኣካየድትን ናይ ዝዓውዲ ኣብ ውሽጢ ናይ 4 ዓመታት ዕምርዩ ኣብ ኣህጉራዊ ውድድራት ክሳተፍ ክኢሉ። ኣብ መጀመርያ 1996 ንውድድራት ኣትለቲክስ ዘወሃድ ዝነበረ ሃገራዊ ኮሚቴ ፌደሬሽን ናብ ዓለም ለኻዊ ማሕበረ ፌደሬሽናት ኣትለቲክስ ማለት ያፍ ብዘቕረበቶ ሕቶ መሰረት ኣብ ለካቲት 1997 ኤርትራ ኣባል ዝውድብ ክትከውን በቂዓም። ኤርትራ ድሕሪ ዝረኸበቶ ኣባልነት ኣብቲ ኣብ ሓምለ 1997 ኣብ ከተማ ኣቴንስ ዝተቓንዐ መበል 41 ዓለማዊ ጉባኤ ብመንገዲ ኣቦ ወንበር ፌደሬሽን ኣትለቲክስ ኤርትራ ናይቲ እዋን ዝነበሩ መምህር ገብረ ትንሳኤ ፍስሃየ ሱታፊኣ ብምርግጋጽ ምስ ናይ ዝተፈላለየ ሃገራት ልኡኻት ንምዕባለ ዓውዲ ኣትለቲክስ ኤርትራ ዘተኮረ ርክባትን ናይ ተመክሮ ምልውዋጥ መደባትን ከተካይድ ብምኽኣል ምስሊ ኤርትራ ኣብ ዓለማዊ መድረኽ ኣብ ምጉላሕ ርእሱ ዝኽኣለ ዕዙዝ ተራ ምፅዋቱ ክግለጽ ይከኣል።
1: ኣብ 1996 ኣብቲ ዋነቲ ዝነበሩ ኣባላት ፌደሬሽን ኣብቲ ዋነቲ ያፍ ተባሂሉ ኢንተርናሽናል ኣትሌቲክስ ኣማተር ኣትሌቲክስ ፌደሬሽን ናብኡ ጠለብ ኣቕሪቦም ኣባልነት ኣብ 1997 ወርሒ ለካቲት ድማ ተቐባልነት ረኺቡ ማለት እዩ። ኣብ መበል 41 ኣኼባ ናይዚ ጉባኤ ናይዚ ኢንተርናሽናል ኣማተር ኣትሌቲክስ ፌደሬሽን ማለት ያፍ ኣብ ግሪክ ተኻይዱ ሽዑ ንመጀመርያ ግዜ ኤርትራ ኣብቲ ኣኼባ ተዓዲማ ከይዳ ኣብኡ ድማ ተቐባልነት ረኺባ ማለት እዩ። ተቐባልነት ረኺባ ኣካል ናይዚ ትካል ኮይና ሕጂ ኣትሌቲክስ ካብ ወይና ክንዛረብ ንጅምር ማለት እዩ። ካብቲ እዋን ጀሚሩ ግን ኩሉ ንሰርሖ ስራሕ በቲ ሕጋጋትን መምርሒታትን ናይዚ ዓለማዊ ትካል ኮይኑ ናይዚ ኣባል ምስ ኮና ድማ ኣውቶማቲካሊ ማለት እዩ ብቐጥታ ናይ ኣፍሪካ ኣትሌቲክስ ፌደሬሽናት ኣባል ናይ ምብራቅ ኣፍሪካ ኣባል ብምዃን ድማ እቲ ዓውዲ እንዳገፍሐ እቲ ትካል ከም ትካል ቅርፂ እንዳሓዘ መፅኡ ማለት እዩ። ስለዚ እዚ ከም እንታሽሙ ከም መንጠሪ ባይታ ኮይኑ ብድሕሪኡ እቲ ፌደሬሽን በቲ ቅርፂ ዝሓቶ መሰረት መደብ ሰሪዑ ዓመታዊ ስራሕ ክሰርሕ ጀሚሩ ማለት እዩ። ዓመታዊ መደብ እንዳጀመረ ብኡ መሰረት ይሰርሕ።
0: ኤርትራ ኣብ መፋርቕቲ ሰዓታት ኣባል ኣህጉራዊ ፌደሬሽን ኣትለቲክስ ድሕሪ ምዃና ብደረጃ ዓለም መዳልያ ክትዓትር ሒደት ዓመታት ጥራዩ ሓቲትዋ። ንጉስ ፍርቂ ማራቶን ዝብል ስም ዝተዋሃቦ ኦሎምፒካዊ ኣትሌት ዘርእሰናይ ታደሰ ኣብ 2004 ኣብ ኣቴንስ ግሪክ ኣብ ዝተኻይደ ናይ 10,000 ሜትር ውድድር ኦሎምፒክ ንገዛእ ርእሱን ሃገሩን ናይ ፈለማ ነሓስ መዳልያ ኣበርኪቱ። እዚ ዝተመዝገበ ዓወት ድማ ኣብቶም መሳትኡን ድልዩ ዝሰዓቡን ኣትሌታት ዓብ ድርኺት ክፈጥር ክኢሉ እዩ።
2: ዘርሰናይ ናይ ብሓቂ ብዙሕ ነገር እዩ ጸልይዎ ብዓብዩ ነቲ ኣትለቲክስ ሃገርና

0: ኣብ ዓለም ክፍለጥ ኣብ ዓለም ሲ ኣበርከቲ ምዃንና ኣብቲ ጉያ ኣብ ዓለም ከም ዘለና ኣቕሚ ከም ዘለና ተወዳደርትን ምዃንና ሓደ ሶሊድ ዝኾነ ነገር እዩ ኣርእዩ ኣብቲ ኣብዚ ዘሎ መንእሰይ ክትሪኦ ከለካ ከዓ ማዕሪ ማዕሪ እዩ ሓደ ዘርሰናይ መን እዩ ክፈልጦ ጀሚሩ ኣሎ ዘርሰናይ መን እዩ እንዳሓደ ዝፈልጦ ኮይኑ ካበይ ከባቢ እዩ እንታይ ሰሪሑ እዩ ኣብቲ ደረጃ በፂሑ እንታይ ተዓዊቱ እንታይ ጎዩ እንታይ ሰሪሑ ክብል ከዓ ኩሉ እቲ መንእሰይ ክበራበር ክመራመር ጀሚሩ ማለት እዩ ስለዚ ቅድም እቲ ጉያ ብዙሕ ከም ጉያ ወይ ከም ስፖርት ውን ብዙሕ ዝፈልጦ ሰብ ውን ኣይነበረና ኣብነት ሰቲት ኣብ 97 ክምስረት ከሎ ኣብ ባረንቲ እዩ ተመስሪቱ ዞባጋሽ ባርካ ማለት እዩ ድሕሪ ነዊሕ ገይሩ ዩ ናብ ኣስመራ ደይቡ ናብ 2000 ዓ.ም ድሕሪ 2 ዓመትን ገለን ገፁ እዩ ናብ ኣስመራ ደይቡ ሽዑ ከም ዝፈልጦ ብዙሕ ሰባት ትሬኒንግ ክሰርሑ ከለዉ ክርዮም ከለዉ እንታይ ጉያ ከምዚ ዓይነት ስልጠናታት ኣለዉ ድዩ ውሃብ ድዩ ዝብል ዘረባታት ነይሩ ከይዱ እዚኣ ናይ ዘርሰናይ ውፅኢት ምስ መፀ ሽዑ እዩ ሰብ ሕጂ እምበኣር ጉያ ስፖርት ምዃኑ ሓደ ብዓብዩ ከዓ ክንዕወት ንኽእል ምዃንና ስፖርት ጥራሕ ዘይኮነስ ከም ሙያውን ወሲትካ ንዓኻ ንምዕባሌኻ ፋይናንሻሊ እውን ክሕግዘካ ከምዝኽእል ዝጀመረሉ ግዜ ይብል ስለዚ እቲ ናይ ዘርሰናይ ዓወት ነቲ ኣትሌቲክስ ዝብል ናይ ሃገርና ዳርጋ እቲ 95 ሚእታዊት እሱ ኣበራብርዎ ንብሉ ማለት እዩ
1: ኣብ ሓደ ፀብጻብ ዝረኣኸዎ እንታይ ይብል ከባቢ 206 ሃገራት ኣብ ኦሎምፒክ ዝሳተፋ እየ ካብተን 206 ሃገራት ሰብዓ ዝኾና ብቁጠባ ብኩሉ ነገሩ ካብ ኤርትራ ዝሕሸ ሃገራት ዝኾነ ነገር ረኺበና ይፈልጣንን ን ልዕሊ 7 ዓመት ድማ ተሳቲፈን እየን ልዕሊ 7 ዓመት ተሳቲፈን ሲ ወላ ሓንቲ ነገር ዘይረኸባ ሃገራት ኣለዋ ኤርትራ ኣብታ ካልኣይ ስተዋፊኣ እያ ሜዳልያ ረኺባ ኣብ ናይ ወድ ዓለማዊ ሻምፒዮን ኣብ 215 ብማራቶን ቀዳመይቲ ኮይና ኣለና ኣጥባቃ ኣጥባቃ ናይ ፍርቂ ማራቶን ናይ ዓለም ሻምፒዮና ዘርእሰናይ ንሓሙሽተ ዓመት ሪኮርዱን ሒዙ ኣሎ እጂ እዚ ክንሪኦ ከለና ብሓደ ሰብ ብምዃኑ ቁሩብ ስክፍታ ኣለካ ማለት ሲ ክፋሕ ክብል ትደልየኻ ካልእ ኸይብልና ንድኡ ንብል
2: ንዑኡ ተኸቲሎም ከዓ ኣትሌት ግርማይ ገብረ ስላሴ ኣብ 215 ኣብ ቤጂንግ ኣብ ዝተኻየደ ዓለምለኻዊ ሻምፒዮን ኣትለቲክስ ዓለም ወርቂ መዳልያ ብምዕታር ኣንጸባራቐን ታሪኻውን ዓወት ጨቢጡ ከም ናዝሬት ወልዱ ራሄል ዳንኤል ዶልሺ ተስፉን ሳምሶን ኣማረን ዝኣመሰሉ ኤርትራውያን ኣትሌታት ውን ኣብ ዝተፈላለየ መድረኻት ስሞምን ስም ሃገሮምን ከፀውዑ ካብ ዝበቕዑ ውሑዳት ኦሎምፒካውያን ኣትሌታት ካብ ብዙሓት ምጥቃስ ይከኣል ኤርትራ ኣብ ዝተፈላለዩ ዓመታት ብብርክት ዝበሉ ኣትሌታት መዳልያታት ተገዚማ እዮም ይኹን እምበር እዚ ዓወታ ቦትኡ እናሃለወ ምኩራት ኣትሌታት ኣሰልጠንቲ ኮኑ ጀመርቲ ኣትሌታት ንዝያዳ ዝበልፀገ ዓወታትን ዕቤትን ከማልእዎም ዝግባእ ስልጣናታትን ጥንቃቐን ከም ዘሎ ህሉ ኩን ኣትለቲክስ ሃገርና የመላኽት ዓወታት ኤርትራውያን ኣትሌታት ኣብ ዓበይቲ ዓለምለኻውያን ውድድራት ካብ ግዜ ናብ ግዜ እናቐነሰ ይመፅእ ምህላው ካብ ማንም ዝኽወል ኣይኮነን
0: ሽዑ ክትሪኦ ከለኻ ዝነበረና ተወዳዳርነት ቀሊል ኣይነበረን ወላ ብደረጃ ኣህጉር ጥራሕ ዘይኮነ ወሪድካ ወላ ብደረጃ ዓለም እውን በዓል ዘርሰናይ ክልተ ግዜ ናይ ጉያ መሮር መዳልያ ዝወሰደሉ ሓንሳብ ቀዳማይ ሓንሳብ ካልኣይ ሰለስተ ግዜ ካልኣይ ሓንሳብ ሳልሳይ ዝወፃሉ ነይሩ ተክለ ማርያም ከምኡ ሓንሳብ ካልኣይ ሓንሳብ ሳልሳይ ዝወፃሉ ነይሩ ኣብ ሲኒየር ማለት እዩ ደቂ ኣንስትዮ እውን በዓል ስምረት ኣብ በዓል ምዕራፍ 5-6 ዝወፃሉ ግዜ እውን ነይሩ እዩ ሕጂ እዚ ክንብል ከለና ኣብቲ ናይ ዓለም እየ ዝብለካ ዘለኹ ብደረጃ ኣፍሪካ ዝግበር ውድድራት ኣብቲ ኣትለቲክስ ብዙሕ ከቢድ እውን ኣይኮነ ብዙሕ መዳልያታት እውን ውሰድ ነይሩ እዩ ኣብ ትራክ ይኹን ኣብ ጉያ መሮር ወራ ኣብ መላእ ፀወታታት ኣፍሪካ እውን ነይሩ እዩ ስለዚ ኣብቲ ኣህጉርና ጥራሕ ዘይኮነ ኣብ ዓለም ነይሩ እዩ እቲ ተወዳዳርነትና ወላ እቲ ዓወት